0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጥዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ዛይን በታሙዝ ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ጁን 22 ቀን 2016 ዓ.ም ምረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሰኔ 15 ቀን 2018 ዓ.ም ምረት ሲሆን የቴክኒክ ባለሙያችን ሮኔ እንዳህድ ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ ኢራን የጦር መሳሪያ ባለቤት የኒውክሌር ጦር መሳሪያ ባለቤት እንድትሆን እድሉን አንሰጣትም በማለት በድጋሚ ተናገሩ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝቦላን ድርጅት መዋጋቱን አጠናክሮ እንደቀጠለ ነው። በአሜሪካና ኢራን መካከል ትላንት በስዊዘርላንድ የተጀመረው ድርድር ዛሬም ይቀጥላል ተብሎ ይጠበቃል። የሂዝቦላ ድርጅት መሪና ኢም ካስም ኢራን በጦርነቱ ጠንካራ ሆና ወጥታለች በማለት ተናገረ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እድሉን አንሰጣትም በማለት በድጋሚ ተናገሩ። ጠቅላይ ሚኒስትሩ ወንድማቸው የኒ ናታንያሁ የተሰዋበትን 50ኛ ዓመት መታሰቢያ በተካሄደበት ዝግጅት ትላንት ተገኝተው ባሰሙት ንግግር ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን አንፈቅድላትም፣ ኢራን ካሁን በፊት አጥቅተናታል፣ ኢራን የኒውክሌር ቦምብ ቢኖራት ኑሮ ትጠቀምበት ነበር፣ ይህ እድል እንዲገጥማት አናደርግም ካሉ በኋላ በደቡብ ሊባኖስ የሰላም ቀጠና መስርተን እንቆያለን፣ ይህን የምናደርገውም የሰሜን እስራኤል ነዋሪዎችን ሰላምና ደህንነት ለማስከበር ነው። የእስራኤል መንግስት በህዝባችን ታሪክ ውስጥ የሚያልፍ ክስተት አይሆንም። የፖለቲካ ሁኔታ ምንም ይሁን ምን ኢራን የኒውክሌር ጦር መሳሪያ እንድትታጠቅ አንፈቅድም። እኔ የእስራኤል ጠቅላይ ሚኒስትር ሁኜ እያገለግልኩ ባለበት ጊዜ ውስጥ ኢራን ጅምላ ጨራሽ መሳሪያ እንዲኖራት በፍጹም አልፈቅድም ብለዋል ናታንያሁ። በሌላ በኩል ጠቅላይ ሚኒስትር ናታንያሁ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በአንዳንድ ጉዳዮች ባይስማሙም በተከባበረ ሁኔታ አብረው እየሰሩ እንደሆነ ገልጸው በኢራን የተገኘው ድል በጦር ዘርፍ ብቻ ሳይሆን የኢራን ህዝብ የራሱን ጣፈንታ ለወደፊት እንዲወስን የሚያደርግ ነው፣ በኢራን ላይ እርምጃ ስንወስድ ብቃታችን አሳይተናል ብለዋል ጠቅላይ ሚኒስትር ናታንያሁ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝቦላን ድርጅት መዋጋቱን አጠናክሮ እንደቀጠለ ነው። ሰራዊቱ ትላንት ባካሄደው ዘመቻ በደቡብ ሊባኖስ ማጅዳን ዙን በተባለው ገጠር 4 የሮኬት ማስወንጨፊያዎችን ከምድር ዋሻ ውስጥ ማግኘቱን አስታውቋል። አጋም የተሰኘው ክፍለ ጦር የ551ኛው ብርጌድ አዛዥ እንደገለጸው የሂዝቦላ ድርጅት ከምድር ዋሻ ውስጥ ቆፍሮ ያስቀመጠው ማስወንጨፊያ መገኘቱ ስትራቴጂካዊ ጥቅም አለው። ይህም ሂዝቦላ ድሮኖችን ወደ እስራኤል ለማስወንጨፍ ይጠቀምበት ነበር። ይህ የምድር ዋሻ በጣም የተለየ ነው። የእስራኤል ጦር ቦታውን ለማግኘት ዘመቻ ሲያካሄድ ከ20 በላይ አሸባሪዎችን ደምስሷል። ከ50 በላይ የሽብር መፈጸሚያ ተቋማትንም አጥቅቷል። የምድር ዋሻው ርዝመቱ ከ200 ሜትር ይበልጣል። 4 ማስወንጨፊያዎች፣ 12 የምድር ዋሻዎችና የጦር መሳሪያ ማከማቻ መጋዘን ተጋልጧል ብሏል ኮሎኔሉ። የሂዝቦላ ድርጅት መሪ ናይም ካስም ኢራን በጦርነቱ ጠንካራ ሆና ወጥታለች በማለት ተናገረ። ናይም ካስም እንዳለው ኢራን በጦርነት በቆየችበት ወቅት ሊባኖስም አብራት ነበረች። እስራኤል በሊባኖስ ምድር መዋጋቷንና ቦታዎችን መያዟን ከቀጠለች ተኩስ አቁም ስምምነት የሚባል ነገር የለም። የእስራኤል ጦር የኢራን የሊባኖስን ትንሽ መሬት እንኳ ይዞ እንዲቆይ ማድረግ አይገባም። እስራኤል በሊባኖስ ምድር እስካለች ድረስ እኛ መዋጋታችን እንቀጥላለን። እስራኤል የተኩስ አቁም ስምምነት በጣሰችበት ጊዜ ሁሉ ከእኛም የተኩስ አጸፋ መልስ ትቀበላለች በማለት የሂዝቦላው ድርጅት መሪ ናኢም ካስም ተናግሯል። ይህ በእንዲህ እንዳለ ሂዝቦላ ለእስራኤልና ሊባኖስ የተኩስ አቁም ስምምነት እውቅና እንደማይሰጥና የእስራኤል ጦር በሊባኖስ ምድር እስካለ ድረስ እስራኤልን መዋጋቱን የሚቀጥል መሆኑን ከአሁን በፊት ድርጅቱ ደጋግሞ ማስታወቁ ይታወሳል። በአሜሪካና ኢራን መካከል ትላንት በስዊዘርላንድ የተጀመረው ድርድር ዛሬም ይቀጥላል ተብሎ ይጠበቃል። በሁለቱ ሀገራት መካከል ትላንት ውይይቱ ትኩረት ያደረገው በሊባኖስ ያለውን ጦርነት በማስቆሙ ሂደት ላይ ነበር ተብሏል። ይሁን እንጂ ፕሬዝዳንት ትራምፕ በኢራን ላይ በመዛታቸው ምክንያት ውይይቱ ለጊዜው ተቋርጦ መቆየቱ ተገልጿል። የኢራን ልዑክ ቡድን አሁንም በስዊዘርላንድ ይገኛል ተብሏል። አሜሪካና ኢራን የተፈራረሙበትን የመግባቢያ ስምምነት ቋሚ ለማድረግና በመካከለኛው ምስራቅ ለተፈጠሩ ግጭቶች ልባት ለማምጣት በስዊዘርላንድ ትላንት የተጀመረው ድርድር ተስፋና ስጋትን ይዟል። ተስፋው ሁለቱ ሀገራት ከዘላቂ የሰላም ስምምነት ደርሰው መካከለኛው ምስራቅ ይረጋጋል፣ በነዳጅ ምርት ጥረት ምክንያት የተፈጠረው ኢኮኖሚ ችግር ቀለል ይላል የሚል ሲሆን፣ ስጋቱ ደግሞ እስራኤል በሊባኖስ ሂዝቦላ ድርጅት ላይ የምትወስደውን የጦር እርምጃ ካላቆመች በድርድሩ ላልቀጥል እችላለሁ እያለች ኢራን መዛቷ ነው። አደራዳሪ ሀገራት በተለይ ፓኪስታንና ካታር አሜሪካና ኢራንን አቀራርበው ከዘላቂ ስምምነት ላይ እንዲደርሱ የሚያደርጉት ጥረት አድካሚ መሆኑ ይገለጻል። አሜሪካም ሆነ ኢራን ከአቋማቸው ለላ ካላሉና እስራኤልንም የሰላም ጥረት ችግር ካልተመለከቱ ሂዝቦላ ድርጅት እንዲታቀብ ካላደረጉ የመካከለኛው ምስራቅ ለተወሰነ ጊዜ ይረጋጋ እንደሆነ እንጂ ዘላቂ ሰላም ይኖራል የሚል ግምት በብዙዎች ዘንድ የለም። እስራኤልና አሜሪካ በኢራን ላይ ጦርነት ሲጀምሩ በዋናነት ሲያነሷቸው የነበሯቸውን ኢራን መንግስት መቀየር፣ የባለስቲክ ሚሳኤል ግንባታን ማስቀረትና ኢራን ጸረ እስራኤልና አሜሪካ አቋም ያላቸውን ድርጅቶች ማገዝ ታቁም የሚሉት ነጥቦች በዚህ የፓኪስታኑ ድርድር እየተነሱ አይደለም ተብሏል። ስፖርት። የ23ኛ ዓለም ዋንጫ ሁለተኛ ዙር የማጣሪያ ጨዋታዎች ትላንት ምሽትና ባሳለፍነው ሌሊትም ተካሄዱ። ትላንት ምሽት በእስራኤል ሰዓት አቆጣጠር 7 ሰዓት ጀምሮ በስፔንና ሳውዲ አረቢያ መካከል ጨዋታ ተካሄዶ ስፔን ሳውዲ አረቢያን 4-0 አሸንፋለች። ምሽት 10 ሰዓት ጀምሮ ደግሞ ቤልጅየም ከኢራን ጋር ተጫውተው 0-0 ተለያይተዋል። ሌሊት 1 ሰዓት ላይ የተጫወቱት ኡራጓይና ኬፕ ቨርዴን በተመሳሳይ ሁኔታ 2-0 በሆናቸው ውጤት ተለያይተዋል። ሌሊት 4 ሰዓት ጀምሮ የተጫወቱት ደግሞ ኒውዚላንድና ግብጽ ናቸው። ግብጽ ኒውዚላንድን 3-1 አሸንፋለች። ዛሬ ምሽት 8 ሰዓት ላይ አርጀንቲና ከኦስትሪያ ጋር ይጫወታሉ። ሌሊት 12 ሰዓት ላይ ፈረንሳይ ከኢራቅ፣ ሌሊት 5 ሰዓት ላይ ኖርዌይ ከሴኔጋል ጋር ይጫወታሉ። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 27፣ በቴላቪቭና አካባቢው በተመሳሳይ ሁኔታ 27፣ በሃይፋና አካባቢው 28፣ በብኤርሸባና አካባቢዋ 31፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ጋዜጦች ይዟቸው ከቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው። ርዕሰ ጉዳዮች ባጭሩ እናቀርባለን። የኢዲዮ ታህሮኖት ጋዜጣ በፊት ገጹ የዘገበው የአሜሪካና ኢራን ውይይት በስዊዘርላንድ ጀኔቫ ከተማ ትላንት መጀመሩን ሲሆን ስዊዘርላንድና መካከለኛው ምስራቅ በሚል ርዕስ ጋዜጣው ባቀረበው ዘገባ በርገንሽቶክ በተባለው የስዊዘርላንድ መናፈሻ ቦታ የአሜሪካና ኢራን እንዲሁም አደራዳሪ ሀገራት ወኪሎች ትላንት ውይይታቸውን ጀምረዋል። ይሁን እንጂ ደምቆ ታይቶ የነበረው የመክፈቻ ስነ ስርዓት በሁለቱ ወገኖች መካከለ ያለውን ውጥረት አልሸፈነም። ፕሬዝዳንት ትራምፕ በኢራን ላይ ከዛቱ በኋላ ውይይቱ ችግር አጋጥሞታል ተቋርጦ ነበር። በተለይ ትራምፕ ኢራኖችን ህዝበላን አስቆሙ፣ የህዝበላን ጸባጫሪነት ካላስቆማችሁና እንዲሁም ሆርሙዝን የባሮሽ ምጥ ከዘጋችሁ ሀገር አይኖራችሁም፣ ባይለኛው እናጠቃችኋለን በማለት ፕሬዝዳንት ትራምፕ በኢራኖች ላይ በመዛታቸው ምክንያት ኢራኖች ውይይቱን ከተወሰነ ጊዜ በኋላ አቋርጠዋል በማለት በስዊዘርላንድ ትላንት የተጀመረው ድርድር እንደተጠበቀው ላይሄድ ይችላል የሚል ስጋት መኖሩን የኢዲዮ ታህሮኖት ጋዜጣ በዛሬ ዘገባው አቅርቧል። የማሪቭ ጋዜጣ በበኩሉ እስራኤል ከሊባኖስ እንድትወጣ ጠይቃለች፣ እስራኤል ሊባኖስን ለቃ እስክትወጣ ድረስ በድርድሩ አልቀጥልም አቋርጫለሁ በማለት አስታውቃለች በማለት ዘግቧል። የእስራኤል አየም ጋዜጣ በበኩሉ እስራኤል ከሊባኖስ ለቃ የመውጣት እቅድ የላትም፣ በስዊዘርላንድ የኢራንና አሜሪካ ተደራዳሪዎች ለውይይት ቢቀመጡም ድርድሩ ችግር ገጥሞታል ብሏል። በሌላ በኩል እስራኤልና አሜሪካ በሊባኖስ ጉዳይ ተባብረው እየሰሩ ነው ካለ በኋላ ጋዜጣው ውይይቱ ትላንት ቢጀመርም እስራኤል መከላከያ ሰራዊት የሂዝቦላን የድሮን ማስወንጨፊያና ማረፊያ ቦታ በቁጥጥር ስር አውሏል፣ ጦሩ በደቡብ ሊባኖስ ስትራቴጂካዊ ቦታን ተቆጣጥሯል ብሏል እስራኤል አየም ጋዜጣ በዛሬ ዘገባው። የሃሬስ ጋዜጣ በበኩሉ የአሜሪካና ኢራን ወኪሎች ትላንት በስዊዘርላንድ ተገናኝተው ውይይት ጀምረዋል። ምንም እንኳ ጎን ለጎን ዛቻዎች ቢኖሩም ውይይቱ ተጀምሯል። የአሜሪካው ፕሬዝዳንት በኢራናውያን ላይ ዝተዋል፣ ኢራናውያን ደግሞ እስራኤል ከሊባኖስ ካልወጣች በድርድሩ አንቀጥልም በማለት ዛቻ አሰምተዋል። ያምኖ እስራኤል የሊባኖስን ጦርነት እንድትጨርስ አሜሪካውያን ጫና እያደረጉ ነው ብሏል የሃሬስ ጋዜጣ። ሌላው ሁሉም ጋዜጦች የዘገቡት ለእስራኤልና ህዝቧ ሰላምና ደህንነት መጠበቅ ሲሉ ባለፈው ሳምንት በደቡብ ሊባኖስ የህይወት መስዋዕትነት የከፈሉት 5 ጀግና ወታደሮች የቀብር ስነስርዓት ትላንት ተፈጽሟል። ትላንት የቀብር ስነስርዓታቸው የተፈጸመው ጀግና ሰማዕታትም ወታደር ናቬ አብሾሽ፣ ወታደር አሌክሳንድር ፒሌን፣ ወታደር ሊያቭካ ባቢያ፣ ወታደር ዮአቭ ክላይንና ወታደር ቤናሪ ናቸው። 5ቱን ጀግና ሰማዕታት ቤተሰቦቻቸውና በሺዎች የሚቆጠሩ ዜጎች የመጨረሻ ስንብት አድርገውላቸዋል። ቤተሰቦቻቸውም የስንብት ንግግር አሰምተዋል። ለወደፊት ብዙ ነገር አቅደው ግን ባጭር መቅረታቸውን ልብ በሚሰብር ሁኔታ ቤተሰቦቻቸው ተናግረዋል። ወታደር ናቤ 20 ዓመት ወጣት ነበር። ቤተሰቦቹ ማስታወሻውን አግኝተዋል። እኔ ለሀገሬ በደስታ ለማገልገል ነው የሚሄደው። የትም ልሁን የት በጦሩ የሚኖረኝ አገልግሎት ቆይታ ደስታ የተሞላበት ነው ብሎ ነበር። ወታደር ሊያብ እንዲሁ የ20 ዓመት ወጣት ነበር። ወታደር ኒርቤናሪ 21 ዓመት ወጣት፣ አሌክሳንደር የ29 ዓመት ነበር። ባለቤቱ አብረው ጉብኝት ለመሄድ አቅደው እንደነበር ገልጻለች። ዮአቭ ክላይን ደግሞ የ21 ዓመት ወጣት ነበር። ታዋቂ የቅርጫት ኳስ ተጫዋችም ነበር። በአጠቃላይ 5ቱም ወታደሮች ገና በወጣትነት እድሜያቸው መሰዋታቸውና ትላንት የቀብር ስነስርዓታቸው መፈጸሙን ጋዜጦች በዝርዝር ዘግበው ለአንባቢያን አቅርበዋል። ሌላው ታዋቂው የኪነ ጥበብ ሰው ሰዓሊና ቅርጻቅርጽ ሰሪው ያዕቆብ አጋም በ98 ዓመቱ ከዚህ ዓለም መለየቱን የእስራኤል አየም ሆነ ሌሎች ጋዜጦች ዘግቧል። ያዕቆብ አጋም በጥበብ ስራው የእስራኤል ሀገር ሽልማት የተሸለመ ሰው ነበር። ከስራዎቹ መካከል በቴላቪቭ ዲዚንጎፍ አደባባይ የሰራው ኤሽ ማይም የሚለው ስራው ይገኝበታል። በኢየሩሳሌም ብንያንያውማ ደግሞ ስላም ያዕቆብ የተባለ ቅርጻቅርጽ ሰርቷል። ያዕቆብ አጋም ኪነ ጥበብን በደንብ ያወቀና ልዩ ተሰጦ የነበረው በስዕልና ቅርጻቅርጽ ስራዎቹ ዓለምን ያስተማረ ድንቅ ባለሙያ ነበር ብለዋል ጋዜጦች። ሌላው ዳኞችን የሚመርጠውን ኮሚቴ እንደገና ለማዋቀር ሲካሄዱ የነበሩ ሂደቶችን በተመለከተ የቀረበና አቤቱታ ከፍተኛው ፍርድ ቤት በአጋጽ ተመልክቷል። በጉዳዩም ይግባኝ አቅራቢዎችና የመንግስት ወኪሎች ቀርበው ተከራክረዋል። የፍርድ ቤት ዳኞችም የራሳቸውን አስተያየት ሰጥተዋል ብሏል የማሪቭ ጋዜጣ።
ቢራው የክነሴት ምርጫ ፍታችን ጥቅምት አቀን 2016 ዓመተ ምህረትን ለማካሄድ የተሰራ ነው። ጠቅላይ ሚኒስትር ናታኒው ምርጫው ጥቅምት አቀን 2016 ዓመተ ምህረት እንዲሆን ይፈልጋሉ። ይህን ተግባራዊ ለማድረግም የሊኩድ ፓርቲ አባላት እየሰሩ ነው ብሏል የማሪቭ ጋዜጣ። የእስራኤል አየም ጋዜጣ ዛሬ ካቀረበው ዘገባ መካከል አንዱ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እስራኤልን ወደፊት የሚያሰጉ ሰው ናቸው፣ ፕሬዝዳንት ትራምፕ ከኢራን ጋር መጥፎ የሆነ ስምምነት እንዲፈራረሙ የሚገፋፉ ጄዲ ቫንስ ናቸው፣ የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሮቪዮ፣ መከላከያ ሚኒስትሩ ሃግስትና ሌሎች ባለስልጣናት በስምምነቱ ዙሪያ ብዙም ደስተኛ ለመሆናቸውን ያሳዩ ባለበት ወቅት ምክትል ፕሬዝዳንቱ ጄዲ ቫንስ ግን ድርድሩን እየመሩ ይገኛሉ በማለት የጄዲ ቫንስ አቋም ለእስራኤል ጥሩ እንዳልሆነ የእስራኤል አየም ጋዜጣ ዘግቧል። የአረጽ ጋዜጣ በእስራኤል ያለው ጦርነት ከፍተኛ ሆነ የመንፈስ የስነል ቦና ችግር ፈጥሯል፣ ለወደፊት ችግሩ መፍትሄ ካልተሰጠው በጣም ጎጂ ይሆናል ብሏል። ሌላው በእስራኤል በግንባታ ስራ ላይ ያሉ ህይወታቸውን ከሚያጡ ዜጎች መካከል ግማሽ ያህሉ የውጭ ሀገር ዜጎች ናቸው። ሀገሪቱ ለችግሩ የምትሰጠው መፍትሄ ከፊል ነው፣ ሙሉ በሙሉ ችግሩን ለመፍታት ጥረት አላደረገችም ብሏል የሃሬዝ ጋዜጣ። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን በጀርመን ድምጽ ዶች ቬሌ ራዲዮ ጣቢያ ከሚሰራው አንጋፋው ጋዜጠኛ ነጋሽ መሐመድ ጋር ቃለ ምልልስ እናካሄዳለን። እንደምን አለህ ነጋሽ?
1: ደህና ነኝ። እናንተስ እንዴት ናችሁ?
0: እኛ ደህና ነን። እንግዲህ ያው ጦርነትም አለ፣ በሌላ በኩል ደግሞ የዓለም ዋንጫ እየተካሄደ ነው። እንዴት ነው እናንተ ጋር ከጀርመን ድል ጋር?
1: አዎ፣ ጀርመን ከትናንት ወዲያ ቅዳሜ ማታ አይቮሪ ኮስትን ወይም ኮት ዲቮርን 2-1 በማሸነፏ እንግዲህ ዊኬንዱ በዚህ ጭፈራና ፌስታ ነው ያለፈው። ቅዳሜና እሁድ ሙቀቱም ኃይለኛ ነው። እንግዲህ ፈሳሽ ምናምንም ለመውሰድ ይመቻል ሰው። በተለይ ቅዳሜን እንዲሁ ሲጨፍር ነው ያደረው ወይም በየከተማው እንትን ሲል። ምክንያቱም በተለይ ጀርመኖች ባለቀ ሰዓት ነው ሁለተኛውን ጎል ያስገቡት እና በዚህ ምክንያት ያልተጠበቀ ወይም ከምጥ በኋላ የተገኘ ድል ስለሆነ ብዙ ፈንጥዘዋል።
0: አዎ፣ በመጀመሪያው ዙር ትንሽ ፈትነዋቸው ነበረ። እንግዲህ ጀርመን ከ12 ዓመት በኋላ ነው ይህን የመጀመሪያውን ዙር ማጣሪያ ያለፈችው እና ጠንካራ ብሔራዊ ቡድን እያላት ግን የመጀመሪያውን ማጣሪያ አለማለፏ ብዙዎችን ሲያሳስብ ነበር። አሁን ጥሩ ጅማሮ ነው ማለት ይቻላል።
1: አዎ፣ ደህና ነው የያዙት። ደግሞ ያቺ መጀመሪያ ላይ የገጠሟትም በጣም የሆነች ትንሽ ደሴት ስለነበረች 1-7 ጎል አስቆጥረው እሱም እንደ
0: ትልቅ ጥሩ ነው። ከዚህ እንግዲህ እስኪ ወደ መካከለኛው ምስራቅ ሁኔታ እንለፍና ያው እንደምታውቀው በአሜሪካና ኢራን መካከል የመግባቢያ ስምምነት ተፈረመ ከተባለ በኋላ በመካከለኛው ምስራቅ ሰላም ይሰፍናል የሚል ብዙ ተስፋ ነበረ። ግን በአንድ በኩል ደግሞ በእስራኤልና በሂዝቦላ ድርጅት መካከል ባለው ግጭት ምክንያት ሁሉም ውጥረት የተሞላ ነው። ትላንት እሁድ እንግዲህ በስዊዘርላንድ ደግሞ ውይይቱ እንደተጀመረ ተሰምቷልና እንደው ተስፋው ስጋትም ያለበት ነውና እንዴት ታየዋለህ ጠቅላላ አድርገህ?
1: ስጋት አልተለየውም። በፊትም ይፈራ ነበረ። በተለይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከዩናይትድ ስቴትስ እና ኢራን ያደረጉትን ተከታታይ ድርድርና የመጨረሻውን ውጤት ብዙም አልደገፉትም ነበረ። አንድ ሁለት የተገለሉ መስለው ነበረ። ብዙም ስለ ድርድሩ ሂደትና ውጤት ከትራምፕ መረጃ አያገኙም ነበር ነው የሚባለው። በዚህ ምክንያት የእሳቸው የፖለቲካ ህልውናም አሳሳቢ ሁኔታ ላይ ስለተንጠለጠለ በተቻለ መጠን ይሄ ስምምነትን እንዳይሳካ ወይም እንዳይቀጥል ይሻጥራሉ፣ ሳቦታጅ ያደርጉታል ተብሎ በሰፊው ሲወራ ነበረ። የዛች ደግሞ ስምምነቱን ለማፍረስ ደግሞ እንደ ዋና ካርድ የሚጠቀሙት ሊባኖስ ውስጥ የሚደረገውን ድብደባ ነው። ምክንያቱም ጦርነቱ ይቆማል ሲባል በሊባኖስ ግንባርም ያለውን ነው የሚለው። የመጀመሪያው ስምምነቱ ትልቅ እንትን በሊባኖስ ግንባር ያለውን ውጊያ ጨምሮ በሁሉም ግንባሮች ጦርነት ይቆማል ነው የሚለው የዚህ የመግባቢያ ሰነዱ ዋና ሀሳብ። ነገር ግን ስምምነቱ ሐሙስ ከተፈረመ በኋላ የእስራኤል ጦር እንዲያውም ድብደባውን ይበልጥ አጠናከረ። ሂዝቦላህም ያን ድብደባ ተፈጸመብኝ ብሎ 4 የእስራኤል ወታደሮች ገሎ 13 አቁስሏል። እስከ ቅዳሜ በነበረው ብቻ ወደ 100 የሊባኖስ ሰዎች ደቡባዊ ሊባኖስ ውስጥ መገደላቸው ተዘግቧል። ስለዚህ እስራኤል ሊባኖስ ላይ የምትፈጽመውን ድብደባ አጠናክራ ቀጥላለች። ኢራኖች ደግሞ ይህንን አጥብቀው ይቃወማሉ። እንዲያውም ከቅዳሜ ሌሊት ጀምሮ የሆርሙዝ ሰርጥን በከፊል ዘግተናል ብለዋል። እንግዲህ ትናንትና እዚህ ስዊዘርላንድ ውስጥ የተጀመረው ድርድር በዚህ ምስቅልቅል መሃል የተጀመረ ስለሆነ ውጤቱ አሁንም ከእናንተ አካባቢ በሚፈጸመውና በሚደረገው ላይ የተንጠለጠለ ነው የሚመስለው። በድርድሩ ላይ ለመካፈል ብዙ ከፍተኛ ባለስልጣናት ተገኝተዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ጄዲ ቫንስ አሉ። የኢራኑ ዋነኛ ተደራዳሪ መሐመድ ባጋር ዋሊ ባፍ አሉ። የፓኪስታን ጠቅላይ ሚኒስትር እና የጦር ኃይሎች አዛዥ ተገኝተዋል። እስካሁን ድረስ ሁለቱ ነገሮች ሲያደራድሩ የነበሩት ማለት ነው። ፓኪስታኖች የቀጠርም ጠቅላይ ሚኒስትር እዛው ናቸው።
0: ድርድሩ አሁን እስከ ሐሙስ ይቆያል የተባለ ነው እና እንዲያው ውጤት ሊኖረው ይችላል ወይ? ኢራናውያን እንደሚሉት አሁን በአሸናፊነት ነው እየገለጹ ያሉ። እነሱ ባሉት ነገሮች እየሄዱ ነው፣ በኃይላችን በህዝባችን ጽናት ይላሉ። የአሜሪካው ፕሬዚዳንት ደግሞ እኔ ባልኩት ነው ነገሮች እየሄዱ ያሉ፣ ኢራናውያን እኛ ለምንለው ተገዥ ሆነዋል ይላሉ። በዚህ ደግሞ ቅድም እንደገለጽከው በእስራኤል በኩል ደግሞ ብዙም ደስተኛ እንዳልሆኑ ነው የዚህም አስተያየት እየቀረበ ያለውና የትኛው ነው ጥሩ ማለት ትክክልስ ብለን ልንወስድ እንችላለን? አሁን ባለው ተጨባጭ ሁኔታ
1: የጦርነቱ መነሻ ነው እንግዲህ ይህንን የጦርነቱ መነሻ መጀመሪያ ማወቅ ነው። እስራኤል እና ዩናይትድ ስቴትስ እንደ ግብ ይዘዋቸው ከነበሩት ጉዳዮች የተሳካ ነገር ቢኖር የኢራንን ጦር ኃይል በሆነ ደረጃ ማዳከማቸው ነው። ከዛ ውጭ ግን ይሄ የስርዓት ለውጥ ብለው የተነሱት የኢራን ተቃዋሚዎችን አደፋፍሮ የቴህራን ቤተ መንግስትን እንዲቆጣጠሩ ማድረግ፣ የኢራንን የሚሳይል እና የኒውክሌር ኃይል ሙሉ በሙሉ ማጥፋት የሚባለው በሙሉ አንዱም አልተሳግባቸው አንዱም አልያዘም። እንዲያውም እስካሁን ድረስ እስከ ጦርነቱ እስከቆመበት እስከ ኤፕሪል 8 ድረስ ያደረጉት ድብደባና ውጊያ ኢራን ከተጠበቀው በላይ ነው የተቋቋመቻቸው። አንዲት ኢራን ሆና ነው ሁለት የዓለም የመጨረሻ ጦር መሳሪያን ዘመናዊ ጦር መሳሪያን የታጠቁ ሀገራት ጦር ኃይልን ነው የተቋቋመችው። በማዕቀብ የላሸቀችና በመገለል ብቻዋን የቀረች ሀገር ነች። ከዚህ አኳያ ኢራን የራሷን ህልውና ለማስከበር ያደረገችው ውጊያ ምንም ጥርጥር የለውም ውጤት አምጥቶላታል። እነዛኞቹ ዩናይትድ ስቴትስ እና እስራኤል ያገኙት ምንም ነገር የለም በጦር ሜዳው። በዲፕሎማሲው ግን እንዲያውም ያኔም ድርድር አቋርጠው ነው እንግዲህ ኢራንን የደበደቡት ለሁለተኛ ጊዜ በ7-8 ወር ውስጥ ገደማ ማለት ነው። ስለዚህ በዲፕሎማሲው በኩል ግን ከዚህ በፊት እንዳልነው ሁለቱም የጎበዝ መውጫ ይፈልጉ ዩናይትድ ስቴትስ እና ኢራን ይፈልጉ ስለነበረ አንዳቸው ለሌላቸው፣ ለምሳሌ የሆርሙዝ ሰርጥን ኢራን ከዚህ በኋላ በፊት በነበረው መንገድ አይቀጥልም ብለው ሲፎክሩ ነበር። በዛ በኩል የሚያልፉ መርከቦች ግብር መክፈል አለባቸው እያሉ ሲሉ ነበር። ትተዋል ያንን። ስለዚህ ይሄ ለዩናይትድ ስቴትስ ድል ነው። መከፈቱ ራሱ አንድ ድል ነው። እንደገና ሲከፈት ደግሞ በፊት በነበረው ማለት ቢያንስ ለዚህ 60 ቀን ውስጥ ገንዘብ ሳይከፍል መርከብ ወዲያ ወዲህ እንዲሄድ መፍቀዱ ለዩናይትድ ስቴትስ ጥሩ ድል ነው። ውጤትም ተገኝቶበታል። ተጨማሪ ኃይልም እንዳይሞትም ምክንያት ይሆናል። ሌላው የኒኩሌር ጦር መሳሪያቸውን በድርድር ለማስረከብ ወይም እንዳይሰሩ ወደ ጦር መሳሪያ እንዳይሄድ ይሄ የተብላላውን ዩራኒየም ለማጥፋት በመርህ ደረጃ ሀሳቡን መቀበላቸው ሌላ ጥሩ ውጤት ነው። ምንም እንኳን ይሄ 2015 ላይ የኦባማ መስተዳድር በነበረበት ወቅት ከተደረገው ስምምነት ጋር ሲተያይ ገና ድርድር ቢሆንም ከምንም ይሻላል የሚባል አይነት ነው። በእስራኤል በተለይ በጠቅላይ ሚኒስትር ቤንያሚን ኔታንያሁና በአክራሪ ሚኒስትሮች እዛ ውስጥ ያሉት ሲታይ ያው ማጥፋት ስለሆነ አላማ ብለው የያዙት ምንም ውጤት አገኙ ማለት አይቻልም። ምክንያቱም ያሰቡት የስርዓት ለውጥ አልመጣም። ኢራን አልተንኮታኮተችም ወይም አልተከፋፈለችም። እንደነ በፊት እንደምናውቀው እንደነ ኢራቅ አይነት ምስቅልቅሏ የወጣ ሀገር አልሆነችም። ይሄ ሲታይ ያገኙት ፖለቲካዊ ትርፍ ብዙም አይደለም። ህዝቡን ደግሞ በዚህ መንገድ በጣም አነሳስተውት ነበር። የእስራኤልን ህዝብ ብቻ ሳይሆን የዓለምንም ቢሆን በቃ የመጨረሻው ነው ሲሉ ነበር ለቴህራን፣ በተለይ ለእስላማዊ አስተዳደሩ።
0: በኢራን በኩልስ ያገኘችው ጥቅም ምንድን ነው? አሁን እንደሚነገረው ከሆነ እስከ 300 ቢሊዮን ዶላር ይለቀቅላታል፣ የተጣለባት ማዕቀብ ሁሉ እንዲነሳ ይደረጋል የተባለበት ሁኔታ አለ እና ይህስ ድል ነው ወይ? ለሷ
1: ትልቅ ነገር ነው ማለት አሁን በምን መንገድ መቼ እና ምን ያህሉ ነው የሚለቀቀው የሚለውን በዝርዝር አናውቅም። ግን በመሰረተ ሀሳቡ ይሄ ለኢራን ማለት ከ47 ዓመት ገደማ በላይ እንግዲህ ከ1979 ጀምሮ የተለያየ ማዕቀብ ሲጣልባት ነበር። በተለይ በአንድ ወቅት አሁን ሩሲያ እስከመጣችበት ጊዜ ድረስ ኢራን ከዓለም ብዙ ማዕቀብ የተጣለባት ሀገር ነበረች እና ያ ይነሳላታል። ከሁሉም በላይ ወደፊት የሚኖረው የንግድ ልውውጥ፣ በነዳጅ ሀብት የከበረች ሀገር ነች። ወደፊት ማዕቀቡ ከተነሳላት በኋላ የሚኖረው የንግድ ልውውጥ ለኢራን ትልቅ ገበያ ይፈጥርላታል፣ የኢኮኖሚ አቅሟም እንዲዳብር ይሆናል። አንድ ሌላኛው ብዙ ጊዜ ዶናልድ ትራምፕ ከመጡ በኋላ በፊት የነበረው የኢራንን የኒኩሌር መርሃ ግብር ማስቆም ነበረ የብዙ የአሜሪካ አስተዳደር ጥረት የአውሮፓዎችም ጭምር። ትራምፕ ከመጡ በኋላ

0: እንዳለ ነው። ያው ማለት አባት ተገደሉ ልጅ ተተካም ብዙ ሰዎች ሞተዋል ግን ያው ፍርአት ነው የቀጠለው።
1: ሌሎችስ የመካከለኛው ምስራቅ የፋርስ ባህረ ሰላጤ ሀገራት ደግሞ ጉዳት ደርሶባቸዋል። አሁን የነሱ ስጣፈንታ ምንድነው? ጉዳት ደረሰባቸው? በኢራን ተደበደቡ? ጋር ሰላምም ቢሆን በዛው ሁኔታ ነው የሚመለሱ? ሌላ ዋስትና ይኖራቸዋል?
0: እንግዲህ ምናልባት የዩናይትድ ስቴትስን የውጭ ፖሊሲ እንደገና ሊያስቀይር የሚችል ነገር ሊሆን ይችላል። ይሄ በተለይ ስለመካከለኛው ምስራቅ የምትከተለውን ፖሊሲ እዛ አካባቢ የሚነሱ የዩናይትድ ስቴትስ እና የእስራኤል ጠላት የሚባሉ ወገኖችን ለመምታት እና ደግሞ ይሄ ሀብቱን ለመቆጣጠር የነዳጅ ዘይቱን በብዙ ሺህ የሚቆጠር ጦር ሰራዊት ነው ያሰፈሩት። አንዳንዴ የአንዳንዱ የጦር ሰፈር አስፈላጊነት ምን እንደሆነም አይገባህም። ምክንያቱም ዩኤኢ ዩናይትድ አረብ ኤምሬትስ ውስጥ ጦር ካሰፈርክ ባህሬን ጋር ሌላ ተጨማሪ ጦር የምታሰፍርበት፣ ወይም ቀጠር ጋር ሳውዲ አረቢያ ጦር ካሰፈርክ ቀጠር ጋር እና ነገር ግን በእያንዳንዱ ትናንሽ ደሴቶች ሁሉ ነው ዩናይትድ ስቴትስ ጦሯን ያሰፈረችው። ለኢራኖች አንዱም የጠቀመው ይሄ ነው። በኩዌት ላይ የሚተኩሱት ሚሳኤል ኢላማውን ሲስት ዩኤኢ ላይ ያነጣጥራሉ። እሱ ኢላማውን ሳተም መታም በቅርብ ያለችው ደግሞ ባህሬን ካለች፣ አለበለዚያ ሳውዲ አረቢያ እያፈራረቁ ነው በተደጋጋሚ የዛ አካባቢ ሀገራትን የምጣኔ ሀብትና የጦር ኃይል ነርቭን ለመበጥበጥ የሞከሩት። ይሄ በከፊል ተሳክቶላቸዋል። አሽመድምደውት ነበረ የዛን አካባቢ የአረቦቹን ኢኮኖሚ ጭምር። ስለዚህ እነሱ በፊት ይህ ሁሉ ጦር ዩናይትድ ስቴትስ እዛ ስታሰፍር ለመሪዎቹ ሁሉ አውሮፕላን እና ሌላ ሽልማት እየሰጡ የዛ አካባቢ ሀገራት ከሌላ ጠላት እኛን የአሜሪካ ጦር ይከላከልልናል የሚል ነበር በይፋ የሚሰጠው ምክንያት። ነገር ግን የተከላከልላቸው ነገር አላየንም። በኢራኑ ጦርነት ወቅት ተሞክሯል። በምንም መንገድ ግን እነዛን ሀገራት ከጥቃት ማዳን አልቻለችም ዩናይትድ ስቴትስ። በኢኮኖሚው መስክ ያው ይሄ የነዳጅ ሀብት ስላለ ነው እንጂ ብዙ ኪሳራ ነው የደረሰባቸው። ብዙዎቹ በጦርነቱ በቀጥታ የተመታው ብቻ ሳይሆን ገበያው በመዘጋቱ ጭምር በጣም ብዙ ኪሳራ ነው የደረሰባቸው። በአንድ በኩል ለዩናይትድ ስቴትስ አዲስ ገበያ ነው። ብድር ይባልና የሚሰጥና እንግዲህ እድሜ ልካቸውን ዘይታቸውን ሲያስረክቡ ይኖራሉ እና በሌላ በኩል ስታየው ግን እንደ ሀገር የመቀጠላቸው ነገር በእርግጥ እንደ ሀገር ነን ወይ ብለው ያስባሉ ወይ የሚልም ነገር ሊያስነሳ ይችላል እና መሀል ላይ በቃ ተቃርጠው የቀሩ ወይ የራሳቸውን ህልውና አላስከበሩ ወይ ደግሞ ሌሎችን በነሱ በኩል ተረማምዶ የአሜሪካ ጦር ሌሎችን እንዳያጠቃ ማቆም አልቻሉ እና የብኩን መሆናቸውን ነው የሚያሳየው። ይሄ በተለይ የገልፍ የሚባሉት ስቴትስ
1: በጣም ብዙ ነገሮችን ወደፊትም የሚያስነሳ ነው። አሁን ከዚህ ድርድር ምን እንጠብቅ?
0: ድርድሩ የመጀመሪያው የተባለው ትናንት ሲጀመር የተነገረው እንደ እንትን የታየው እንደ ኢመርጀንሲ ዲፕሎማሲ፣ በአንድ በኩል እስራኤል ሊባኖስ ውስጥ የምታደርገውን ድብደባ ኢራን አጥብቃ ተቃውማለች እና እሱን እንዴት እናስቆም፣ በሌላ በኩል ደግሞ ያ የሜሞራንደም ኦፍ አንደርስታንዲንግ የተባለው ይሄ መግባቢያ ሰነዱ እንዴት ስራ ላይ እናውለው፣ እንዴት ገቢራዊ እናድርገው ነው ዋናው የቴክኒክ ድርድር። ይሄ ስለ ኒኩሌር ወደፊት ስለሚኖረው ግንኙነት እንግዲህ ትናንት ተጀምሯል። እንግዲህ እስከ ሳምንቱ ሙሉ እንደታሰበው ከቀጠለ እንደምታውቀው የዛ አካባቢ ድርድርና ጦርነት ተጀመረ ስትለው አለቀ ይሉሃል፣ አለቀ ብለህ ስታስብ ደግሞ እንደገና ተጀመረ ይሉሃል። ስለዚህ በጊዜና በተደራዳሪዎች ስሜት ላይ እየተንጠለጠለ ስለሆነ ካልተቋረጠ እንዳሰቡት እንደታቀደው ከቀጠለ ትናንትናና ዛሬ ሜሞራንደም ኦፍ አንደርስታንዲንጉን እንዴት አድርገው ስራ ላይ እንደሚያውሉት ከተግባቡ ወደ ሌላው ረጅም ጊዜ ወደሚወስደው ድርድር ይቀጥላሉ ተብሎ ነው የሚታሰበው።
1: አዎ እናየዋለን እንግዲህ መጨረሻው ምን እንደሚሆን። ሌላው እንደው እድሜ ስጠን እናየዋለን። ብዙ ነገር ይህን የመካከለኛው ምስራቅን ማመን የሚቻል አይደለም። በየቀኑ መከታተል የሚያስፈልገው ጉዳይ ነው። የጠዋቱ ከሰዓት ይቀየራል፣ የከሰዓቱ ሌሊት ሌላ

0: የሚያድረው እናየዋለን። ሌላው እንደው ሳናነሳው ማናልፈው የዩክሬንና ሩሲያ ጦርነት ጉዳይ አለና ባለፈው ሳምንት በጣም ሁለቱ ሀገራት ጥቃት እንደፈጸሙ አንዱ በሌላው ላይ ተነግሯልና ይሄ ጉዳይ መቆም አልቻለም። እንደዚህ ነው ወይ የአውሮፓ አህጉር የሚቀጥለው? አሁንም
1: አይመስለኝም። አሁን ሁለቱም በወታደራዊ ግንባር እየተዳከሙ ዝም ብሎ መቀጣቀጥ ሆነ እኮ አሸናፊና ተሸናፊ የለበትም። አንዱ ሌላውን የሚያስገብርበት ወይም የሚያሳምንበት ወታደራዊ ኃይል የሚሆን ምንም ነገር የለውም። አውሮፓዎችም በጣም ተሰላችተዋል። እዚህ ባለፈው ሳምንት የጂ7 የሚባለው ፈረንሳ ውስጥ የነበረው ጉባኤ ላይ ፕሬዚደንት ዶናልድ ትራምፕ በፊት ከያዙት አቋም በሩሲያ ላይ ከያዙት አቋም ትንሽ አፈግፍገው ወደ ዩክሬን አድልተዋል። በዚህ ምክንያት ሌሎች የአውሮፓ ሀገራት ደስታ ተሰምቷቸዋል። ዩናይትድ ስቴትስ ተመልሳ ዩክሬንን እንደ ጆ ባይደን ዘመን ያክል እንኳን ባይሆንም ቢያንስ ቢያንስ ዩክሬንን መቃወሟን ታቆማለች፣ ለዩክሬን ደግሞ የጦር መሳሪያ ድጋፍ ታደርጋለች። ይህም ማድረጓ ደግሞ ፕሬዚደንት ቭላዲሚር ፑቲንን ወደ ድርድር እንዲመጡ ያስገድዳቸዋል የሚል ትንታኔ በሰፊው እየተሰጠ ነው። ነገር ግን ጦርነቱ እንዳልከው በጣም ተባብሶ በተለይ የድሮን ድብደባው ዩክሬንም እንደው ይህን ያክል ድሮን አላት ወይ እስከሚባል ድረስ ብዙ ጥቃት አድርሳለች፣ ተባብሶ ቀጥሏል። ምናልባት ይህ እንግዲህ ከሆነ ወደ ድርድር ወይም ወደ መግባባት ወይም ወደ ዲፕሎማሲ ከመሄዳቸው በፊት የመጨረሻ ኃይላቸውን የሚያሳዩበት ይመስለኛል። እሱም ጋር ያው የዩናይትድ ስቴትስ ጫና በጣም ይጠበቃል። በነገራችን ላይ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ከሀገር ውስጥ ከገጠማቸው ፖለቲካዊ ቀውስ በተጨማሪ የጋዛ ጦርነትና የዩክሬን ጦርነት እንደ ምክንያት ሆኖ ስልጣናቸውን ለሌላ ሰው ለማስረከብ ተገደዋል እና የአውሮፓንም ፖለቲካ እየበጠበጠ ነው የዛ የመካከለኛው ምስራቅና የዩክሬን ጦርነት እና እንትኑ ውጤቱ እዛው ይሄ ሰዎች ተገደሉ፣ ንብረት ጠፋ፣ ፈረሰ የምንለው ብቻ አይደለም። ፖለቲካዊ ውጤቱ እዚህ አውሮፓ ድረስ እየተሰማ ነው። ስለዚህ ያቆሙታል ብዬ ነው እኔ የምገምተው።
0: እንዲቆም ነው የሁላችንም ምኞት። ግን 4 ዓመት በላይ ሆነው እዚህም እንደምታውቀው መካከለኛው ምስራቅም ያው በነበረበት የቀጠለ አካባቢ ነው ውጥረቱ እንደቀጠለ። እንደው ማጠቃለያ
1: ሊሆን የሚችለው እንግዲህ አሁን የዩናይትድ ስቴትስ እና የኢራን ስምምነት ሰላም ለሚፈልጉና ከጦርነቱ ብዙ ትርፍ ለማያገኙ ወገኖች ትልቅ እፎይታ ነው። የዓለምንም ኢኮኖሚ በሆነ ደረጃ እንደ ወደ ነበረበት ይመልሰዋል ተብሎ ባይታሰብ እንኳን ውጥረቱን ያረግበዋል ተብሎ ነው የሚታሰበው። እንደ ሆርሙዝ ሰርጥ አይነት መከፈት፣ የንግድ እንቅስቃሴዎች እንደገና መጀመር፣ አውሮፕላኖች በሰላም መብረራቸው፣ የቱሪስት እንቅስቃሴ፣ ይሄ ሁሉ እንግዲህ ብዙ ጊዜ እዛ አካባቢ ሲታይ ዘይት ነው የሚታየው። ከዛ ውጭ ያሉት እንቅስቃሴዎች መቀጠላቸው፣ በሰላም መቀጠላቸው ለመላው ዓለም ነው፣ ለቻይና ይሁን ለዩናይትድ ስቴትስ እኩል ጠቃሚ ነው። ድርድራቸውን ቀጥለው ደግሞ ይበልጥ አሁን የሊባኖሱም ውጊያ እንዲቆም አድርገው ይበልጥ እየተግባቡና እየተቀራረቡ ከሄዱ ደግሞ አንድ መስመር ያለው ተስፋ ያለው እንቅስቃሴ፣ ፖለቲካ ይሁን ኢኮኖሚያዊ እንቅስቃሴ ዓለም ታያለች ተብሎ ነው የሚጠበቀው። ደጋግመህ እንዳልከው ግን መካከለኛው ምስራቅ ብዙ ጊዜ አሳሳች ነው፣ ለትንታኔም ውስብስብ ነው፣ ለግምትም አሳሳች ነው እና እንዴት ሊሆንና እንዴት ሊቀጥል እንደሚችል ሲሆን ማየቱ ነው የሚሻለው። ለጊዜው ግን የብዙዎች ምኞት ያው ሰላም ነው። ሰላም እንዲሆን እንደገና እንመኛለን።
0: በጣም ጥሩ። እንግዲህ ሰላም ይሁን እንዳልከው ያደርግልን። ሰላም ይሁን ቀላል አይደለም ያለንበት በየጊዜው። አሁን ባለፈው ሳምንት ወታደሮች ተሰዉ ሲባል በጣም በእስራኤል ሕዝብ ዘንድ በጣም ሀዘን የነበረ፣ ሌላም ቦታ እንደዚህ በተመሳሳይ ሁኔታ ችግሮች ሲደርሱ ሀዘን የሆንበት ሁኔታ አለና ሰላም እንዲሰፍን ነው የምንመኘው። በጣም እናመሰግናለን አንጋፋው ጋዜጠኛ ነጋሽ መሐመድ ለዘወትር ትብብርህ ከኛ ጋር ለምታደርገው ቃለ ምልልስ እጅግ በጣም እናመሰግናለን። አድማጮቻችንም በዚህ አጋጣሚ በጣም ደስተኞች ናቸው የሚሰጡትን አስተያየት ልነግርህ ወደ ያለው በዚህ አጋጣሚ በጣም አመሰግናለሁ።
1: እኔም በጣም አመሰግናለሁ ሁሉን ስለሰጣችሁኝ። መልካም ጊዜ እንግዲህ
0: መልካም ጊዜ። በጣም አመሰግናለሁ። ቻው
1: ቻው ቻው ቻው።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን የማህበራዊ ጉዳይ ሰራተኛ የስነ ልቦና ባለሙያና የህይወት መንገድ አስተማሪ ከሆነችው ወይዘሮ አግሬ መንግስቱ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ወይዘሮ አግሬ፣ እንደምን አደርሽ?
1: እግዚአብሔር ይመስገን። ሰጠኝ እኔ ደህና ነኝ፣ እናንተ እንዴት አደራችሁ?
0: እኛ ደህና ነን፣ በጣም ነው እናመሰግነው። ቀላል አይደለም በጠዋቱ። እሺ
1: እኔ አመሰግናለሁ ወንድሜ።
0: መልካም። እንግዲህ ዛሬ የምንነጋገርበት ዋነኛው ጉዳይ ትዳርን በተመለከተ ያሉ ጥሩ ነገሮች፣ እንደገና ደግሞ ፈተናዎች አሉት እና ትዳር አንዳንዴ በየሀገሩም የሚለያይበት ሁኔታ አለ። በኢትዮጵያ የነበረው ከእስራኤል ጋር በተወሰነ መልኩ የሚለያይበት ነገር አለ፣ መሰረቱ አንድ ቢሆንም። እስኪ የትዳርን ጥሩ ነገር እንስማና እዛ በኋላ ደግሞ ፈተናዎችን እንመልከት።
1: እንግዲህ ትዳር እግዚአብሔር ሲፈጥረን አዳምና ሔዋንን ሲፈጥር እንግዲህ ከላይ ሁለቱም እንግዲህ ሔዋንን መረዳት ትባል ያው ሁለታችን ተረዳድተው ጥሩ ህይወት እንዲገነቡ አለ አይደለ፣ እንዲያፈሩ ከሁሉም ለየት አድርጎ አዳምን ፈጥሮ ሔዋንን ፈጥሮ ያው እንግዲህ በትዳር አጣምሮ ማለት ነው። ከላይ የተጀመረ ነው፣ ጥሩ ነው። አንድ ሰው ለብቻ ግማሽ አካል ነው የሚባል እንግዲህ ሙሉ አይደለም ይባላል። እንግዲህ ከአዳም ሀባን ሲያገኝ ሙሉ ሆነ ማለት ነው። ትዳር ማለት ጥሩ ነው። አንድ ብቻውን አይደለም፣ ሁለት በአንድ ላይ ሲሆኑ ብዙ ጥሩ ይሆናል። ልጅ ለማሳደግ
0: አንድ እንጨት አይነድም እንደሚባለው ብቻን ምንም የሚጣፍጥ ነገር የለም ወይም ውጤት አያመጣም። እና ሁለቱ ነው መሄድ ጥሩ ነው። ግን አሁን ቅድም ለመግለጽ እንደሞከርኩት በኢትዮጵያ የነበረው ባህላችን ትንሽ ምንም እንኳን ባህላዊ የተለያዩ ጫናዎች ቢኖረው ያለው የትዳር ሁኔታ ትንሽ እዚህ ሀገር ለየት ይላል። እና እንደው ትኩረት እናደርግና እስኪ ያኛውን ከዚህ ጋር እንዴት ነው አመሳስለን ወይም ደግሞ ከሀገሩ ሁኔታ ጋር ልንይዘው የምንችለው?
1: አዎ ሰጠኝ። እንግዲህ እንደምናውቀው ከሀገራችን ያው ትዳር ማለት አንደኛ በስራቸው በስራ ድርሻቸው በጣም ግልጽ የሆነ ነገር ነው። ወንዶች ወደ እርሻ ሲወጡ ሴቶቹ ከቤት ወይም ደግሞ ጉልጎሎ ያግዛሉ። ያው ከቤት ያለውን ስራ እነሱ ነው የሚያጠቃሉት፣ ወንዶች ከውጭ ያለውን ነው። እንደዚሁም ደግሞ ስራ ውለው ሲመጡ ወንዶች ሴቷ ውሃውን አሙቃ እግሩን አጥባ በደንብ ተቀብላ ምግቡን ያው አዘጋጅታ ይህ ግልጽ ነበረ ማለት እንግዲህ። ከዚህ ደግሞ እንደምታውቀው ሁሉም ሰራተኛ ነው፣ ወንድም ሰራተኛ ነው፣ ሴትም ሰራተኛ ነው። ሁሉም ውጭ ይሰራል፣ ሁሉም አብረው ይገባሉ። ከዚህ ላይ ነው ትንሽ ችግሩ ከኛ ማለት ነው። እዚህ አንዳንዴ በተለይ ከኢትዮጵያ ባልና ሚስት ሆነው የመጡ ሰዎች የዚህ ሀገር ትዳር ትንሽ ሊያከራክርና ወይም ደግሞ ትንሽ ወደ ኋላ ሊስብ ይችላል። ምክንያቱም ኢትዮጵያ የነበርኩኝ እኔ እንደዚህ ተከብሬ ወይም ደግሞ ሴቷ ኢትዮጵያ እንደዚህ ግፍ ደርሶብኝ ከዚህ እንደ ልብ መሆን አለብኝ፣ እዚህማ መብት አለኝ ወይም ደግሞ ወንድም ደግሞ እንዴት አልደመጥም ወይም አላል ብዙ ትንሽ የሚያምታታለ። በእርግጥ እየተማርነው ነው፣ ሁላችንም እያወቅነው ነው፣ የሀገሩን ባህል እያየነ ነው። ሆኖም ግን ከአንዳንድ ቦታ እንደምሰማ ከሆነ ለምሳሌ ሴቷ ብዙውን ወደ እሷ ብዙ ስራዎችን ትሰራለች ማለት ነው። ምክንያቱም ከውጭ ውላ ወይም ደግሞ የልጅ አስተዳደግን ከትምህርት ቤትም ሆነ በተለያዩ ሁኔታዎች የቤትን አስተዳደር ጫና ወደ እሷ ትወስዳለች። ለምሳሌ አሲፋት ወይም እሷ ትወጣለች፣ የልደትም ሆነ የምንም ሆነ ለልጆች እሷ ትሳተፋለች። በዚህ ጊዜ እንግዲህ ወንድ ስራውን ጠንክሮ ይሰራል፣ ለቤቱ ያለውን እንግዲህ ያመጣል ማለት ነው የሰራውን። ከዚህ ላይ ትንሽ ይምታታል።
0: ለመግባባት አሁን አንዱ ትልቁ ተዋይቶ ችግሮችን ይመፍታት ነው አንዱ ኔ ባልኩት ኒድ እንልና እዛ ባላ ችግር ይፈጠራል ይሄ እንዴት ነው እናስተካክለው ምን ይችላል በሌላ በኩልም ዚያገር ያሉ ነገሮችን በመረዳት አንዳችን ኔላኛችን ልናግዝ ምን ይችላል እንዴት ነው በተለይ በውይይት የመፍታት አማችን እንዴት ነው እናዳብር ምን ይችላል
1: አንደኛ በእውነት ሁሉን ነገር ማሳተፍ መወያየት እኔ ሴቶችን የምምለው እኔ ብቻ እኮ ነኝ እኔ የምለፋው በትምህርት ቤት የምሮጠው እኔ ብቻ ነኝ ጭራሽ የልጆችን ልደት እንኳን አያውቅም እዚህም እንደዚህ የሚባል ነገር አለ እኔ ነኝ የማውቀው እኔ ነኝ የማደርገው ብቻ እኔ ተምሬ ራሴ አውቃለሁ እኔ ብቻ አልወቀው እኔ ብቻ አላደርገው ሳይሆን ቁጭ ብሎ መመካከር መነጋገር እና አብረን እንሄድ በዚህን ቀን እንደዚህ ወረፋለ በዚህን ቀን ይሄ ያለ አብሮ መነጋገር ወንዶችም ጠቅላላ ራሳቸው ብቻቸውን ከመሮጥ ሁሉ ነገር አድርገዋል አንቺ ቁጭ በይ አንቺ ስር ሳይሆን ሁሉም በግልጽ ሆኖ መነጋገር አንዱ የተማረውን ለአንዱ ማካፈል ከትምህርት ቤት የተባለውንም ሆነ ለምሳሌ በእውነት አንዳንድ ጊዜ አብዛኛውን ብዙ ጊዜ ልጆች አንዳንድ ልጆች ወደ ትምህርት ቤት አዘውትሮ እንዲሄዱ እና እንዲጠሩ የወላጅ የሚያደርጉ አሉ። በምንም ሆነ በአለበ የተለየ መቼም ጸባይ ይኖራል እና በዚህ ሰዓት ያችነት ብቻ መሮጥ የወላባትም ወይ አባት ብቻ ተጋግዘው ተነጋግረው አብረው ስራውን አንድ አይተው የሁለታቸው መሆኑን አይተው አይ እሷ ታደርገው ወይ እሱ ያርገው ብቻ ሳይሆን መወያየት መከፋፈል
0: ሰው የሚችለውን ደግሞ በቤት ማድረግ አንዳንድ ጊዜ አንዳንዱ ሰው ለምሳሌ ምግብ የማብሰል ችሎታ ሊኖረው ይችላል አንዱ ስላበሰለ ሌላኛው እንደው አብስል ማለትም ሊያስቸግር ይችላል የሚችለውን ግን ከቤት ማገዝ ቤት ማጠብ ሊሆን ይችላል የተለያዩ ነገሮች ሊሆን ይችላል መተጋገዝ አንዱ ያደረገውን አድርግ ማለት ግን ያለብን መስሎ አይታየኝም ምክንያቱም ብዙ ሰዎች ፈተናው ነው ስለምናይ ነው
1: አዎ እውነት ነው የተመተጋገዝ ይችላል የሆነ ክል ማረግ ብቻ ማየት ነው በርግጥ ሴቷ ናት የበለጠ የምትሰራ ወንዱ ነው ማለት ሳይሆን ሁለታቸውም የእያንዳንዱ ቤት የተለያየ ነው የእያንዳንዱ አስተያየት የተለያየ ነው ብቻ ተግባብቶ መረዳዳት ይቻለው ነው ያክል እሷ ውጭ ቆይታ የምትመጣ ከሆነ ከቤት ያለውን እንግዲህ የሚችለውን ማድረግ እሱም ደግሞ እንደዚህ ውጭ ቆይቶ የሚመጣ ከሆነ እሷ የቻለችውን ማድረግ ወይም ደግሞ በሁሉም በኩል ብቻ ግልጽ ሆኖ ከተነጋገሩት ቀላል ይሆናል። አንዳንድ ጊዜ ቅድም እንደጠቀስኩት አይ ከኢትዮጵያ የተበደልኩት ይበቃኛል፣ እግሬ የጠፉት ይበቃኛል ወይም ደግሞ አይ ኢትዮጵያ እኮ እግሬን ትታጥብ ነበር እዚህ አታጥብም። ይሄ ደግሞ በእውነት ከኢትዮጵያ ባህላችን በጣም የሚደነቅ ነው። እኔ እንደሚመስለኝ አሁን ዞር ብዬ ሳየው ኢትዮጵያ ወንዶች እንደዛ ጋሬጣ ሲወጋቸው ሾሁ ሲወጋቸው እግራቸው በጭቃና በተለያዩ ነገሮች ሲጎዱ ውለው እንደዛ ድክም ብለው ሲመጡ ከቤት ውሃ ሙቃ ቆይታ ማጠብ ማለት በእውነት ይሄ ትልቅ የስራ ድርሻና ትልቅ የመግባባት ነው። ምክንያቱም አሁን በዛን ሰዓት ተዚህ ሀገር እግሬን ጠቢ ማለት አይደለም እዚህ ሀገር እንደፈለግ ካለ አለደለ በዙ ገብቶ ፏፏፏ ብሎ ታጥቦ ይወጣል። ልዩነቱን ማወቅ በዛን ሰዓት እግሬ ያጠበች እንግዲህ እሱ ተጎድቶ ስለመጣ ነው። እንደዛ ብሎ ቢተኛ ጠዋት አይነሳም እግሩ ላይ አንቀሳቅስም።
0: ይሄ በሀገር ሲሰራ ነበር ኢትዮጵያ፣ እዚህ ደግሞ የማይሰራበት ሁኔታ ነው።
1: እዚህ ሀገር ደግሞ የማይሰራበት ሁኔታ አለ ለሁላችንም ዋለ ምስጋና ይግባው እና ይሄ ተገፍቻለሁ የሚባል ነገር አይደለም። ወይም ደግሞ ከዚህ እንድስታረግ የነበር ዛሬ ማጠግበሽ የሚባል ነገር የለም። ከዚህ ሀገር እንዳ ያለ ነው የተሰጠነ ስራዎችን ማየት መግባባት በእውነት ከመበሳጨት ከመናደድ እውነቴ ነው። እንደገና ደግሞ ባልና ሚስት ምን ያክል በእውነት ክብር መኖሩን ምን ያክል በእውነት እግዚአብሔር እንዴት አድርጎ ነፍስን ያችን እሱንና እሷን ያገናኘ መርጦ ያገናኘ ጌታ ስጦታ ነው። ይሄ ራሱ ትልቅ ስጦታ ነው። አብሮ እንደዚህ ባልና ሚስት መኖርና መከባበር አንደኛ እግዚአብሔርም የሰጠኝ ነው እግዚአብሔርም የሰጣት ነው። ትዳሯን ወይም ትዳሩን መከባበር አስተያየታቸውን ከዚህ ላይ ማተኮር አለባቸው። ዝም ብለው አይደለም የተገናኙ፣ ዘብርና ያገናኛቸው አምላክ ነው በእውነት ያገናኛቸው።
0: ለዛ ትልቅ ቦታ መስጠት። ሌላው ደግሞ አሁን እንግዲህ መቼም ተፈጥሮ አለና በተፈጥሮ ግብረ ስጋ ግንኙነትም አለ፣ እንደዚሁም ደግሞ አብሮ የመሆን ጊዜም ይሄ ትልቅ ለትዳርም ማጠንከር ትልቅ እንደሆነ ይነገራል። እና አንዳንዴ ባህላችን የፈጠረው ነገር ይሁን ግልጽነት የለም የሚሉ ቅሬታዎች ይሰማሉ በሴቶችም በወንዶችም ዘንድ። እና እዚህ ላይስ እንዴት ነው? መቼም እንግዲህ እንደው ዝም ብለው ስላፈር ነው ወይም ደግሞ ባህላችን አይደለም ብለን ብንሸሽገው በመጨረሻ ችግር ሲፈጥር ይታያል። እና አብሮ የመሆንን አብሮ የማሳለፍን ጊዜስ እንዴት ታየዋለሽ?
1: እንግዲህ ሰጠኝ ሰው ልጅ ትዳር እስከሆነ ድረስ ትዳርን መከባበር ሁሉም እንግዲህ የአዳም ልጅ ሁሉ መሰረቱን ስራውን ያውቃል። ሰው ልጅ ዝም ብሎ አይደለም አብረው የተጋቡ። ስለዚህ ግልጽ ሆነው መነጋገር እንግዲህ የነበርንበት ባህልና የአሁኑ ባህል አንድ አይደለም። ወይም ሲጣሉና የሽማግሌ ይሸምግለን የሚባል ነገር የለም። ራስ በራስ ቁጭ ብሎ ተነጋግረው ምንድነው ችግርሽ? ምንድነው ችግርህ? ከምን ላይ ነው? እኔ ከዚህ አላርል ብቻ ሁለታቸውም ከጊዜ መስጠት አለባቸው። ለሁለታቸው ወጣ ብለውም ሆነ ከቤትም ሆነ ለሁለታቸው ጊዜ መስጠት አለባቸው። እውነቴ ነው። በስራ ብቻ ወይም ደግሞ በልጅ አስተዳደግ ብቻ ጎደለውን መሙላት ብቻ መሯሯጥ ብቻ ሳይሆን ሁለታቸው ስሜታቸውን መግለጽ የሚገልጹበትን ሰዓት የሚነጋገሩበትን ሰዓት እዚህ ላይ ነው። እዚች ሰዓት ነው ዋናው መሰረቱ። ይህችን ሰዓት ለነሱ አክብረው የሚነጋገሩበትን በጥሞና ይሄ መሆን አለበት። ይህ ካልሆነ የጎደለውን ብቻ ለመሮጥ ልክ እንደ እንግዲህ አብሮ የመኖር አጋር ብቻ መሆን የለበትም።
0: ስራ ብቻ መብዛትም አይገባም። አንዳንዴ እንደው በቃ ከቅም በላይ የሆነ ስራ ይሰራል፣ ሰው ይደክማል። ሌሊት ሊመለስ ይችላል፣ 12 ሰዓት ሊመለስ ይችላል። ስለዚህ አሁን እንዳልሽው የራስ ጊዜ ከልጆች ለየት ብሎ የማውሪያም ጊዜ እኮ ያስፈልጋል፣ መመካከሪያ ጊዜም ያስፈልጋል። እና እንደዚህ አይነት ነገሮችን ብንሰጥ ብንመካከር ጥሩ ነገር እናመጣለን። ችግር ከተፈጠረ በኋላ ሌላ ቦታ ከምንሄድ
1: እውነት ትክክል
0: ጥሩ ነው።
1: ዋና አስፈላጊ ነው።
0: ጥሩ ማጠቃለያ እንግዲህ ወይዘሮ ሀገሬ
1: እንግዲህ ያው መሰረቱ እውነት ሁሉም ነገር ከትዳር ነው፣ ከቤት ነው። ልጅም ስናሳድግ ምሳሌ የምናሳየው እኛንን ወላጆች ነን። ከቤት ራሳችን ስንከባበር ቃላችን ስንደማመጥ ለልጆቻችን የምናሳልፈው ምሳሌ ይሆናል። ለእኛ ብቻ ሳይሆን ለእኛም ደግሞ ሌላ ነገር አይገባም ማለት ነው። ሌላ የሚያከራክረን ነገር፣ ሌላም ደግሞ የሚያጣላ ነገር ወይም የእኛን ምስጢር ማንም ሰው የሚሰማው ነገር የለም ማለት ነው። እና ሁለቱ ባልና ሚስት መከባበርና መመካከር በጣም አስፈላጊ ነው። እንግዲህ ይህን ነው የምለው።
0: በጣም ነው የምናመሰግን ወይዘሮ ሀገሬ መንግስቱ። እንዲህ እንግዲህ ሙያዊ ምክርሽን መለገስሽን ቀጤ በጣም እናመሰግናለን። ሰላም ቀን።
1: ሰላም ቀን ሰጠች።
0: ሰላም ቀን። ቻው የተከበራችሁ አድማጮቻችን፣ እንግዲህ የጠዋቱ ፕሮግራማችን ሊጠናቀቅ ነው። ከዛ በፊት ግን አሁን ያው የጨዋታዎችን ሞንዲያል ጨዋታ አለ። ያው ቅድም በዜናም እንደተመለከት ነው ግብጽ ኒውዚላንድን 3-1 ያሸነፈችበትን ሁኔታ አይተናል። እንግዲህ ጨዋታዎች ተጠናክረው እየቀጠሉ ነው። በምድብ አንድ ሜክሲኮ እና ደቡብ ኮሪያ 6 ነጥብ እና 3 ነጥብ ይዘው አንደኛና ሁለተኛው ነው ይሄዳሉ። ካናዳ እና ስዊዘርላንድ በምድብ 2 4-4 ነጥብ አላቸው። ብራዚል እና ሞሮኮ በምድብ 3 4-4 ነጥብ አላቸው። በምድብ 4 ደግሞ አሜሪካና አውስትራሊያ እንደዚሁ አንደኛና ሁለተኛ ሆነው ይቀጥላሉ። በምድብ 5 ጀርመንና አይቮሪ ኮስት እንደዚህ እያለ ይቀጥላል። ዛሬም ጨዋታዎች ይካሄዳሉ። እንግዲህ ከሁለተኛው ዙር በኋላ ማን እንደሚያልፍ በሶስተኛው ዙር የበለጠ የሚለይበት ሁኔታ ይኖራል። ከእኛ ጋር ለነበራችሁ ቆይታ አድማጮቻችን እጅግ በጣም እናመሰግናለን። በፕሮግራማችን ለተሳተፉትም ወይዘሮ ሀገሬና ጋዜጠኛ ነጋሽ በጣም እናመሰግናለን። ለቴክኒክ ባለሙያችን ሮኒን ዳህን እናመሰግናለን። እዚህ ኢየሩሳሌም ከሚገኙ ዋና ስቱዲዮችን ያስተናግድኳቸው ሰጠኝ ዘመነ ነኝ። ቀን 1 ሰዓት እንደገና እንገናኛለን። በያላችሁበት ሰናይ ቀን መልካም ቀን እንመኛለን። ከእኛ ጋር ለነበራችሁም ቆይታ እጅግ እናመሰግናለን። በደህና ዋሉ።

0: ና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ? በያላችሁበት እንዴት ናችሁ? የለቱ እንደብራን ዘመን አቆጣጠርን እንሆ ሃዮም ኢዮም ሸኒ ዛይን በታሙስ ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁን 22 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ለተሰኞ ነሐሴ 15 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ራሚ ፍሌክሲዮን፣ የፕሮግራሙ አጠናቃሪዋ ሃና ስፈራው፣ የሲሪዮ ተረኛ አስተናጋጆች ለጠይ ዘመንና ኢሻያው ደጉነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ ሳምንታዊ የሥራ ዓለምና ቃለ ምልልሳለን። ቆይታችሁኛ ጋር ይሁን። አሁን ከዜና አዘጋጁ ሰጠይ ዘመን።
2: አመሰግናለሁ ኢሻያው። አርስተ ዜና፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤል ታማኝ አጋርና በመካከለኛው ምስራቅ መረጋጋት ለመፍጠር የሚጥሩ ሰው ናቸው በማለት ፕሬዝዳንት ሄርጾግ ገለጹ። ጠቅላይ ሚኒስትር ቢንያሚን ናታንያሁ በተጠረጠሩባቸው ጉዳዮች ፍርድ ቤት ቀርበው ክርክር የሚያቀርቡበት የህግ ሂደት ዛሬ በቴል አቪቭ አውራጃ ፍርድ ቤት ታደሰ። አሜሪካና ኢራን በሊባኖስ ግጭትን የሚከላከል ግብረ ኃይል በጋራ ለማቋቋም ተስማሙ ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ ከሶስት ሳምንታት በፊት የተካሄደውን የሀገሪቱን ጠቅላላ ምርጫ ውጤት ትላንት ይፋ አደረገ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤል ታማኝ አጋርና በመካከለኛው ምስራቅ መረጋጋት ለመፍጠር የሚጥሩ ሰው ናቸው በማለት ፕሬዝዳንት ሄርጾግ ገለጹ። በኢየሩሳሌም የጄኤንኤስ ይሁዳን ዜና ጉባኤ የተገኙት ፕሬዝዳንት ሄርጾግ ትራምፕ ታማኝ የእስራኤል አጋር ናቸው፣ የአሜሪካ ባለስልጣናትን የሚጎዱ ንግግሮች ተገቢነት የላቸውም ካሉ በኋላ በሊባኖስ ያለውን ግጭት ከእስራኤል ጋር በቀጥታ ድርድር በማድረግ መፍታት ይገባል፣ ግን በኢራን አሳሳሽ ድርጊት በኩል መሆን የለበትም፣ ሊባኖስን ከኢራን ጋር ማያያዝ እስራኤልን ስጋት ውስጥ እንደተደቀነባት የሚያቆይ ነው፣ እንዲሁም ሊባኖሳውያንን ደካማ ያደርጋል፣ መንግስታቸውና ፕሬዝዳንቱ ምንም ነገር እንዳይሰሩ ይከላከላል፣ በሊባኖስ ያለውን ችግር ለመፍታት የሂዝቦላ ድርጅት የጦር መሳሪያ ትጥቁን እንዲፈታ መደረግ ይገባዋል፣ ኢራን የሊባኖስን የወደፊት እጣ ፈንታ መወሰን የለባትም፣ ችግሩ መፈታት ያለበት በእስራኤልና ሊባኖስ መካከል በሚደረግ ቀጥተኛ ውይይትና ስምምነት ነው ብለዋል ፕሬዝዳንት ሄርጾግ። ጠቅላይ ሚኒስትር ቢንያሚን ናታንያሁ በተጠረጠሩባቸው ጉዳዮች ፍርድ ቤት ቀርበው ክርክር የሚያቀርቡበት የህግ ሂደት ዛሬ በቴል አቪቭ አውራጃ ፍርድ ቤት ታደሰ። የዛሬው የፍርድ ውሎ 2000 በተሰኙ የክስ ፋይልና በኢዲዮ ተሃሮኖት ጋዜጣ ባለቤት ኑኒ ሞዘስ መካከል አለ ስለተባለው ግንኙነት የሚመለከት ነው ተብሏል። ጠቅላይ ሚኒስትር ናታንያሁ በየጊዜው ፍርድ ቤት እየቀረቡ በተጠረጠሩባቸው የክስ ወንጀሎች ዙሪያ መከላከያ ያቀርባሉ፣ እንዲሁም በአቃቢ ህግና ዳኞች በኩል ለሚቀርቡባቸው ጥያቄዎች መልስ ይሰጣሉ። አሜሪካና ኢራን በሊባኖስ ግጭትን የሚከላከል ግብረ ኃይል በጋራ ለማቋቋም ተስማሙ ተባለ። ሁለቱ ሀገራት ከዚህ ውሳኔ ላይ የደረሱት እስራኤልን ሳያሳትፉ መሆኑ ተገልጿል። በስዊዘርላንድ ትላንት በተጀመረው ድርድር በ60 ቀናት ውስጥ ዘላቂነት ካለው ስምምነት ለመድረስም ሁለቱ ሀገራት ተስማምተዋል ተብሏል። የአሜሪካና ኢራን የድርድር ቡድኖች ዛሬ ወደ ሀገራቸው ይመለሳሉ፣ ግን የቴክኒክ ቡድኑ በፓኪስታን ቀርቷል ተብሏል። ድርድሮችንም ጀምሯል። ይህ በእንዲህ እንዳለ የአሜሪካና ኢራን መሪዎች ትላንት በፓኪስታን ድርድር ማካሄዳቸው ይታወቃል። ፕሬዚዳንት ትራምፕ በኢራንና ሂዝቦላ ላይ በመዛታቸው ምክንያት ድርድሩ ተቋርጦ ነበር። ኢራንም ብትሆን የእስራኤል ጦር ሊባኖስን ማጥቃት ካላቆመ በድርድሩ አልቀጥልም በማለት ስትዝት ቆይታለች። በአንጻሩ እስራኤል ከደቡብ ሊባኖስ ለቀ የመውጣት እቅድ እንደሌላት ጠቅላይ ሚኒስትር ናታንያሁም ሆኑ የመከላከያ ሚኒስትር ኢስራኤል ካጽ ደጋግመው ሲናገሩ ሰንብተዋል። የሰሜን እስራኤልን ሰላምና ደህንነት ለማስጠበቅ በደቡብ ሊባኖስ የደህንነት ቀጠና መከለልና አካባቢውን መጠበቅ ግድ እንደሆነ የእስራኤል ከፍተኛ ባለስልጣናት አስገንዝበዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ስልጣናቸውን በገዛ ፈቃዳቸው የሚለቁ መሆኑን ዛሬ አስታወቁ። ስታርመር ስልጣን የሚለቁ መሆኑን ለንጉስ ቻርልስ አስታውቀዋል። ኪር ስታርመር ስልጣናቸውን ለመልቀቅ የወሰኑት በፓርቲያቸው ውስጥ ባደረባቸው ጫናና መንግስታቸው የገባውን ቃል መፈጸም ባለመቻሉና በህዝብ ዘንድ ተቀባይነቱ እየቀነሰ መሄዱን ተከትሎ ነው ስታርመር ስልጣን ለመልቀቅ የወሰኑት ተብሏል። ጠቅላይ ሚኒስትሩን የሚተኩሰው በመጪው መስከረም ወር ስልጣኑ ይረከባሉ ተብሎ ይጠበቃል። ኪር ስታርመር ከሁለት ዓመታት በፊት ነበር በሌበር ፓርቲን በመወከል በመምራት በአብዛኛው ድምጽ ያሸነፉት። በብሪታንያ ባለፉት 10 ዓመታት የጠቅላይ ሚኒስትር ሙሉ ስልጣናቸውን ያልጨረሱ ባለ ስልጣናት ቁጥር ከኪር ስታርመር ጋር 7 ደርሷል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሶስት ሳምንታት በፊት የተካሄደውን የሀገሪቱን ጠቅላላ ምርጫ ውጤት ትላንት ይፋ አደረገ። እንደ ኢትዮጵያ ምርጫ ቦርድ ገለጻ ከሆነ የሰባተኛውን ጠቅላላ ምርጫ ለህዝብ ተወካዮች ምክር ቤት አሁን በስልጣን ላይ ያለው የብልጽግና ፓርቲ አብዛኛው ወንበሮችን በመያዝ አሸንፏል ብሏል። ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን በማግኘት የሰባተኛው ጠቅላላ ምርጫ አሸናፊ መሆኑን መቻሉን የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ማስታወቁ ኤፍቢሲ ዘግቧል። የኢትዮጵያ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ በምርጫ ውጤት ይፋ ማድረጊያ መርሃ ግብር እንደገለጹት ለምርጫው ከተመዘገቡ ከ54 ሚሊዮን በላይ ዜጎች መካከል 96.2% የሚሆኑት ድምጽ ሰጥተዋል ብሏል። በዚህ መሰረትም ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን በማግኘት ማሸነፉን አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም በምጻረ ቃል ኢዜማ የተሰኘው ፓርቲ በተለያዩ አካባቢዎች ባደረገው ተሳትፎ በድምሩ 13 የፓርላማ ወንበሮችን ማግኘት መቻሉ ተገልጿል። የአማራ ብሔራዊ ንቅናቄ አብን ደግሞ በአማራ ክልል ባደረገው ፉክክር 6 የህዝብ ተወካዮች ምክር ቤት ወንበሮችን አግኝቷል ተብሏል። በሲዳማ ክልል መድረክ 3 የፓርላማ መቀመጫዎችን ማግኘቱንና ሌሎች ፓርቲዎችም በየክልሉ በወከሏቸው እጩዎቻቸው የፓርላማ መቀመጫዎችን ማግኘታቸውም ተጨምሮ ተገልጿል። የፓርላማ ወንበሮችን ያገኙ የግል ተወዳዳሪዎችም መኖራቸው የተረጋገጠ ሲሆን አጠቃላይ የምርጫ ውጤት በፓርላማ ደረጃ የአዲስ አበባ ከተማ 23 የፓርላማ መቀመጫዎች ያሉት ሲሆን ብልጽግና ፓርቲ 20 መቀመጫዎችን አሸንፏል ተብሏል። ኢዜማ 2 1 ደግሞ በግል ማሸነፋቸው ተገልጿል። በኢትዮጵያ የተካሄደው ምርጫ በሀገሪቱ መንግስት በኩል ፍትሃዊ ነው እየተባለ ቢነገርም በአንዳንድ አካላት ግን ፍትሃዊ አይደለም፣ ኢትዮጵያ ያለችበት ሁኔታ ጠቅላላ ምርጫ ማካሄድ አይቻልም በማለት ሲተቹ ቆይተዋል። በትግራይ ክልል ከነጭራሹ ምርጫ አልተደረገም። በሌሎች አንዳንድ ክልሎች ምርጫ ያልተካሄዱባቸው ቦታዎች እንዳሉ ይታወቃል። ስፖርት 23ኛው የዓለም ዋንጫ ሁለተኛ ዙር የማጣሪያ ጨዋታዎች ዛሬ ምሽትና ሌሊቱን ይካሄዳሉ። ዛሬ ምሽት 8 ሰዓት ላይ አርጀንቲና ከኦስትሪያ ጋር ይጫወታሉ። ሌሊት 12 ሰዓት ፈረንሳይ ከኢራቅ፣ ሌሊት 3 ሰዓት ላይ ኖርዌይ ከሴኔጋል፣ ነገ ጠዋት 6 ሰዓት ጀምሮ ዮርዳኖስ ከአልጄሪያ፣ ነገ ምሽት 8 ሰዓት ፖርቱጋል ከኡዝበኪስታን፣ ነገ ሌሊት 11 ሰዓት ጀምሮ ደግሞ እንግሊዝ ከጋና ጋር ይጫወታሉ። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቅል ከ96 አጉሮት ሲመነዘር አንድ ዩሮ በ3 ሸቅል ከ39 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ቀንሷል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴላቪቭ 27፣ በአይፋና አካባቢዋ 28፣ በብኤርሸባና አካባቢዋ 31፣ በኤላትና አካባቢዋ 37 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና ይህን ይመስላል።
1: ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ወቅታዊ ዘገባ ለማለፍ አንድ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ወጣይ ዘገባ እናቀርበት ሰዓት ነው። ሻየው እንግዲህ የአሜሪካና የኢራን የልኡካን ቡድኖች የተኩስ አቁም ስምምነቱን ውይይት በስዊዘርላንድ ጀምሯል። ነገር ግን ድርድራቸው ችግር እንዳጋጠመው የብዙሃን መገናኛ አውታሮች እየዘገቡ ነው። የተወሰኑ ተመልሰዋል፣ የተወሰኑ ዘዋሉ ይባላል። እንዴት ነው
1: እንግዲህ ይሄ ሲጠበቅ የነበረው በአሜሪካና በኢራን መካከል ሲካሄድ የነበረው ድርድራቸው ባለፉት ቅርብ ቀናት ያው የመግባቢያ ስምምነት ፈርመዋል በርቀቱ ነው። በትናንትና ሁለት ግን የሁለቱ ሀገራት መሪዎቹ ዲፕሎማቶች በስዊዘርላንድ ተገናኝተው ተወያይተዋል። በመጀመሪያው ታል እንግዲህ ለመተግበር ነው እንግዲህ ዋናው ነገር ተግባር ላይ ለመዋል እና የተኩስ አቁም ስምምነቱ በ60 ቀናት ውስጥ ተግባር ላይ ለመዋል በዚህ 60 ቀን በቀጣይ 60 ቀናት ውስጥ ያው ተግባር ላይ ለመዋል ብለው ነው። ግን ችግር እንዳጋጠመው ነው። ወደ ችግር ያጋጠመው ድርድር በውይይታቸው በእርግጥ አሸማጋይ ሀገራት ይህንን በዋናነት የፓኪስታን እና እንዲሁም የኳታር ከፍተኛ ባለስልጣናትም በዚህ በስዊዘርላንድ ውይይት ተገኝተዋል። በታዛቢነት ባሉበት ሁኔታ ነው እና አሁን ይህ ድርድሩ ውይይቱ የገጠመው ችግር ምንድን ነው? እስካሁን ያልነበረ ድርሻ የኢራን አዳዲስ ሀሳብ አቅርባለች። ግን ለዚህ ስምምነት ተግባራዊ ለማድረግ የሚያስችል ቴክኒካዊ ስልታዊ ድርድር ተጀምሯል። ትናንት እንግዲህ እንደሚዘገበው ከሆነ በውይይታቸው ላይ አስተራቂ ከሆኑት ከፓኪስታንና ኳታር ተወካዮችም ተሳትፈውበታል። በትናንቱ የመጀመሪያ ውይይታቸውና በዚህ እስራኤል አልተሳተፈችም። ላይ እስራኤል ያልተሳተፈችበት በሊባኖስ ባለው ጦርነት ጋር በተያያዘ በእስራኤል አልተሳተፈችም።
0: ከነጭራሹ እስራኤልን መቼ አሳትፈዋል? ከነጭራሹ ከመጀመሪያው አንስቶ ከውይይቱ እስራኤል ተሳተፍ ሳይሆን እስራኤልና ሊባኖስ ብቻ ይዋዩ ነው የተባለ። አሁን ትላንትም እንግዲህ የአሜሪካው ፕሬዚዳንት በውይይት ወቅት እንኳን ዛቱ በኢራን ላይ፣ ኢራኖች አቋርጠውት ነበር። ድርድር እያለ ዛቻ ምን አመጣው?
1: ዛቻ እንግዲህ ያላስፈላጊ የሆነ ድርሻ ይገባኛል ጥያቄ ቀረበ ለውይይቱ። ፕሬዚዳንት ዶናልድ ትራምፕ ዛቻ ብለዋል። በዚህ ጉዳይ ላይ ደግሞ ኢራኖች ደግሞ ይህን የተፈረመበት ስምምነት ይወድቃል፣ ከቴ ወዲህ ይፈርሳል እያሉ እያስፈራሩ ነው የሚገኙትና በትናንትና ሁለት 18 ሰዓታት የወሰደ ድርድር ካደረጉ በኋላ ከጊዜ ወደ ጊዜ እየከበደ በድርድሩ ውስብስብ እየሆነ በመሄዱ ምክንያት የኢራን ልኡካን ቡድን ያው አቋርጠው ሄዱ። እንግዲህ ወደ ሀገራቸው ተመልሰዋል። ልኡካን የኢራን ልኡካን ቡድን አሁን ድርድሩ ውይይቱ ለጊዜው መቋረጡን ነው እንግዲህ ኢራን
0: የቴክኒክ ቡድኑ ግን ዋናውን እንግዲህ በከፍተኛ ባለስልጣናት በኩል ያለው ወደ ሀገራቸውን እንደተመለሱ ነው። የአሜሪካም የኢራንም እንደሚባለው ግን ቴክኒካዊ የሆኑ ነገሮችን የሚያስፈጽሙት ደግሞ አሁንም ራሱ እየተደራደሩ ነው ይባላል። እና በአንድ በኩል ሁለቱ ሀገራት ከሰላም ስምምነት ለመድረስ ትልቅ ፍላጎት አላቸው፣ በሌላ በኩል ደግሞ ኢራን በሊባኖስ ጉዳይ ጣልቃ ትገባለች እና ይህን ደግሞ ከእስራኤል ሀሳብና አቋም ጋር የሚቃረን ነው። በአንጻሩ ደግሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ እስራኤል በሊባኖስ ያላትን ድርሻና የምታደርገውን ወታደራዊ እንቅስቃሴ ብዙም እየደገፉ ያሉ አይመስልምና እርስ በርሳቸው የሚጣረሱ ነገር አለ። ወዳጅ የሆኑ መሪ እስራኤልን አንዳንድ ጊዜ ዝቅ አድርገው የሚያዩበት ሁኔታ ለጠላት አጋልጦ የሚሰጥ ነው የሚመስል። በሊባኖስ ደግሞ አንወጣም እያሉ ነው ጠቅላይ ሚኒስትር ናታንያውም እንዲሁም የመከላከያ ሚኒስትሩና ይሄ ነገር እርስ በርሱ አይጋጭም ወይ?
1: አው እጅግ ያለ አሁን በእስራኤልን ያጠቃች ያለችው በርቀት ኢራን ናት። እንግዲህ ሂዝቦላ ሊባኖስ ለእስራኤል ድንበር በሰሜኑ ክፍል ሊባኖስ ውስጥ የሚገኘው የሂዝቦላ ሽብር ፈጣሪ ድርጅት እስራኤል ያዘችው ከቴውንም የሰሜናዊ ክፍለ ሀገር ነዋሪው እስራኤል ህብረተሰብ ሰላም ማስፈን አለብን፣ ይህ ተንኮለኛ ሽብር ፈጣሪ ድርጅት በሊባኖስ ካለ ድረስ በሰላም አንኖርም። እንግዲህ ጦርነቱ ከጀመረ ጊዜ ጀምሮ የእስራኤል መከላከያ ሰራዊት ወደ ሊባኖስ ገብቶ የመቆጣጠሪያ የሰሜኑ ክፍለ ሀገር ደህንነት ለመጠበቅ የወታደራዊ ቀጠና አቋቁሟልና ይህንን በሱዳንን የሊባኖስን ምድር ወረረች እና እስራኤል ጦርነቷን ከደቡብ ሊባኖስ ማስለቀቅ አለበት እያለች የምትጠይቀው ኢራን ናት በዋናነት። ይህን ደግሞ በምንም ታምር እስራኤል አትጠበቅም፣ አትቀበለውም። ይህን ርዕሰ ጉዳይ ሂዝቦላ ጦር ትጥቁን መፍታት አለበት በሚለው አቋም እንዳልከው እንግዲህ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና የመከላከያ ሚኒስትር በተደጋጋሚ እርግጡን ተናግረዋል። ጦራችን ከሊባኖስ አናስወጣ አብደ ያሉት
0: የሰላም ቀጠና ለመፍጠር ጥሩ ነው። በሌላ በኩል ግን ዋጋ እየተከፈለ ነው። ስምምነት ካለና ሂዝቦላ አርፎ የሚቀመጥ ከሆነ ደግሞ ፎይታ ነው። ግን ሂዝቦላ አርፎ ይቀመጣል የሚል ሀሳብ የለኝም። ሌላው የደጀንዙ ፒኩዳወረፍ ይሄ በሰሙ እንግዲህ በሊባኖስ አዋሳኝ ድንበር ካባይ ሙት የሚባለው አካባቢ ለሚኖሩ ማህበረሰብ አደጋ መከላከያ የጣለውን ገደብ ትንሽ ያነሳበት ሁኔታ አለ። ይስ እንደው ሰላም መጣሙን የሚያመለክት ነው።
1: ይሄ የሚያሳየው የመረጋጋት ሁኔታ እንዳለና በተደረሰው የተኩስ አቁም ስምምነት እስራኤልም ተቀብለዋለች። በሂዝቦላ በኩል ደግሞ ያው በኢራን ጫና ሂዝቦላ ወደ እስራኤል እንዳይተኩስ መመሪያው እየተቀበለ ይመስላል እና በዚህ ምክንያት በሰሜኑ ክፍል ያው ነዋሪዎቹም የአደጋ መከላከያ የፒኩዳ ወሬፍ የድርጅን እዚ ያወጣው ገደብ እና መመሪያዎቹ በተወሰኑ ሰፈሮች ድንበር አካባቢ ያሉት የጦርነት በሚካሄድበት አካባቢ እሱን አንስቷል፣ አቃልሎታል የተባለ የሚያሳየው ምንድን ነው? የተኩስ አቁም እንዳለ የሚያመለክት ሁኔታ ነው። እንግዲህ ወደ ሰላም ከመጣ አሰየ ጥሩ፣ ዘላቂነቱ ምን እንዲሆን ደግሞ በቀጣይነቱ እንመለከተዋለን ማለት ነው።
0: አካባቢው እንግዲህ የተከፈለ ያለው መስዋዕትነት ቀላል አይደለም። እንግዲህ በሰላም የሚመጣ ከሆነ ጥሩ ነው። የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ አንዳንድ ኃይሉን ይቀንሳል የተወሰነ መልኩ፣ አንዳንድ በደንብ በተረጋጋባቸው ቦታ የሚሉ ዘገባዎችም ይወጣሉ። ሰላም ከመጣ ፈይንታ ነው፣ ጥሩ ነው።
1: እዚህ ጋር የእስራኤል መከላከያ ሰራዊት በሊባኖስ በደቡብ ሊባኖስ በጣም ያገኘው ውጤትን አስመዝግቧል። በቴሌቪዥን በቀጥታ ትናንት ማምሻውን የተሰራጨው ስንመለከተው ሂዝቦላ ምድር ውስጥ የደረደረው ጦር መሳሪያ የተለያየ ሮኬቶችም ሮኬቶች፣ አርፒጂ፣ ጸረ ታንክ ሮኬቶችን ብዛት ያላቸው ተደርድረዋል። ያንን የእስራኤል መከላከያ ሰራዊት ተቆጣጥሯል። ይህ ድል ጥሩ ውጤት አስመዝግቧል። ደግሞ ያለው ከዚህ ጋር የመከላከያ ሰራዊት እየወሰደ ያለው እስካሁን በወሰደው እርምጃ እስካሁን ቁጥራቸው ያልታወቀ የሂዝቦላ ድርጅት ታጣቂዎች ምድር ውስጥ እንደታፈኑ ናቸው።
0: ጦሩ ሁልጊዜም የሚወስደው እርምጃ በጣም የሚያስደንቅ ነው። የውሳኔ ጉዳይ ነው፣ ትንሽ ችግር የሚፈጥርበት ጥሩ ነው። እንግዲህ መስዋዕትነት መክፈሉ ደግሞ ጎን ለጎን የሚታይ ነው።
1: አሁን ወደ ቀጣይ ስናልፍ ያው እንግዲህ ይህን ተመልክተነዋል። ሌላ ወጣ ብለን የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ከስልጣን እንደሚሰናበቱ በይፋ አስታውቀዋል። በጠቅላይ ሚኒስትር ስልጣናቸው ሳይሆን በሚመሩት በሊቀመንበርነት የሌበር ፓርቲ ሊቀመንበርነትን እንደሚሰናበቱ አስታወቁ።
0: ያው የሌበር ፓርቲ ሊቀመንበርነት ሲለቁ ጠቅላይ ሚኒስትርነቱንም አብረው ነው የሚለቁ።
1: በመሰረታዊ ምን ሰሩ?
0: ኪር ስታርመር እንግዲህ ከሁለት ዓመታት በፊት ነው የሌበር ፓርቲን መርተው ወደ ስልጣን የመጡት። እንግዲህ ለአገሪቱ ህዝብ፣ ለብሪታንያ ህዝብ የገቡት ቃል ኪዳን ነበረ በአብላጫ ድምፅ ነው ብዙ የፓርላማ መቀመጫዎችን አግኝተው በክልሎችም ሁሉ በየአካባቢዎች ምርጫ ሲካሄድም ደህና ድምፅ ነው የነበራቸው። እሳቸው ከመጡ በኋላ ከህዝብ ዘንድ ያላቸው ተቀባይነት መንግስቱም ከህዝብ ያለው ተቀባይነት እየቀነሰ ሲሄድና በፓርቲ ውስጥ ያሉ አባላት ደግሞ ኪር ስታርመር እንደሚጠበቀው እየሰሩ አይደለም ስልጣን ይልቀቁ ኋላ ፓርቲውን ዋጋ ነው የሚያስከፍሉት ይያሉ። እንዲያውም ብዙ ሚኒስትሮች እኮ ከወር በፊት የለቀቁበት ሁኔታ ነበር። የሳቸውን መንግስት ስልጣን አንቀበልም ብሎ በገዛ ፈቃዳቸው ለቀው ነበርና ያ ጫና መጣ። አሁን የግድ እንግዲህ መንግስት ስልጣናቸውን ለመልቀቅ ወስነዋል። እስከ መቼ እንደሚቆዩ ባይታወቅም የሚተኳቸው ሰው እስከ መስከረም ይመጣሉ ተብሎ ይጠበቃል። እንደደረሰን ዘገባ እንግዲህ ብሪታንያ በየጊዜው ስልጣኑን ልክ እስራኤል እንደነበረው አንድ መንግስት በእስራኤል ብዙ ጊዜ ስልጣን ጊዜውን የማይጨርስበት ሁኔታ እንደነበረው አንድ ጠቅላይ ሚኒስትርም ቶሎ ያንን የተያዘለትን የጊዜ ስልጣን የማይጨርስበት ሆኖ አሁን ኪር ስታርመር ሰባተኛው ነው ጊዜያቸውን ሳይጨርሱ ከስልጣን የሚለቁ የተባለውና ያው ብሪታንያ ካሁንም በጦርነቱ ምክንያት ከአሜሪካ ጋርም ያላት ግንኙነት የሻከረበት ሁኔታ አለ። አሜሪካ በተለይ ደግሞ በጦርነቱ አላገዛችሁንም በሚል ብዙ የአውሮፓ ሀገራትን ያቆረፈችበት ሁኔታ አለ። ከዛ አንጻርም እንግዲህ ተያይዞ በአገሪቱ ፖለቲካም ያው ለቀዋል ስልጣን ግን ይቆያሉ እስከ ተኩ ድረስ
1: እስከ በፊታች እስከ መስከረም ወር አዲስ የሌበር ፓርቲ ሊቀመንበር እስከሚመረጥ ድረስ ሳቸው በስልጣን ይቆያሉ። ግን የሚገርመው ነገር ሰጠኝ በእውነትም በዲሞክራሲ ስርዓት በሚከተሉ ሀገራት እንደ እንግሊዝ እና በአውሮፓ እንደዚህ በሚሆንበት ጊዜ አንድ መሪ አንድ ጠቅላይ ሚኒስተር ያው በህዝብ በኩል ተቃውሞ ሲያጋጥመው ድጋፍ የሌለ ከህዝብ በማይሰጥበት ጊዜ በራሱ ፍቃድ ከስልጣን ለቀቁ ብሎ ማሳወቁ እሱ የሚያሳየው ምንድን ነው?
0: ዲሞክራሲው በጣም ያደገ መሆኑን ሰዎች ለስልጣናቸው ብዙ ማይደነቁ መሆኑን የሚያመላክት ነው። እና ብዙ ጊዜ እንደገለጽከው በብሪታንያም በሌሎች ሀገራትም እንደዚህ ግፊት ሲሆንባቸው ስልጣናቸው ወዲያው ነው የሚለቁ ብዙ ችግር የለባቸውም። እንደሌላው ምንድነው እኝ ብለው አይቀሩም። ዳፍሪካ
1: መሪዎች መንግስትን በማደግ በሶስተኛው ዓለም የሚገኙ አምባገነናዊ ስርዓተ መንግስት እንዲያው በጠበንጃ ገድል ጨፍጭፎ የዜጎችን ክብር ጎድቶ ካልሆነ በስተቀር ስልጣን ወንበሩን አይለቅም። ከእንዲህ እንዲህ ከሰለጠኑ ዘመናዊ መንግስታት ከዲሞክራሲ ስርዓት ከሚመሩ መማር ያስፈልጋል ባይ ነኝ። እንግዲህ ወደ ቀጣዩ ብናልፍ እንዴት ነው? ከዚህ በመቀጠል ስፖርት ነው ስንመለከተው የ2026 ዓመተ ምህረት የዓለም ዋንጫ የማጣሪያ የእግር ኳስ ጨዋታዎች እንደቀጠሉ ናቸው እና ፉት ቀናት የተካሄዱ ጨዋታዎች ካን 11 ቴሌቪዥን ጣቢያ በቀጥታ በማሰራጨት ላይ ሲሆን ማን አሸነፈ ማንስ ተሸነፈ ተሸንፎስ ወደ ቤቱ ማን ተመለሰ እንዴት ታ
0: እንግዲህ እስካሁን የተመለሰ የለም ምክንያቱም አንዳንድ ጨዋታ ስለሚቀር ማለት ነው። ግን ከትላንት ምሽት እንጀምርና ከትላንት ምሽት 7 ሰዓት ጀምሮ በእስራኤል ሰዓት አቆጣጠር ስፔንና ሳውዲ አረቢያ ጨዋታ አካሄደው ስፔን ሳውዲ አረቢያን 4-0 አሸነፈችበት ሁኔታ ስፔን እንደውም በመጀመሪያው ጨዋታ ብዙ እንቅስቃሴ አላሳየችም እንደተጠበቀው አልነበረም። ትላንትና የተበለሰችበት ሁኔታ አለ። አሁንም ግን የማለፋ ጥያቄ ያው እድሉ ከፍተኛ ነው እንጂ አሁንም ሌላውን ጨዋታ የማሸነፍ ወይ ማቼ መውጣት ይጠበቅባታል። ሌላው ምሽት 10 ሰዓት ጀምሮ ደግሞ ቤልጅየም ከኢራን ጋር ተጫውተው 0-0 የተለያዩበት ሁኔታ አለ። ኢራንም ያሳየችው አቋም በጣም ጥሩ ነው። ሌሊት 1 ሰዓት ጀምሮ ደግሞ ተጫወቱት ኡራጓይና ኬፕ ቨርዴ ናቸው። እነሱም በተመሳሳይ ሁኔታ 2-2 በሆናቸው ውጤት ተለያይተዋል። ለሊት 4 ሰዓት ጀምሮ ደግሞ የተጫወቱት ኒውዚላንድ እና ግብጽ ናቸው። ግብጽ እንግዲህ በጥሩ ሁኔታ ኒውዚላንድን 3-1 ያሸነፈችበትን ሁኔታ ተመልክተናል። ሰሞኑንም እንደቀስነው ሜክሲኮ ወደ ቀጣይ ጨዋታ ያለፈችበት ሁኔታ አለ። አሜሪካም እንዲሁ ጀርመንም እንዲሁ ያለፉበትን ሁኔታ ተመልክተናል። ሌሎች ሀገራት ግን ጨዋታዎች አሁን የሚቀሩ ጨዋታዎች ሁለተኛ ዙርና ሶስተኛ ዙር የሚቀሩ ጨዋታዎች ይወስናሉ። የብዙ ቡድኖች ተመሳሳይነት ስላለውና ነጹ ተቀራራቢነት ስላለው በቀጣይ የሚጠበቅ ይሆናል። እንግዲህ ዛሬ ምሽትም ነገም እዛ በኋላ እናያለን። እዛ 24 ቡድኖች ይቀራሉ። 24ቱ ደግሞ እንደገና እርስ በርሳቸው ይጋጠማሉ።
1: የአፍሪካ ሀገር የሚገኙ የእግር ኳስ ተጫዋቾች የኳተ የሞሮኮ እና ግብጽም በጥሩ ታጋይ ናቸው። በርግጥ ከትናንት ወዲያ የተጫወቱት የአይቮሪ ኮስት ምንም ወቀጣይ ጣፋንታ
0: ያልፋሉ የሚገጥማቸው ሀገር በጣም ከባድ ስላልሆነ ያልፋሉ ተብሎ ነው የሚጠበቀው። ግብጾች አሁን ጧት አካባቢ ያሳዩት አቋም ደስ የሚል ነውና እንግዲህ ጨዋታዎችን ደግሞ በቀጣይ እንገልጻለን። ካለን
1: እንዴት አላለፈም ማጠቃለያ የዚህ የአሲያ የሩሲያ እግር ኳስ ቡድን አልተጫወተም ዘንድሮ?
0: የሩሲያ አላለፉም ማጣሪያው አላለፉም። ስለዚህ ያላለፉ ሀገራት አሉ። ያላለፉት አይጣጅም ማጣሪያ አድርገው እኮ ነው። እስራኤልም ስላላለፈች ነው እኮ ማትጫወተው። ኢትዮጵያም ስላላለፈች ነው ያልተጫወተችውና የግድ ደግሞ 4 አመት መጠበቅ አለብን። ከ4 አመት እስከዛ ድረስ ደግሞ የስፖርት ቡድኖች በደንብ ከሰሩ በቀጣይም እስራኤልን ባለሟንጫ ልናያት እንችላለን።
1: እሺ፣ የስፖርት ወድና ወቅታዊ ዘገባ በዚህ እንዳለ ወደ ሳምንታዊ የዓለም ስራን የሚመለከተው ፕሮግራም እንሆን።

0: كسرى عالم. በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
1: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ፕሮግራማችን ሻአጋት ሃሪ ወይም አንበሳው አገሳ በተሰኘው ጦርነት ጊዜ የቢቷህ ሎሚ መስሪያ ቤት ለዜጎች የሰጠውን ወይም ስለሚሰጠው ጥቅማ ጥቅም ዙሪያ ነው ምንወያየው። በዚህ ጦርነት ጊዜ ዜጎች እንደሚታወቀው በርካቶች ወደ ስራ አልወጡም። በዚህ ጊዜ መንግስት ወይም የቢቷህ ሎሚ መስሪያ ቤት ለዜጎች የሚሰጠው ጥቅማ ጥቅም ምን ይመስላል? ባለፈው ፕሮግራማችን አፍታላና ሐላትን የተመለከትን ሲሆን አፍታላ ማለት እንደሚታወቀው ሽካት ታሱካ ወይም ስራ ማፈላልገው መስሪያ ቤት እየፈረሙ ከቢቷህሎሚ ገንዘብ እየተቀበሉ ስራ ሲገኝ ድረስ መጠበቅ ሲሆን፣ ሐላት ደግሞ ያለ ክፍያ እረፍት መውጣት ነው። እነዚህን ሁለቶችን ተመልክተናል። በዛሬው ፕሮግራማችን አፍታሃታ ከናሳና ሌሎችን መንግስት ለዜጎች የሰጠውን ጥቅማ ጥቅም እንመለከታለን። ሙያዊ ማብራሪያ የምትሰጠን በአሽዶድ ቢቷህሎሚ መስሪያ ቤት ባለሙያ የሆነችው ወይዘሮ ሳራ ባሩክ ልጅ ሻልናት። ሳራ ስልክ መስመራችን ላይ ናት፣ ወደ እሷ እናልፋለን። ሳራ ጤና ይስጥልን፣ እንደምን አለሽ?
2: ሰላም ወርቅነሽ፣ እንደምን አረፈሽ?
1: ስለተለመደው ትብብርሽ በጣም እናመሰግናለን።
2: እኔም በደንብ ነው የማመሰግን ይህን ድል ስለምትሰጡኝ።
1: እንግዲህ አንበሳው አገሳ በተሰኘው ጦርነት ጊዜ መንግስት ወይም የቢቷህሎሚ መስሪያ ቤት ለዜጎች የሰጠውን ጥቅማ ጥቅም በከፊል ተመልክተናል። ዛሬ አፍታሃታ ከናሳና ሌሎችን እንመለከታለን። አፍታሃታ ከናሳ ወይም ገቢያቸው አናሳ የሆኑ ዜጎች መንግስት የሚሰጠው ድጎማ የሚመለከት ነው። ያው በቢቷህሎሚ መስሪያ ቤት ነው የገንዘብ የሚያልፈው ለዜጎች። ከዚህ እንጀምር እስኪ። አፍታሃታ ከናሳ ለሚቀበሉ ዜጎች የተሰጠው ጥቅማ ጥቅም ወይም የተከፈለው ክፍያ ምን ይመስል ነበር?
2: እንግዲህ የዛሬ ውይይታችን እንዳልሽው አፍታሃታ ከናሳ እንግዲህ ድጎማ የሚቀበሉ ናቸው። አፍታሃታ ከናሳ ሙሉ በሙሉ የሚቀበላል። ደሞዝ አነስተኛ ደሞዝ በአነስተኛ ደሞዝ እየሰራ ድጎማ የሚቀበላል። የተለያዩ ወይም ደግሞ የጤና ጉድለት ያለባቸው ንሁት ለመቀበል ያልበቁ ከዛ በታች የሆኑ አፍታሃታ ከናሳ የሚባል ይከፈላቸዋል። እንግዲህ እነዚህ አፍታሃታ ከናሳ የሚቀበሉ ሰዎች አብዛኛዎቹ ስራ ይሰራሉ። የተወሰነ ሰዓት 2 ሰዓት ሊሆን ይችላል፣ 3 ሰዓት ሊሆን ይችላል፣ 4 ሰዓት ሊሆን ይችላል። ከዛ በዛ ድጎማ ይቀበላሉ። እንግዲህ እነዚህ በአፍታሃታ ከናሳ እየተቀበሉ እየሰሩ ለሰሩት ለደሞዛቸው ድጎማ የሚቀበሉ ሰዎች አሁን በጦርነቱ ምክንያት እረፍት የወጡ የራሳቸውም ሊሆን ይችላል፣ በአሰሪውም ሊሆን ይችላል፣ በማንኛውም ምክንያት በጦርነቱ ምክንያት እረፍት የወጡ እንግዲህ ጊዜውን ብለነዋል። እንግዲህ ከ29 ቀን 2ኛ ወር እስከ 14 ቀን 4ኛ ወር ጊዜ ውስጥ እረፍት የወጡ አብዛኛዎቹ አፍታላ መቀበል ይችላሉ። አፍታላ ተቀብለው በአፍታላ በሚቀበሉት መሰረት ድጎማውንን ይቀበላሉ።
1: አፍታላውንም ድጎማውንም?
2: አዎ፣ አፍታላውንም ለምን ስራ እየሰሩም ድጎማ ሲቀበሉ ስለነበር አሁንም አፍታላውንም ድጎማውንም ይቀበላሉ።
1: አፍታላ ቢሰጣቸው ድጎማውም አይቀርም?
2: አይቀርም። አዎ፣ ለምን ደሞዛቸው አነስተኛ ስለሆነ ምንጊዜም አፍታላቸው አነስተኛ ነው፣ የሚቀበሉት የአፍታላ አነስተኛ ነው። ግን እንግዲህ ምን አለ በአፍታላ ደግሞ ቅድም እንዳልነው 6 ወር በላይ መስራት አለበት። ከ6 ወር በላይ ያልሰሩ ይሄን አፍታላ የመቀበል መብት የሌላቸው አፍታሃታ ከናሳ ሙሉ በሙሉ ይቀበላሉ ማለት ነው። ሌላው ደግሞ እንግዲህ አፍታሃታ ከናሳ የሚቀበልም ልሽከት አቦዳ መፈረም አለበት። በየሳምንቱ ወይም በየወሩ ልሽከት አቦዳ መፈረም አለበት። እና ይህን በዚህ በጦርነቱ ጊዜ ምን ነበር የተለያዩ መንገዶች ነበሩ ልሽከታ ወደ ለመፈረም። አንደኛ መሄድ ይችች ሄዶ መፈረም ይቻላል። ሁለተኛ በኦንላይን በኢንተርኔት መፈረም ይቻላል። እዛ ያልቻለ ደግሞ ወይም አላደለ የተለያዩ ምክንያቶች አሉ። ትፈርቶ የዶክተር ውጤት ካለው ማለት ነው እንግዲህ እሹር ከዶክተሩ መረጃ ያለው እንትን ካለ እነሱም ይቀበላሉ ማለት ነው።
1: ማለት ዶክተሩ ያ ሰራተኛ በህመም
2: ከወዳ መፈረም አንደኛ ወይም ደግሞ ላይገባውም ይችላል። በኦንላይን ለመፈረም ለመሄድም ለመውጣት ፈርቶ ሊሆን ይችላል።
1: ታዲያ እንደዚህ ከሆነ
2: ይሄንም ያላደረገ ሌላ ምክንያት ያለው ሌላ በቂ ምክንያት ያለው ከሮፌ ከዶክተሩ ሮፌ ምሽፓካ يشوره إنه هل بلبت شجر مسارات مكنياته ليش كتب ودا الفر ما هذا الكلام بلو ميت في اللي تكلم دكان ليلام من رجعوش قالوت ما نيجوا على دلة مرمرة وبدام قللو دكان كذي كبيتوح لومي ميسرو سراتين وش قام كل النجار لما قلل سونن لما ويمدم ولا
1: لما
2: هن بزواست يعني تراسات جوا راسات جوا مستوتي تلالو الناس لذي لما نيجوم ليش كتبوا لي على هذا مرة جامد تطوم متى يكمل بس متى يكمل أسفل قال
1: مكنيات جن يتعممو دكتور ويسات ولا شليلا مكنيات يالوجن ندارشو بتورنوت كذي لما سالي موضوع تاي تعلم نبر بأونلاين مفرم ما يشيل أو ما هدا يشيل ماتوت أو بس مسرابي توش من على بعض زغليهوني شو لالو هني لا عود دينو كتزوجو جن بعد أمي مسرابي توش كفتونو يا سو جن سلفرة ويم ترانسبورت سلال نبر ما تو ما فرم كالشالة من مكنياتنا ميا كربو.
2: تزي هو ده دكتور هو ده بيتسف
1: دكتور
2: مهدا اللبت كذا هيدو مكنياتنا بدم تناقرب مكنياتنا بيتسف دكتور صفا ممتاز اللبت ليلا مكنياتو كم كالوت بدم بصفا عون غرين دالنو زارة بمني يوم قام قامت عفيتشي كلا. بأمرنيا بانجليزنيا بروسيت بمانين يوم قانقوا إن راسو ننن تروارجو مسردتو مسجبت مكنياتو ننن أسردتو متأيق على البس لا يقبلو تيجلالون قدي جن لمانين يوم متأيقو بتم تكامينا ولمن يتلايو أستايو تجسلنا برو ونمنا قربك ألالونا برميع وتند روز مروايد لمن ده ألا دلنا قزيو قلت يجين كاس قزيو سلنا برو بكتالونا ميعوت
1: يا ميكاربو مكنياتوش تك أباينة لنوراتشو يشلال باتنو
2: أباينة لنوراتشو بتككل ليلاو قدم بافتال لمن دالنو لأن ما نينيو منغري وجه أغر لميوت أسو يتوسن قزي لم أفتاحة تخنسا عندس وأفتاحة تخنسا يتك أبلا وجه أغر لموتات بامت عندك زي فك أدلتال بامت عندك زي موتات يشلال ينسي وطا قين لشكات عبودة مفرمونن بدم مفتاكا كلال لبت እንደገና ገና ወር ባልሞላ ጊዜ ውስጥ መመለስ አለበት ወደ እስራኤል ሀገር ይህን ሁሉ ያሟላ ውጭ ሀገር የወጣ አሁን በጦርነቱ ምክንያት ከዛ ውጭ ሀገር የቆየ መመለሻ አጥቶ ካርቲስ ቀድም እንዳልነው እንግዲህ ትኬት ያለው የመመለሻ ትኬት የገዛ ገና ከዚህ ሀገር ሲወጣ እሱን ትኬቱንን በማምጣት አሁን አፍታህታክ ነሰብ መቀበል ይችላል ማለት ነው
1: ቲኬቱ ቀድም እንዳልነው ነው ይሄ ካርሲሲሳው የመረራ ቲኬቱ ድርሶ መልስ መቼ መመለስን እንዳልለበት
2: ከመውጣቱ መጀመሪያ ከመውጣቱ በፊት ድርሶ መልስ ያለው ቲኬት የቆረጠ
1: ስለዚህ ያ ቲኬት ነው እንትን የሚለው
2: ቲኬቱ ነው ወሰኝ
1: በማረጋገጫው መረጃው ቲኬቱ ነው
2: ቲኬት ተከከለ ከዛ እንግዲህ ሶስተኛው ያልነው የማናክ ሚውሃድ ከስልሳ ሰባት አመት በላይ የሆኑ ሽማግሌዎች ከቢትዋህሎሚ ጦሬታ እየተቀበሉ ስራ የሚሰሩ ለነሱም ብዙ ጥቀማ ጥቀም ተሰጥቷል ተወስኗል በህጉ መሰረት ማለት ነው እንግዲህ አሁን እንግዲህ ቢትዋህሎሚ ምንድነው ያደረገው ለነዚህ ከ67 አመት በላይ ለሆኑ ሽማግሌዎች ለምን ከ67 አመት በላይ ሆነ ከ67 አመት በታች ከሆኑ ድሜ አፍታላ መቀበል ይችላሉ ከስልሳ ሰባት አመት በላይ ግን ድሜ አፍታላ የለም ይሄ የድሜ ገደቡ ይወስናል ማለት ነው ስለዚህ ከ67 አመት በላይ ያሉ ሽማግሌዎችም ስራ እየሰሩ በጦርነቱ ምክንያት ያቋረጡ ስራቸውን እንዳልነው እንግዲህ ምክንያቶችን ቀደም ብለን ዘርዝረናል በቢትዋህሎሚ ልዩ ስጦታ ተሰጥቷቸዋል እንግዲህ እነዚህ ሽማግሌዎች እድሜያቸው ምንም እንኳን በጦሬታ ቢሆኑ እየሰሩ የተቋረጠባቸው ቢትዋህሎሚ

0: ልዩ ስጦታ ይሰጣቸዋል። ይህን ለመቀበል የቢተዋህሎ 478 የሚለው ዩኒፎርም ሙላት አለባቸው። ይህ ስጦታ የሚሰጠው ከአስር ቀን በላይ ለወጣ ነው ብለናል። እንደገና እንደ ደሞዙ ታይቶ ነው። ከደሞዙ 75% ይከፈለዋል። ወይ 75% ወይም ደግሞ የመጨረሻው ገደብ ያለው 137 ሸቀል ለቀን
1: ለቀን 137 ሸቀል።
0: አዎ 137 ሸቀል ለቀን። እንግዲህ አንድ ሰው 10 ቀን ከወጣ 1370፣ ከዛ በላይ ከወጣ ደግሞ እንደ ቀኑ ይከፈላል ማለት ነው። ከዛ በላይ የለም፣ ከ137 ሸቀል ለቀን በላይ የለም። ምንም 75% ከደሞዙን በል እንጂ ትልቅ ደሞዝ ያለው ከዛ የበለጠ አይቀበልም። ከ137 ሸቀል በላይ አይቀበልም።
1: ከዛ በላይ የሚደርሰው ቢሆንም ስራ ላይ ያለ እንግዲህ ከዛ በላይ ብዙ የሚያተርፍ ይኖራል። በአንድ ቀን ስራ እንደ ስራው ሁኔታ ግን ከዛ አይበልጥም። በዚህ አሁን በአሁኑ ክፍያ
0: አይበልጥም፣ ከዛ አይበልጥም። እንደዛ ነው። ከ137 ይሄ የመጨረሻው 137 ሸቀል ነው።
1: ዝቅተኛውም ከፍተኛውም ያው በዚህ ነው።
0: ዝቅተኛው እንደ ደሞዝ ነው። እያንዳንዱ እንደ ደሞዙ
1: ማለት አሁን ከ137 ሸቀል በታች የሚቀበል ይኖራል ማለት ነው። ዝቅተኛ ደሞዝ ያላቸው
0: ለምሳሌ አንድ ሰው በ2000 ሸቀል የሚሰራ አለ፣ በ3000 ሸቀል የሚሰራ አለ። ከዛ 75%
1: አዎ 75% ሲሆን ወርቃው 75% ደሞዝ ሊሚት ይኖራል።
0: አዎ ከዛ በላይ ከሆነ ግን 75% ከ137 ሸቀል በላይ ከሆነ ለቀን ቢተዋህሎ የሚከፍለው 137 ሸቀል ብቻ ነው። ያን እንግዲህ በወጣበት በቀኑ ተካፍሎ ይቀበላል ማለት ነው። ከዛ ውጭ ወደ ውጭ ሀገር አሁንም ደሞ ውጭ ሀገር የወጡ ቢተዋህሎም እየተቀበሉ ውጭ ሀገር የወጡ እንግዲህ የጦሬታ ብቻ የሚቀበል ውጭ ሀገር የወጣ እስከ 3 ወር አለው መብት። ከዛ በላይ ከሆነም አገር ተልዊ የትብየት ቦታ እንዳለ ያለበት ቦታ ወሳኝ ነው።
1: መምጣት የሚችል ከሆነ ጦርነት ከሌለ ስለሚሰሩ ሰዎች ነው። ግን አሁን ጥሮታ የሚቀበል ብቻ ነው ያልሽን ከዚህ በፊት የተነጋገር ነው። አሁን ጥሮታ ወጣው እድሜያቸው 67 ዓመት አልፎም ስራ ላይ እንዳቅም ያው ትንሽ ሰዓት የሚሰሩ ሰዎችን በሚመለከት ነው የተወያየ ነው አይደል?
0: አዎ እንዳቅማቸው ትንሽ ሰዓት ሊሰሩ ይችላሉ፣ ሙሉ ሰዓትም ሊሰሩ ይችላሉ። እንደ ደሞዛቸው ታይቶ እንግዲህ እንዳነው 137 ሸቀል ለቀን ወይም እንደ ደሞዛቸው ታይቶ ከዛ በታች ሊሆን ይችላል፣ ከዛ በላይ ግን ሊሆን አይችልም። ከዛ ወጭ እንግዲህ ሌላው አለ። ምን አለ እንግዲህ
1: ጦሬታ የሚቀበሉ
0: ጦሬታ እየተቀበሉ ከጦሬታ ድጎማ እየተቀበሉ የጦሬታቸው ድጎማ እየተቀበሉ ሊሰሩ እነዚህ ከስራ ጋር ግንኙነት የለም። ውጭ ሀገር ለወጡ ነው። አሁን ስለዚህ ውጭ ሀገር ከጦሬታ እየተቀበሉ ከጦሬታው ድጎማ እየተቀበሉ ውጭ ሀገር ለወጡ ሰዎች አለው የተወሰነ ቀናት ውጭ ሀገር መሄድና መኖር ይችላሉ። ማለት የጦሬታ ብቻ ከሆነ ችግር የለውም። አብዛኛውን ጊዜ ግን ምንድነው ድጎማ የሚቀበል ግን በአመት 3 ጊዜ መውጣት ወይም በአመት ውስጥ ከ72 ቀናት በላይ ያልሆነ
1: መውጣት ይችላል።
0: ይፈቀድለታል መውጣት ይችላል።
1: ተከፋፍሎ ነው ግን በአንድ ጊዜ አይደለም።
0: ተከፋፍሎ ነው ይሆናል። በአንድ ጊዜም ሊሆን ይችላል ተከፋፍሎም ሊሆን ይችላል። አሁን ምንድነው ችግራችን? አሁን 72 ቀን እርግጥ አልነበረም ጦርነቱ፣ ግን ምን ችግር አለ እዚህ ላይ? ተከፋፍሎ ከዛ ፊት ወጥተው የነበሩ
1: ከጦርነቱ ፊት ወጥተው የነበሩ
0: 72 ቀን ያለፈባቸው የሞላቸው ለነሱ እንግዲህ የጨመረው ድጎማው ብቻ ነው የሚወርድ። አሁን ይህ ድጎማ እንዳይወርድ እንዳልነው የአይሮፕላን ካርቴስ መቼ እንደወጡና መቼ እንደሚመለሱ ከመሄዳቸው በፊት የገዙትን ካርቴስ ማሳየት አለባቸው።
1: እንግዲህ ካርቴስ በጣም ወሳኝ መረጃ ነው።
0: ካርቴሱ በጣም ወሳኝ መረጃ ነው። ትክክል።
1: ጥሩ። እንግዲህ ሳራ፣ በጣም ሰፋ አድርገን ነው የተመለከትነው በዚህ በጦርነቱ ጊዜ የነበረውን ለህዝቡ የሚደርሰውን ጥቅማ ጥቅምና የቢተዋህሎ መስሪያ ቤት ድርጅት የሚሰጠውን ጥቅም። በመጨረሻ ማጠቃለያ የምታስተላልፊው መልእክት ለአድማጮች?
0: እንግዲህ ለአድማጮቻችን ዋናው ነገር ይህን ጥቅማ ጥቅም ለመቀበል መጠየቅ ያስፈልጋል። ጠይቆ የጎደሉትን ነገር ማሟላት ያስፈልጋል። ለምሳሌ አንድ ሰው ፎርም ያፍታላም ሆነ የአፍታሀ ታክነሳም ሆነ ይሄ የ60 ዓመት በላይ ለሆኑ ሽማግሌዎች የሚሞላውን ኮንት ፎርምም ሆነ ሞልቶ ማስገባት አለባቸው። ይሄ ግዴታ ነው ለማንኛውም። ከዛ ውጭ የስራ ቦታዎች ራሳቸው ይልካሉ ለቢተዋህሎሚ መቼ እንደወጡ፣ ከመቼ እስከ መቼ እንደነበሩ እረፍት፣ ከዛ ደሞዛቸው ስንት እንደነበር በ6 ወር ፊት ወይም ደግሞ በ3 ወር እንዳልነው በየተለያዩ እንትኖች አሉ በስንት ጊዜ እንደነበሩ እንትን

0: ይልካል። ዋናው የሚጠየቀው ከህዝቡ የሚጠየቀው ፎርም መሙላት ብቻ ነው። ግን የተለያዩ የስራ ቦታዎች አሉ። ጥቃቅንም ሊሆን ይችላሉ፣ ትልቅም ሊሆን ይችላሉ። ለምን ይህንን በደንብ በጊዜው ሞልተው ለቢተህሎም የማያስታውቁ እና እንደዚህ አይነት አጋጣሚ ባለ ጊዜ ቢተህሎሚ ስልክ በመደወል ወይም ደብዳቤ በመጻፍ ያን ግለሰቡን የጎደለበትን ግለሰብ ጠይቆ ያሟላል። እና ለማንኛውም ረዘም ላለ ጊዜ መልስ ያልተቀበል ከቢተህሎሚ መጠየቅ ያስፈልጋል።
1: ምላሽ ከሌለ መጠየቅ ወሳኝ።
0: ዛሬ የተነጋገርነው አፍታሀ ተክነሳ አፍታላ እና ከ67 ዓመት በላይ ለሆኑ ሽማግሌዎች ነው። እሱ እንግዲህ አለ ለምሳሌ እድሜያቸው ከ67 ዓመት በላይ ለሆኑ ሽማግሌዎች እስከ ዓመት ድረስ መጠየቅ ይችላሉ። ማለት እንግዲህ ጦርነቱ የነበረ በሁለተኛው ወር 26 አይደለ፣ እስከ ሁለተኛው ወር 27 ድረስ መጠየቅ ይችላሉ። ነገር ቢተዋለው
1: አንድ ዓመት ማለት ነው።
0: አዎ፣ አንድ ዓመት አላቸው ጊዜ ለመጠየቅ። ይሄን በዚህ ወቅቱ ያቺ ወቅት የጦርነቱ ወቅት ትሁን እንጂ ለመጠየቅ ዓመት አላቸው። ሌላው በአፍታላ መጠየቅ ይቻላል። በአፍታሀ ተክነሳ ትንሽ ችግር ነው። የእነሱ ህጋቸው ትንሽ ለወጥ ያለ ነው። ለምን ከዛ ረዥም ጊዜ የላቸውም ለውሳኔ። ግን አፍታላም እንደዚሁ። ዋናው ምንድነው በአፍታላና በአፍታሀ ተክነሳ ችግር የሚፈጥረው ልሽከታ ሞዳ ለመፈረማቸው ነው። የልሽከታ ሞዳ ፊርማ ብቻ ነው። ልሽከታ ሞዳ ያልፈረመ ሌላ መረጃ ያለው መጠይቅ ይችላል።
1: ልሽከታ ሞዳ ባይፈርምም ሌላ የሚያቀርበው መረጃ ካለ መጠየቅ አለበት። ይከፈለዋል።
0: አዎ፣ መጠየቅ አለበት። እንደ ሁኔታው ታይቶ
1: ተቀባይነት
0: ችግር ተቀባይነት ካለው ይከፈለዋል ማለት ነው።
1: ጥሩ ነው። አሁን በአፍታላና በሀላት መካከል ነው ያለመፈረሙ የልዩነቱ። የልሽካታ ወደ ህዶ አለመፈረሙ ብቻ ነው ያልሽን?
0: አፍታሀ ተክነሳ በአፍታላ በአፍታላ ልሽካታ ወደ ህዶ ያለመፈረሙ ነው ችግሩ። ፈርሞ ከሆነ ተጠይቅ ይችላል። ካልፈረመ ግን ሌላ ምክንያቶችን መቅረብ አለበት። በቂ ከሆነ ይቀበላል። በቂ ምክንያት ካልሆነ ደግሞ ያው እንግዲህ ከዛ ትንሽ ለየት የሚያደርገው ሽማግሌዎች ግና የቢተዋህሎ ሚከ 67 ዓመት በላይ የሆኑ ሽማግሌዎች ልሽካታ ሞዳ የመፈረም ግዴታ ስለሌላቸው እስከ ዓመት መጠየቅ ይችላሉ። ለምን ሌላ የሚረብሻቸው ነገር የለም። እነሱ መጠየቅ ብቻ ነው በጊዜው።
1: በአጠቃላይ ግን በጦርነቱ ጊዜ ለነበረው ሁኔታ እስከ አንድ ዓመት መጠየቅ ይቻላል።
0: ከአንድ ዓመት ድረስ መጠየቅ ይቻላል።
1: እስከሚቀጥለው የካቲት
0: ከ2027 ድረስ መጠየቅ ይቻላል።
1: እሺ፣ ወይዘሮ ሳራ ባሩክ ልጅ ይሻል ስለሰጠሽን ሰፊ ሙያዊ ማብራሪያ ከልብ እናመሰግናለን። ሰላም ሁኝልን። መልካም ቀን ይሁንልሽ።
0: መልካም ቀን ወርቅነሽ። መልካም ቀን ለአድማጮቻችን።
1: እናመሰግናለን። ሰላም ሁኝ።
0: ሰላም።
1: የተከበራችሁ አድማጮቻችን፣ የዛሬው ፕሮግራማችን ይህን ይመስል ነበር። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር ሰንብቱ።
2: በመቀጠል የተከበራችሁ አድማጮቻችን፣ ወጣቷ ታዳጊ ልጇ የጠፋችው የሃይማኖት ካሳ በእውነት ከሁለት ዓመት በላይ ዘለቀ። ምንም የሚያሳስበንና ይህም በተመለከተ መቼም ወላጆችም ሁሌም በመጨቅ ያስባሉ፣ ቀላል አይደለም። እና ይህም በተመለከተ ወላጆች ምን እንዴት እየሰሩ ነው ያለው ሁኔታ። አባቷ አቶ ተስፋዬ ካሳው፣ ጤና ይስጥልን አቶ ተስፋዬ፣ እንደምን አለ?
3: እግዚአብሔር ይመስገን። ጤና ይስጥልን። ሰላም ናችሁ?
2: ደህና ነን፣ እግዚአብሔር ይመስገን። እንዴት ነው የልጃችሁ እንዴት ነው እጣ ፋንታ? ሁለት ዓመት በላይ ዘለቀ። እንዴት ነው እንዲያውም የደረሳቸው አዳዲስ ነገር አለ ወይ?
3: እውነቱን ለመናገር የሃይማኖት ጉዳይ በእውነት የማይፈታ እንቆቅልሽ ነው የሆነብን። ያው ትግሉን ከህዝቡ ጋር እየቀጠልን ነው፣ ግን እስካሁን ድረስ ይሄ ነው የሚባል ተጨባጭ ማስረጃ ይሄ ነው የሚባል በፖሊስም ሆነ በለሀዝ አርባ ቻሎች የተነገረ ነገር የለም። ያው ፍለጋ ላይ ነን ከማለት ውጭ ምንም አዲስ ነገር የለም።
4: አሁን ይህን በተመለከተ ደግሞ እንግዲህ በዚህ ሳምንት ሰላማዊ ሰልፍ እንዳለ ነው። እስኪ ስለዚህ ደግሞ አስረዳና አቶ ተስፋዬ።
3: አመሰግናለሁ። ያው በ24 እንግዲህ ሮም ማለት ነው የእናቶችና እንዲሁም ሁሉንም ሰው የሚያካትት በዋናነት ግን የእናቶች እግር ጉዞ ቴል አቪቭ ሀቲፉሞች አደባባይ አለ፣ የተጠለፉት አደባባይ በሚባለው ማለት ነው። እና ሁሉም ህብረተሰብ ጋር ጥሪ አድርገና ለሴቶች ማህበር፣ ለህፃናቶች ማህበር እንደዚሁም የተጠለፉባቸው የመጡላቸውም በህይወት የመጡላቸውም ያለ ህይወት የተመለሱትም የእነሱም ቤተሰቦች ሁሉንም ህዝበ እስራኤል ጥሪ አድርገናል። በዚያን ቀን ደግሞ ያው እንግዲህ አንድ የትግሉ አካል ሰላማዊ ሰልፍ እናደርጋለን የምንቅድ ያለን እና ለእሱ ለህብረተሰቡ መልእክት ለማስተላለፍ
2: የፊታችን ሮብ ሰኔ 24 ቀን ተላቪቭ ላይ ኬካር አቶፊም ይሉታል አምዛ ላይ ብዙም ሰላማዊ ሰልፍ የሚያደርጉበት አደባባይ ነውና፣ አሁን በዚህ እንደዚህ ስነ ስርዓቱ ስለ አፍጋናው የእግር ጉዞ ነው አቅዳችሁ ያለ፣ እስኪ ስለዚህ መቼ እንደሚጀምር ንገረን እስኪ አቶ ተስፋዬ።
3: የእግር ጉዞ እንግዲህ ከመሃል እንትን ቴላቪቭ ምንድነው የሚባለው ረከቤት ተሃናው ሰቢዶር መሰለኝ፣ አዎ ከሰቢዶር 7:10 ይጀምራል የእግር ጉዞ። እስከ ኪካራ ቱፊም ድረስ የእግር ጉዞ እናደርጋለን እናቶችና እንዲሁም ሌላውም ወጣቱም ትልልቁም ህብረተሰብ። ከዚያ በኋላ ደግሞ ያው አሉ ንግግር የሚያደርጉ ወላጆችም እንገኛለን፣ ሌሎችም የተጠለፉባቸው ቤተሰቦች አንድ ወይ ሁለት ሰዎች ንግግር የሚያደርጉ አሉ። ስሜቱን እንዴት እንዲያሳለፉት እነሱ ስለሚያውቁት እነሱ ያለፉበት መንገድ ስለሚያውቁት ያንን ነገር ደግሞ ምን መደረግ እንዳለበት እነሱ እንዴት ታግለው ለውጥ መጥቶ መንግስት እንዴት እንደሰማቸው እና እንደዚህ አይነት ጠበቆችም ቀርበው ንግግር ያደርጋሉ። ብዙ ሰዎች ከኮሚቴውም ማቸውም የሚመለከታቸው ሰዎች ንግግር ያደርጋሉ ማለት ነው። እና ትግሉን ለማጠናከር እንዲሁም ዋናው አላማ ሁሉ ነገር እንዲደረግ ሻባክ እንዲገባ ነው እና መንግስት ሻባክን አስገብቶ ልጃችን ከተጠለፈችበት ቦታ እንድትወጣ ነው ዋናው አላማው እንግዲህ የምናደርገው ማለት ነው።
4: ስንት ሰዓት እስከ ስንት ሰዓት ነው እንግዲህ ህብረተሰቡ መገኘት እንዲችል ሰዓቱን የሚደረግበትን ግለጽልን።
3: እሺ እንግዲህ ሮብ ነው ቀኑን ቅድም እንደገለጽኩት ሮብ ከ7:00 ጀምሮ እስከ 9:00 ማለት ነው አጠቃላይ ፕሮግራሙ የሚካሄደው። 9:00 ጀምሮ ለ30 ደቂቃ ወይ ለ15 ደቂቃ የሚሞላም አይመስለኝም፣ 30 ደቂቃ እንኳ ይሞላም 15 ደቂቃ ወይ 20 ደቂቃ ነው የእግር ጉዞ። እሱን ካደረግን በኋላ ያው ወደ ፕሮግራሙ እዚያ ይካሄዳል እና ከ7:00 እስከ 9:00 ነው በአጠቃላይ ያለ ፕሮግራም ምሽት ላይ ማለት ነው።
2: አዎ ለዚህ በዚህ በበጋ ሙቀታማ ወቅት ስለሆነ በዚህ ሰላማዊ ሰልፍ ወይም የእግር ጉዞም ከሆነ ደግሞ ቆብ፣ ፀሐይ መከላከያ የመሳሰለ አስፈላጊ ነው አይደል?
3: አዎ ያው ማታ ላይ ነው። በእርግጥ ፀሐይ እንኳን ብዙ ይኖራል ብዬ አላስብም ከ7:00 እስከ 9:00 ስለሆነ፣ ግን ያው ወፍራም ልብስ መልበስ ብዙ አያስፈልግም። ውሃ ያስፈልጋል። ውሃ መያዝ ግዴታ ይመስለኛል። በእርግጥ እኛም አዘጋጅተናል፣ ውሃ የተወሰነ አዘጋጅተናል፣ ግን በቂ ላይሆን ስለሚችል የግሉም ሰው ቢይዝ ጥሩ ነው የሚል ሀሳብ አለኝና ሁሉም እንደ ልጁ አይቶ ያው በእውነት ከባድ ነው። ክፉን አያድርስ እንጂ የሞተ ሰው ቀብረህ ነገም የሁላችን ምጣፈንታ አይቀርም፣ እያንዳንዳችን የወረፋ ጉዳይ እንጂ። ነገር ግን ሰው በህይወቱ ያው የ9 ዓመት ህፃን ልጅ ጠፍቶ ይህን ያህል ጊዜ መቀመጥ በእውነት ህይወት አይደለም፣ ከባድ ነው። ብዙም ይህንን ተረድቶ እንግዲህ ያው እንዲሳተፍ ነው እንደ ራሱ እንዲያይ፣ ችግር በአንድ ሰው ብቻ ሳይሆን ነገም በማን እንደሚደርስ አይታወቅም እና እንዲሳተፍ ነው።
4: ግልጽ ነው። እንግዲህ ተገኝታ ደግሞ ደስታውን የምንሰማ አድርገን እናመሰግናለን።
2: አዛ በፊት ሰጠ ዘመነ እዚህ ጋር አቶ መቼም ህይወታችን በአንዱ ጭንቀት ሀሳብ፣ በሌላ በኩል ደግሞ ደስታ የተፈራረቀ ነው ህይወታችን እና በቅርብ የደረሰ መረጃ አቶ ተስፋዬ ካሳሁን ሴት ልጃችሁ በፕሬዝዳንት የምስጉን ሽልማት እንደተሰጣት ሰማን። እንዴት ነው? ተሳስቼ ይሆን?
4: ልክ ነው ልክ ነው። ባለቤቶችን እንግዳ ነበረች ቀርባለች።
2: አዎ በጣም ደስ የሚል ነበር። እንግዲህ ካባት እንስማ እንዴት ነበር?
3: ደስ ይላል። ያው አንተ ተናግረዋል ህይወት እንግዲህ ሀዘንም ደስታም የተቀላቀለበት ነው። የሩት ካሳው እንግዲህ ሃይማኖት ትልቅ እህት የመጀመሪያ ልጃችን ብዙ ችግር ነበረ። እኛን በትርጉም ታግዛለች፣ በሰላማዊ ሰልፍ ትሳተፋለች። በጎን ደግሞ ሽሩት በማድረግ እንግዲህ ያው ሙሉ በሙሉ ሀሳቧን ጠቅልላ ባትሰራም ግን ይህን ፈተና በዚህ ፈተና አልሰበርም እጄን አልሰጥም በማለት በብዙ ትግል እናንተ እንደዚህ በቅታለች። ይህም ደስ ብሎናል። በእውነት ደስ የሚል ነው። ወደፊት ላላት መንገድም እንግዲህ አንድ እርምጃ ነው ብለን ነው የምናስበው። እና
2: የስንት አመት ልጅ ናት? ምስጉን ሽልማት
3: ሀያ አመት ሊሆናት ነው።
2: የሀያ አመት ወጣት ነች። የሁላችን ደስታ ነው። እሺ አቶ ተስፋዬ ካሳው በእውነት ሃይማኖት እንዲያው የምትገኛ እንዲያው የቸር ወሬ ሁላችን እንጠብቃለን። መቼም እግዚአብሔር ትእዛዝ ከደረሰ በህይወት ትገኛለች ብለን እናምናለን። እሺ እንግዲህ ሄሮ ሚስታችን ሮብ ነው አፍጋናስ በሚሆነው ተላቢብ ላይ እናመሰግናለን አቶ ተስፋዬ።
3: እሺ እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ህዝበ እስራኤልን በሙሉ በእውነት ህጻን ልጅ ናት፣ ሁላችሁም እንደ ልጃቸው አይታችሁ በሰላማዊ ሰልፉ እንድትገኙ ወንዶችም ሴቶችም የእናቶች ይሁን እንጂ ጅማሮ ሁሉንም ስለሚያሳትፍ ሁሉም ህዝበ እስራኤል እንደ ልጁ አይቶ እንዲመጣ በእግዚአብሔር ስም ጥሬን አስተላልፋለሁ። በድጋሚ አመሰግናለሁ።
2: የስልክ ቁጥር ያስፈልግ ይሆን? በዚህ ለሰላማዊ ሰልፍ በሚባልበት ጊዜ ስልክ ማስቀረት ተገቢ ይመስለኛል።
3: እሺ ካስፈለገ እውነት ግን ነው ያስፈልጋል። የእኔ ስልክ ቁጥር 0539151611 ምናልባት ቦታው የሚጠፋው ሰው ወይ ሌላ ነገር ካለ። በዚህ በተጨማሪ ደግሞ የረሳሁት ብዙ ሰዎች ነው አሳ የሚያስፈልጋቸው ከሆነ መኪና እሱንም ለማዘመን ዝግጁ ነን ማለት ነው። ከሀያ ሰው በላይ እንደዚህ ሩቅ ቦታ ላይ የሆነ ሰው ካለ መዝግቦ በትክክል እዚህ ቦታ ላይ ግን እኛ አውቶቡስ ለማዘመን ዝግጁ ነን።
4: ጥሩ እናመሰግናለን አቶ ተስፋዬ ካሳ መልካም ቀን። እሺ እሺ ደው ባጭሩ አንድ አድማጭ መስመር ላይ ያሉ ጤና ይስጥልን።
5: ጤና ይስጥልኝ።
4: እስኪ ባጭሩ ሀሳቦትን ያጋሩን።
5: ምን ነው ባጭሩ ነው ሰዓት የለም
4: ጊዜው እንግዲህ እየተጠናቀቀ ስለሆነ ነው። እሺ
5: ፈይተው
4: አይቻለሁ ሰጠኝና ይሻየው ነው ያለን
5: ሰጠኝ። ይህ እንኳን መቼም ባጭሩ አልከኝ እንጂ ያጭሩ ጊዜም እኔ ስቀበል ባጭሩ ነው የምቀበል ምን እንደሆነ አላውቅም። እና እኔ እንኳን
2: እንትን ካልተ ስማ አሁን ጊዜ አጭር ስለሆነ ትንሽ ሰፋ ባለመልኩ የአየር ጊዜ ከጠየቅ በዚህ እንሰናበትና ነገ አሊያም ማምሻውን እንቀበልሃለን።
5: እንግዲህ መልካም
2: እሺ መልካም ቆይታ ደህና ቆይታ። ጊዜ እንዳስፈላጊ እንደሚያድማጩ የተናገረው እና አይተን ጊዜ ባለው ሁኔታ ቃለ ምልልስ እናደርግለታለን መሰለኝ። እና እንግዲህ ያለው
4: እንግዲህ ያው የአሜሪካና ኢራንን ጉዳይ በአንድ ደቂቃ በሁለት ደቂቃ ማየት ይቻላል። ያው ያለው ውጥረት እዛም እንግዲህ አንዱ በአንዱ ላይ ይዛች አለ። ጦርነቱን እንግዲህ ለማቆም ደግሞ ድርድር እየተደረገ ያለበት ሁኔታ ነው ያለው። ድርድሩ ይጸናል ወይ የሚለው ብዙዎች ጥያቄ ውስጥ የሚያስገቡት ጉዳይ ነው። እና ከእስራኤል አንጻርም ሊባኖስ አካባቢ መስዋዕት እየከፈሉ ያሉ ወታደሮች አሉ። እና እንደውም አጠቃላይ ሻየው የምትለው ከ
2: አዎ ይህን በተመለከተ በመከላከያ ሰራዊታችን እንዲሁም የመንግስትም ቢሆን ያው ደቡብ ሊባኖስ የሚገኘው የመከላከያ ሰራዊት እንደማይወጣ ነው የነገሩን። የሰሜኑ ማህበረሰብ እስራኤላውያን ደህንነታቸው ሰላም እንዲሰፍን ይህን ማረጋገጥ አለብን እያሉ ነው። የፖለቲካ አመራርም መከላከያ ኃይሉ እንግዲህ ሰላም ይስፈን ነው የሁላችን
4: እንግዲህ የቀኑ ፕሮግራማችን እዚህ ላይ ተጠናቀቀ። አንዳንዴ ጊዜ ሳይበቃን ስለሚቀር አድማጮችን አንቀበልም፣ እዚህም ይቅርታ እንጠይቃለን። ሌላ ጊዜ ለመቀበል ጥረት እናደርጋለን። በተረፈ ለቴክኒክ ባለሙያችን እናመስግን፣ ለአጠናካሪያችን ሀና ተፈራው
2: እንዲሁም ራሚ ፕሌክስ የቴክኒክ ባለሙያችን ተሳስቼ ሆን ከቶ
4: ልክ ነው። እናመሰግናለን። መልካም ቀን አድማጮቻችን።
2: እሺ ምሽት ልክ 7 ሰዓት በሰላም ያገናኘን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አመሻችኋል? እነሆ የምሽቱ ስርጭታችን ዘን ቀርበናል። ከዛ በፊት ግን ዛሬ ለቱ እንደብለውን ዘመን አቆጣጣር አዮም ሽኒ ዛይን በታሙዝ ሄይ ታፍሽን ፔቫብ ለአውሮፓ ዘመን አቆጣጣር ጁን 22 2016 እንደ ኢትዮጵያ ዘመን አቆጣጣር ሰኔ 15 2018 ነው። የቴክኒክ ባለሙያችን አዙላይ ስቱዲዮ ተረኞች ሻያው ደጉ ባይቸው በየነን እንደተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚያን ሰዓት ስርጭት ዜና ይነበባል። ወቅቱን በተመለከተ ዜና ትንታኔ እንዲሁም በማከታተል ሳምንታዊ ህግና ፍትሰኝ ፕሮግራማችን በሰዓታችን ይዘን እንቀርባለን። እስከዛ እንግዲህ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜናው እስታችኋለሁ። ዜናውን የሚያቀርብልን አልደረባይ ሻያው ደጉ።
1: አይቾባ ያመሰግናለሁ። አርስተ ዜናን የእስራኤል ወታደራዊ ኃይል በደቡብ ሊባኖስ የሚያካሄደውን እንቅስቃሴ እንዲያቆም መመሪያ መቀበሉ ተገለጸ። እስራኤል በሶማሌላንድ ቢያንስ 50 ወታደሮቿን አስፈራለች ለሚለው ዜና ወታደራዊ ቃል አቀባይ አስተባበለ። ጠቅላይ ሚኒስትር ናታንያሁ በሊኩድ ፓርቲ ውስጥ የሚደረገውን የመጀመሪያ ደረጃ ምርጫ ፕራይመሪስ ለመሰረዝ ካሰቡት ሐሳብ ወደኋላ አፈገፈጉም። የእስራኤል ፖሊስ በክፋር ካናም መንደር አቅራቢያ የተሰቀሉ የእስራኤል ባንዲራዎቹን በአካባቢው ሁከት ወይም ረብሻ ይነሳል በሚል ስጋት ምክንያት አነሱት። ምክትል ፕሬዝዳንት ቫንስ ከኢራን ጋር እየተደረገ ባለው ንግግር ላይ ከፍተኛ መሻሻል መታየቱን ተናገሩም። ዩናይትድ ስቴትስ አሜሪካም ከኢራን ጋር በሚደረጉ የነዳጅ ግብይቶች ላይ የጣለችውን ማዕቀብ ለሁለት ወራት አስነስታለች። በሊባኖስ ውስጥ ግጭቶችን ለመከላከል የሚያስችል ስርዓት አስተዳደር በስዊዘርላንድ ለማቋቋም ስምምነት ላይ ተደረሰም የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። በሊባኖስ ያለውን የተኩስ አቁም ስምምነትን በተመለከተ ጠቅላይ ሚኒስትር ናታንያሁ ባወጡት የቪዲዮ መልእክት ላይ እንደተናገሩት የእሳቸውና የመከላከያ ሚኒስትሩ ለእስራኤል መከላከያ ሰራዊት የሰጡት መመሪያ ግልጽ ነው፣ እሱም አልተቀየረም አሉ። በደቡብ ሊባኖስ ላሉት ታጋይ ወታደሮቻችን በነሱ ላይ ወይም በሰሜናዊ ነዋሪዎች ላይ የሚሰነዘር ማንኛውም ቀጥተኛ ወይም ያደገ መጣን ስጋት ለማክሸፍ ሙሉ የድርጊት የነጻነት እርምጃ የመውሰድ መብት አላቸው። ለእስራኤል መከላከያ ሰራዊት በዚህ ረገድ ምንም አይነት ገደብ የለበትም። እኔም የሰሜኑን ነዋሪዎችና የመላ ሀገሪቱን ዜጎችን ለመጠበቅ ሲባል አስፈላጊውን ይህል ጊዜ በደቡብ ሊባኖስ የደህንነት ቀጠና ውስጥ ጸንተን ቆያለን፣ በቁርጠኝነት እንቆማለን ነው ያሉት። የዜና ዘጋቢያችን ኢታይ ብሎምንታል እንደጠቆመው ግን በተግባር ግን ሰራዊቱ ከተደቀኑ አፋጣኝ ስጋቶች ከማክሸፍ ውጪ በሊባኖስ ውስጥ የሚያደርገውን እንቅስቃሴ እንዲያቆም መመሪያ ተሰጥቷል። ጠቅላይ ሚኒስትር ናታንያሁ በሊኩድ ፓርቲ ውስጥ የሚደረገውን የመጀመሪያ ደረጃ ምርጫ ፕራይመሪስ ለመሰረዝ ካሰቡት ሀሳብ ወደኋላ እያፈገፈጉ በፓርቲው ከፍተኛ አመራሮች በተለይም በዳቪድ ቢታንና በሃይም ቃጽ በኩል ከቀረበባቸው ጠንካራ ተቃውሞ የተነሳ ነው። ቃል አቀባያችን ሻር ግሊክ እንደዘገበው ከሆነ ናታንያሁ ለዚህ ውሳኔ እንደ መካካሻው ለውጥ በሊኩድ የእጩዎቹ ዝርዝር ውስጥ ከስምንት እስከ አስር የሚደርሱ ቦታዎች አስቀድመው የሚመደቡ የተጠበቁ ቦታዎች እንዲሰጡ ይጠበቃል። ከተቀመጡት ቦታዎች መካከል ሁለቱን እንደ ኦጽማ ዩዲት እና ካሉ ሌሎች የቀኝ ክንፍ ፓርቲዎችን ለሚመጡ ለሚችሉ አጋሪዎችን የተመደቡ ናቸው ተብሏል። በኢራንና በአሜሪካ መካከል የሚደረገውን ውይይት ባለፉት 24 ሰዓታት ውስጥ ከፍተኛ መሻሻል መታየቱን የአሜሪካ ምክትል ፕሬዚዳንት ቫንስ አስታወቁም። አክለውም ኢራናውያን ዓለም አቀፉን የአቶሚክ ኢነርጂ ወኪል ታዛቢ ተቆጣጣሪዎቹ ወደ ኢራን እንዲመለሱ መስማማታቸው ተናግሯል። ታዛቢዎች ተቆጣጣሪዎቹም መመለስ የኢራን ወታደራዊ ኒውክለር ቦምብ መርሃ ግብር በዘላቂነት ለማስቆም ጠቃሚ ምዕራፍ ነው ሲሉ ቫንስ ተናግሯል። አክለውም ባለፉት 24 ሰዓታት ውስጥ በሊባኖስ ጉዳይ ላይ መሻሻል ታይቷል ብለዋል። የዜና ዘጋቢያችን ኢታማር ማርጋሪት እንደዘገበው የአሜሪካ ምክትል ፕሬዚዳንት ኢራን ሂዝቡላን እንድትገታም በድጋሜ ጥሪ አቅርበዋል። የመንግስት መሰረታዊ የኦሪት ትምህርት ህግ ጉዳይ የክነሴት ህግ አማካሪዋ ሊቀመንበሯ ሳጊት ኦፌክን ተቃውሞ ቢኖርም የህጉን ጉዳይ ከህግ መንግስት ኮሚቴ ባዳ ታውቃ ወደ ክነሴት መደበኛ ኮሚቴ ለማዘዋወር ተወስኗል። ዜና ዘጋቢያችን ሻር ግሊክ እንደ ትናንት ምሽት እንደዘገበው የክነሴት ህገ መንግስት ኮሚቴ ሊቀመንበር ሲምካ ሮፍማን ህጉን ወደ ሌላ ኮሚቴ ለማዘዋወር ይፋይ ጥያቄ አቅርበዋል። ከጀርባው ያለው ምክንያት በጽዮኑ ተሃዩዲትም ፓርቲ ውስጥ የዚህን ህግ ማስደቅ መገፋፋት በፓርላማ ምርጫ ወቅት መራጮቹ ከፓርቲ ይርቃሉ፣ ድምፅ ያንሳሉ የሚል ስጋት ስላለ ነው ተብሏል። የእስራኤል መከላከያ ሰራዊት ጻህል ቃል አቀባይ ብርጋዴር ጄኔራል ኤፊ ዶፍሪን ለቀረብላቸው ጥያቄ ሲመልሱም እንዲህ አይነት ክስተት አናውቅም አሉ። በሶማሊያ በኩል የሚነገረው ግን እስራኤል ትኩረት እንዳይስብ በተለይም ከኢትዮጵያ የመጡ ትውልደ ኢትዮጵያን ቤተ እስራኤላውያን ማህበረሰብ ልጆች 50 ወታደሮች በሶማሌላንድ ምድር ላይ አስፍራለች እያሉ ነው። ማስታወሻም በትዊተር ኤክስ በተለያየ ዜና አውታሮች ላይ የሚወጡ ወታደራዊ መረጃዎች ብዙውን ጊዜ ያልተረጋገጠ ወይም የሳይበር የፕሮፓጋንዳ ዘመቻ አካል ሊሆን ይችላል። የእስራኤል ጦር ድርጊቱን አስተባብሎታል። የዲሞክራሲ ፓርቲ ሊቀመንበር ጎላን የፓርቲያቸው የክነሴት አባላት በአካዱስ ስብሰባ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁን በአስመለከተ እንደተናገሩት እስራኤልን ለመምራትና ኃላፊነት እንዲሁም ወደ ለውጥ ጎዳና ለመውሰድ የሚፈልጉ ሁሉ እውነትን መናገር አለባቸው፣ እውነቱ ደግሞ እንደገና በግልጽ መነገር አለበት አሉ። አንዲት ሀገር ወንዶችና ሴቶች ልጆቿ ወደ ውጊያም ከላከች በኋላ ወደ ቤታቸው መመለስ ካልቻለች ወደ ጦርነት የመላክ መብት የላትም። ሀገር ወታደሮቿን ወደ ግንባር መላክ ያለባት የወታደራዊ ተልዕኮ ምንነትና የፖለቲካ የዲፕሎማሲያዊ ግብ ሙሉ በሙሉ ግልጽ ሲሆን ብቻ ነው። የሆኑ የእስራኤል መንግስት ጦርነትን እንዴት እንደሚያቆም ፍንጭ እንኳ የለውም። ግንባሮች እንዴት እንደሚዘጋ አያውቅም ያለውን የፖለቲካ ግብና ያለምንም መውጫ ስትራቴጂካዊ ወታደሮችን ማዝመትም አይገባም ብለዋል። የእስራኤል ፖሊስ በክፋር ካና አቅራቢያ የተሰቀሉ የእስራኤል ባንዲራዎች በአካባቢው ሁከት ወይም መነሳሳት እንዳይፈጥሩ በመስጋት አንስቷል። በኋላ ግን ባንዲራዎቹ የሰቀሉት በአቅራቢያ የሚገኙ የቤት ሬሞን ቂቡስ ነዋሪዎች መሆናቸው ታውቋል። የዜና ዘጋቢያችን ኦርዲ አልካላ እንደዘገበችው የፖሊስ ዋና አዛዥ ስለ ሁኔታው ምርመራ እንዲደረግና ባንዲራዎቹ ለምን እንደተነሱ ግልጽ እንዲሆን አዘዋል። ለዘጋቢያችን እንደተገለጸው ከሆነ ድርጊቱ የተፈጸመው በአንድ የፖሊስ አባል የተሳሳተ ውሳኔ ምክንያት ነው። በሊባኖስ ውስጥ ግጭቶችን ለመከላከል የሚያስችል ስርዓት አስተዳደር በስዊዘርላንድ ለማቋቋም ስምምነት ላይ ተደረሰ። በዚህ ውስጥ ግን እስራኤል አልተሳተፈችም። አልጃዲድ የተሰኘው የሊባኖስ የቴሌቪዥን ጣቢያ እንደዘገበው በዚህ ስርዓት ማዕቀፍ ውስጥ ኳታር ከአሜሪካ ጋር በመቀዳጀት በሊባኖስና በእስራኤል መካከል የአማካይነት የአስታራቂነት ሚናዋን ተወስዳለች። አንድ የአረብ ዲፕሎማሲያዊ ምንጭ ለጣቢያው እንደተናገረው የኳታር ሚና መጀመሪያ ላይ የተኩስ አቁም ስምምነት በማስፋፍ ማቋቋም ማረጋገጥ ላይ ብቻ የተገደበ የሚሆን ሲሆን የእስራኤል ጦር ከሊባኖስ የሚወጣበትን ስርዓትና እቅድ ግን ዋሽንግተን ውይይት ይደረግበታል። የሰራተኞች ማህበር ሂስታድሮትና አሰሪዎች በግል ዘርፍ ውስጥ የመዝናኛ አበል ድሜ አብራአ ለቅጥር ሰራተኞች ለመጨመር የሚያስችል ስምምነት ተፈራርመዋል። ይህም በአመት ስሌት ለአንድ ሰራተኛ በመቶዎች የሚቆጠር ሸቄል ጭማሪ የሚያስገኝ ጥቅማ ጥቅም ሲሆን ተግባራዊ የሚሆነው ግን በስራ ሚኒስቴር ትእዛዝ ማስፋፋት ላይ ህግ ማለት ትእዛዝ ሲፈጸም ብቻ ነው ተብሏል። ስለ ሞንዲያል የዓለም እግር ኳስ ዋንጫ በተመለከተም በዛሬ ሁለት ሌሊት ዛሬ ማታ ሰኔ 22 ቀን 2026 ዓ.ም በዩናይትድ ስቴትስ አሜሪካ እና ካናዳ ይጫወታሉ። የሜክሲኮ በተለያዩ ቡድኖች ዛሬም ሌሊቱን ይጫወታሉ ተብሎ ይጠበቃል። ከምሽት ዛሬ በሳይር ሰዓት አቆጣጠር በ11 ሰዓት ላይ ካናዳ እና ኦማን ይጫወታሉ። 11 ሰዓት ላይ ደግሞ በዛው ምሽቱ ዛሬ ማታ 11 ሰዓት ላይ ያው ሜክሲኮ እና ጣሊያን ይጫወታሉ። ምድብ ሁለት ግሩፕ ቢ ደግሞ ሌሊቱ 2 ሰዓት ላይ ነው የሚሆነው። ዛሬ ሰኞ ለማክሰኞ አጥቢያ ይጫወታሉ ተብሎ ይጠበቃል። እንግዲህ ወደ አየር ጸባይ ትንበያ ስንመለከት መጀመሪያ የአየር ጸባይ ሁኔታ ከአንድ ነገም እንደ ዛሬው ተመሳሳይ ይሆናል። ከነገ በስቲያ ሮብ በተለይ በተራራማ እና በመካከለኛው ሀገር የሙቀቱ መጠን ይጨምራል የሚል ግምት አለ። የነገ ማክሰኞ ሙቀቱና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 27 ዲግሪ ሴንቲግሬድ፣ ተላቪቭ ከተማና ሀይፋ አካባቢዎች 28፣ በርሼባና አካባቢዋ 31 ዲግሪ ሴንቲግሬድ፣ ኤላት ከተማና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል። የሰዓቱ ዜና እስከዚሁ ነው። አይቸው
0: እናመሰግናለን ኢሳያው ለዜናው።

0: የተከበራቸው አድማጮች ከዜና በመቀጠል ወደ ወቅታዊ ዘገባ እንመለከታለን። አይቸው ባየ በዚህ በዋናነት በአሜሪካና በኢራን መካከል የሚካሄደው የስምምነትን ወደ ተግባራዊነት ማሸጋገር ሁኔታ እንደደረሱ ይነገራል። እና እንግዲህ እንመለከተው እና
1: ግን ከዛ በፊት እንደው አስለምድ እንዴት ዛሬ ዝምትለኛለህ? ጀመሪያ እንደምን አመሸህ? ደህና ነው አልክልህንም ጀምሮ አይደል?
0: ተከከልና አንዳንዴ ወደ ስራ አንዳንዱ
1: ሰላም ተከተተ ወደ ስራው ነው ይወጥክ
0: ሳንለዋወጥ ቸኮላ ሁኔታ ይሆናልና ኦ እንዴት ነህ ደህና ነህ ብሎ መለዋወጥ በጣም ጥሩ ነውና ይሄ ከተጀመረ ደግሞ ስራ ስኬታማ ውጤታማ እንደሚሆን እርግጠኛ ነንና
1: እርግጠኛ ነን።
0: ማንኛውም ካለው ከወቅታዊ ዘገባ መደራደር መጨማመር ጋር በተያያዘ ምክንያት ሊሆን ይችላልና እንግዲህ ለምሳሌ አንዳንዴ ታግዶ የነበረ ገንዘብ ሲለቀቅ እንዲያው ጥጋብን ይመጣ ሰላምን ይመጣ ያምጣ ይሆን? እንግዲህ ኢራን ለብዙ አመታት እንግዲህ የነዳጅ የተፈጥሮ ሀብት ያላት ሀገር የነዳጅ ዘይትን እንዳትሸጥ በሚል አሜሪካ አስተዳደር ማዕቀብ ጥሎባት ከቆየ በኋላ አሁን ፕሬዚዳንት ዶናልድ ትራምፕም ይህንን የተጣለውን ማዕቀብ አንስቻለሁ አሉ።
1: በሚገርም ሁኔታ ነው በምን አይነት መንገድ እንዴት በምን ቋንቋ ያወሩ እንደሆነ አንዳንዴ ራሱ ትንሽ የሚከብድ ሁኔታ ነው የሚኖረው። በተለይ እንደኛ ላሉ ሀገራት ስንሰማው እጅግ በጣም የሚገርም ነው የሚያስደንቅ ሁኔታ ክስተት ነው እየተደረገ ያለው። ትናንት ጀምሮ እንግዲህ በሽቫይት በስዊዘርላንድ ተገናኝተው ውይይት እያደረጉ ነው። የኢራን ልዑካን አስቀድመው ነው የወጡት። አስቀድመው ወደ ሀገራቸው ተመልሰዋል። የአሜሪካው ምክትል ፕሬዚዳንት ቫንስ ዛውን ያሉት ሁለቱም ቢሆን ግንኙነቱ ጥሩ ነበር እያሉ እያመሰገኑ ይገኛሉ። ነገር ግን እዚህ ላይ በጣም በሚገርም ሁኔታ አሜሪካ አንተ በዜናም ጠቅሰኸዋል ተናግረዋል በኢራን ላይ ነዳጅ ዘይቷ እንዳትሸጥ ማዕቀብ ተጥሎ የነበረውን በነጻነት እንድታገል ቢያንስ ለዚህ ሁለት ወር በነጻነት እንደፈለገችው እንድታንቀሳቀስ እንድትሸጥ ፈቅዳለታለች። ይሄም ሊሆን የቻለበት ምክንያት አለች እንግዲህ አሜሪካኖች ሲገልጹት ወይም በተለይ ምክትል ፕሬዚዳንት ጆ ቫንስ ሲገልጹት በትናንት በተደረገው የአንድ ቀን ውይይት ጥሩ ውጤት ስላየን ለቀጣዩ እንደ ስጦታ ቦኑስ ነው ምንድነው ኢትዮጵያ ትዝለኛል ልጅ ያለው ሱቅ የሆነ ነገር ዘይት ወይም ቡና የሆነ ነገር ግዛ ተብዬ ስላክ
0: ስኳር
1: ምን ያልገዛው ነገር እጣንም አይቀርም ምን ያልገዛውት ነገር
0: በነገራችን
1: የሰፈሩ ተላላኪ ነበርኩኝ
0: እኔ ሀገር ቤት ገጠር መንደር ኑሮ ራቅ ያለ ከጎንደር ከተማ ራቅ ባለ ነበር ገጠር መንደር ላይ አሁን በርግጥ የተማር ነው በከጎንደር ቢሆንም እንግዲህ የገጠር ቤት ራቅ ያለ ስለሆነ እስቲ በከተማው ስኳር ገዝተህና ታብዬ ስላክ ደግሞ ያንን የዞን ስዕል ያለበትን ሽኳር ገዝቼ ረትዝታ ቀሰቀስከኝ።
1: እውነት ነው ወንጂ ስኳር ትባል ነበር ጫጭታ ሸገችው
0: ቃም
1: እየፈረፈርክ
0: የርኩበት ወቅት ነበር።
1: አዎ እና አሁን የሚያስታውሰኝ ምንድን ነው የነሱ ስራ የሚያስታውሰኝ ምንድን ነው ያኔ ግዛተ ብዬ ነገር ስላክ የሆነ ነገር ስላክ በቃ ባለሱቁን ምራቂት ወይም ምራቄ የምትመርቀኝ ነገር ስለው ወይም አንዲት ነጭ የጉንፋን ከረሜላ ወይም ሊሆነች ነገር ይሰጠኛል ያችን ይዤ ያችን ተቀበይ ይላል። እቤትም ስደርስም ደግሞ እንደዚሁ እና የትናንት ነው ነገር ያስተወሰኛው ደግሞ ገና በአንድ ቀን ውይይቱ ጥሩ ነበር ተብሎ የተረቀደውን ገንዘብ መልቀቅ በከፊሉ ያን ታቅዶ የነበረው እንደገና እንደፈለገች ነዳጅ ዘይቷን እንድትሸጥ እስከ 60 ቀን ድረስ በዛ ላይ ተጨምራ ምን ብለው ተናግረዋል የተባበሩት መንግስታት በተለይ የኒውክሌር ቦምብን ተቆጣጣሪዎች ገብተው እንዲፈትሹ ኢራን ፈቅዳለች ስለዚህ ሰጠናታል አሉ። ኢራኖች ደግሞ ኖ በፍጹም እኛ አልፈቀድንም ይሄ ኒውክሌር ቦምብ ተቆጣጣሩ አይመጣም በዚህ አልተረጋገም አልፈቀድንም አሉ። እዚህ ላይ የሚያሳየው ዞሮ ዞሮ አሁን ይሻያው ምን ያህል ኢራን አሜሪካን ያሽከረከረቻት እንደሆነ ነው የሚታየው። ኢራን በፈለገችው ነገር ይሄደች ነው። ኢራን በቀደም አንመጣም ለድርድሩ ብለው ተገልግሎ በስንት ልመና በስንት ተማጽኖ እንዲመጡ ተደረገ።
0: ታዲያ የአሜሪካው ምክትል
1: ሲመጡም የባህር ወሽመጡን መተላለፊያውን ሁሉ ዘጉ። ያ ካልሆነ እስራኤል ሊባኖስን እየደበደበች ስለዚህ በፍጹም እኛ አንመጣም እንዴ እንደፈለጉት እንደዚህ የሚሆኑበት መንገድ ምንድነው? ከየት መጣ? አሜሪካ የምትባለው ሀገር ምን ሆነች? ለምንድነው ኢራኖች እንደዚህ እንደፈለጉት አራጊ ፈጣሪ ሆኑ? ቁልፉ በጃቸው ከሆነ እንደዚህ ደግሞ አሜሪካኖች እየሰጧቸው ነው። ግንኙነቱ ጥሩ ነበር፣ ጥሩ ተነጋግረናል፣ በጥሩ ሁኔታ እየሄድን ነው አሉ። ወዴት እየሄድን ነው?
0: እንግዲህ በዚህ ሁኔታ የአሜሪካም ሁኔታ ተጨባጭ ሁኔታ እንግዲህ ይህንን የተኩስ አቁም በስልሳ ቀናት ባልበለጠ ጊዜ ውስጥ ተግባር ላይ መዋል አለም ብሏል። መሰረተ ነጥቦች ዋና ዋና ነጥቦቹ እንግዲህ እያከራከረ ያለው
1: የሚገርመው ደግሞ
0: ሆርሙዝ የነዳጅ ዘይት የጫኑ መርከቦች መተላለፊያ ተዘግቶ
1: ያ ብቻ ነው የሚያሳስባት ማለት ነው አሜሪካ።
0: ከተከፈተ እነዚህ በተለይ በዓለም ገበያ የሚደርስ የነዳጅ ዘይት
1: እሱ መልካም ነገር ነው፣ ግን ይሄ ብቻ ነው አሜሪካን የያዛት ማለት ነው። በቃ
0: ንግድ ራሳቸው ፕሬዚዳንት በንግድ የተካኑ ናቸው። በኢኮኖሚ ብልጽግና ላይ ያተኮሩ እንደሆነ ነው የሚነገርላቸው በጸባያቸው። አሁን እኮ እስኪ ዙረና
1: አገር ማስተዳደር ሳይሆን ንግድ ነው የጀመሩት ማለት ነው።
0: ይህ ዜና ያወራን የነዳጅ ዘይት ለኢራን እንደ ጋዜጠኛ ስንገመግመው እንግዲህ አሁን ሰሞኑን መቼም በእስራኤል ገበያም በእርግጥ ከኢራን አይደለም የነዳጅ ዘይት እስራኤል የምትሸምተው አይደለም፣ ግን ቢሆንም ዜናው በእስራኤል ገበያ በነዳጅ ማደያ ተወዶ የሰረበተዋል ለሊትር። አሁን ግን ይህ ነገር እንግዲህ ኢራን ለመሸጥ ፍቃድ ማግኘቷ የሚለው ዜና በሌሎች እስራኤልን ጨምሮ የነዳጅ ዋጋ ይወርዳል ይቀንሳል ብዬ አስባለሁ።
1: እዚህ ላይ ይኸውልህ መቀነሱ ይኸውልህ ይሄ እዚህ ላይ አንዳንድ የሀገር ተጨባጭ ሁኔታ አለ። እነሱ እዛ መለቀቅ ንግድ መቀነሱ ማለቱ ይሄ እንዳለ ጥሩ ሆኖ እንዳለ ሆኖ፣ ነገር ግን በዚህ ደግሞ በሌላ በኩል ዋጋ እየከፈልክ ያለህበት ሁኔታ ነው። በአሁኑ ሰዓት አሜሪካ ከማን ጋር ነው የምትነጋገር ያለችው? ከፋርስ ባህረ ሰላጤ ካሉ ሀገራት ጋር አሁን ንግግሯ ከማን ነው? ከካታርና ከፓኪስታን። ፓኪስታን እንዳሸማጋዩን አገባች፣ ካታር አራጌ ፈጣሪ ሆነች። በዚህ ውስጥ አሁን እንግዲህ ካታርና ፓኪስታን ማን ናቸው ብለን ስንጠይቅ ካታርና ፓኪስታን ሁለቱም ሀገራት የቴሮሪስትም የሽብርተኞች ደጋፊ ሀገሮች ናቸው። ካታር እንደምናስታውሰው ሂዝቡላን ሐማስን ሲደግፉ የነበሩ ናቸው። ፓኪስታን የተባበሩት ወንድማማቾች የእስልምና ሃይማኖት ተቃጫል ናክራሪዎቹ። ወደ ግብጽ ብንመለከት እነ ሙርሲ የነበሩት ፕሬዚዳንትም የነበሩት እነዚህ ኃይለኞቹ ዞሮ ዞሮ ከሽብርተኞች ናቸው፣ ኃይለኞች ናቸው፣ እነዚህ አክራሪዎች ናቸው። እነሱን የሚደግፉ ሀገራትን ከጎኗ በማድረግ እነ ተባበሩት ይሁድ ኤሚሬት፣ እነ ባህሬን ተረስተው፣ እነ ኡማን ተትተው፣ ሳዑዲ አረቢያም በጥያቄ ምልክት ነው ያለች። ዛሬ ፕሬዚዳንት ዶናልድ ትራምፕ ሩጫቸው ከእነሱ ጋር ሆኗል።
0: ካታር በነገራችን ላይ ኳታር በነዳጅ ዘይት ባለ ሀብት የተፈጥሮ ሀብት ባለቤት ስለሆነች እንዲያውም በቃ በሚል ለፕሬዚዳንት ዶናልድ ትራምፕ የገዙት ግዙፍ አውሮፓ
1: እናስታውሷለን $400,000 የሚያወጣ
0: ሀው እንግዲህ እንየው።
1: እንዴት ነው አንተ እኛ ቴሮሪስቶችን እናጠፋለን የቴሮሪስቶች ጸረ ቴሮሪስት እንቅስቃሴ እናካሄዳለን የምትል እንደ አንድ በዲሞክራሲ ዓለምን አስተዳደሩ እንደምትል እንደ አሜሪካን የምታክል ሀገር በምን አይነት መንገድ ነው ከቴሮሪስቶች ጋር የሽብር ፈጠራን ከሚያሻሽሉ የሽብር ፈጠራን ከሚደግፉ ሀገራት ጎን ተሰልፈ አሁንም ኢራን ማለት በዓለማችን አይደለም በመካከለኛው ምስራቅና በፋርስ ባህረ ሰላጤው ብቻ ሳይሆን በዓለም ደረጃም ከፍተኛ የሽብር እንቅስቃሴ የምታንቀሳቅሳሽ በኢራቅ ብትመጣ፣ በየመን ብትመጣ፣ በዮርዳኖስ ብትመጣ፣ በዚህ በእኛ በራሳችን በሐማስም ብትመጣ፣ በይሁዳና ሰማሪያ ቀበሌ ውስጥ የኢራን እጅ አለበት፣ ሶሪያ ብትመጣ፣ በዮርዳኖስ ብትመጣ፣ በሊባኖስ ብትመጣ፣ ይህን ሁሉ እንቅስቃሴ የምታደርግ የሽብር ፈጠራን እያፋፋመች ያለች ኢራን ነች። እንዴት ነው ለእሷ እጅ አንስተን የምንሰጠው? እንዴት ነው ገደብ የማይሆነው ሁኔታ? እንዴት ነው ዛሬ እሷን ማስቆም ሲቻል? እንዴ ሰሞኑን እኮ የሚናገሩት ያለ ዶናልድ ትራምፕ እንዴ ሌሎች ሀገራት ረጅም ተከዛዛጊ ሚሳኤል ካላቸው ለምን ለኢራን አይኖራትም? እንዴ ፕሬዚዳንት ዶናልድ ትራምፕ በምንም ተአምር ኢራን የኑክሌር ቦምብ ባለቤት ወይም ረጅም ተከዛዛጊ ሚሳኤል ባለቤት አትሆንም ሲሉ የነበሩ ግል መሪ እንደገና ለኢራን ህዝብስ ዛሬ እንዴት ነው በአይናቸው ሊመለከቱ ይችላሉ? አይዞህ መጣንልህ፣ ደረስንልህ፣ የእኛ እርዳታ ይመጣል የብሉ ሲናገሩ የነበሩት
0: ፖለቲከኛ
1: ያ ሁሉ ቃላታቸው የት ሄደ?
0: ደስስቲ ቀያየራል። አይውልህ ይሄን ብሏል። ሲጀመር ጦርነቱ አው አስቀምጧል። ያው ለጦርነቱ መነሻ በመጀመሪያ የኒውክሌር ለእስራኤል አስኪ ሆነው ለእስራኤል ለማጥፋት በሚለው ኢራን የኒውክሌር ቦምብ እየሰራች ያለው እንግዲህ ያን መደምሰስ አለብን፣ ከዛ ከኢራን ምድር ማጥፋት አለብን ብለው ነበር።
1: አይነበር
0: ደግሞ ደግሞ ምንድነው የተጨቆኖ ተረግጦ እየተገዛ ያለውን
1: የኢራን ህዝብ
0: ደግሞ
1: ነጻና ወጣለን ብለው
0: ነበር። አገናናው የሥርዓተ መንግስቱን እናስወግዳለን የሚሉ መፈክሮች ሁሉ ትራምፕ ሲነጋገሩ ቅርብ ጊዜ ተስተታችን ነው። አሁን ላይ ግን እኛ ትራምፕ ሲናገሩ ቀይረው አይደል እንግዲህ ንግግራቸው ምንድነው ያሉት? አይ እኛ እኮ ጦርነት የጀመርነው እኮ የኢራንን መንግስት ለመጣል አይደለም። አስተባበሉ።
1: መጀመሪያ ምንድን ነበር? አሁን ምን ነበር? ዞሮ ዞሮ እንግዲህ ቆይተን ምናየው ነው የሊባኖስ ጉዳይ አለ። የሊባኖስ ጉዳይም ከሀገራችን እስራኤል ጋር የተያያዘ ነው። የተኩስ አቁም ስምምነቱም ከዛ ተካቷል ይላል በዜና አንተ እንዳቀረብከውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍጹም በሊባኖስ ውስጥ ያሉ ወታደሮቻችን እዛው ይቆያሉ የሚል መልእክት ሰጥተዋል። ይህን አንተ እንዴት ታየዋለህ?
0: እንግዲህ በዋናነት የሰሜኑ ክፍለ ሀገር በሚሊዮኖች የሚቆጠሩ እስራኤላውያን ሰላም አጥተው በችግርና ሰቆቃ ቆይታቸው ነው። ለዚህ ነው እኮ የእስራኤል መከላከያ ሰራዊት ወደ ድንበር አልፎ በደቡብ ሊባኖስ የመከላከያ ቀጠና በቁጥጥር ስር አውሏልና ያን ከተቆጣጠረ ስልታዊ የሆኑ የመቆጣጠሪያ የሚያስችሉ ቦታዎችን ከያዘ በኋላ ደግሞ ለቆ ይውጣ የሚለው ጥያቄ የእስራኤል መንግስት የማይቀበለው ሁኔታ ነው። እና አሁን ያለው ለዚሁ ድርድር ጋር ከኢራን ጋር እና በአሜሪካ በሚካሄደው አሁን ሂዝቡላ ተኩሱን ያቁም የሚለው ሁኔታ እንደ እስራኤል መከላከያ ሰራዊትን በደቡብ ሊባኖስ የእንቅስቃሴውን ያቁም የሚል መመሪያ ተቀብሎ ስለተቀበለ አሁን እንግዲህ ከኋላ በቅርብ ቀናት እንግዲህ ወደ ተኩሱ ቁሟል። በጊዜያዊነትም ተብሏል። እንግዲህ በለዚህ ደግሞ የሚቆጣት ደግሞ ቅድም እንዳልከው ኳታር ሚና ተጫዋች ሆነች። ደግሞ በደቡብ ሊባኖስ ደግሞ ዋና ተቆጣጣሪ ዋና አሸማጋሪ የተኩስ አቁም ማረጋገጫ የምታረጋግጠው ኃላፊነት የተሰጣት ኳታር ናት። እንግዲህ እንይ
1: ወደ ሐማስ ስንመጣ ሻያው ሁላችንም እንግዲህ የተጠለፉ ተጎነቻችን በነበሩበት ሰዓት በጣም በሚገርም ሁኔታ አንዱ መኻበል ወይም የሐማስ ሽብርተኛ ሽምቶ ቤተሰኘውን የተጠለፉትን ታስታውስ ከሆነ ሁላችንም ልክ እዛ ስቴጅ ላይ ቆሞ ሳመኝ ግንባሬን ሳመኝ ብሎ የሳመው ታስታውሰዋለ?
0: አዎ አይተናል
1: አይተናል። እሱ እንግዲህ ሳመው እንዴት ነው ይሄ ልጅ ተጠልፎ ይያለ እንዴት ይስመዋል የሚባል ብዙ ትችቱል ብዙ እንትን የነበረበት ነበር። ዛሬ እሱ ይህ ሽብርተኛ መገደሉን መከላከያ ሰራዊታችን አስተውቋል። ዞሮ ዞሮ እስራኤልን የነካ መጨረሻው ይሄው ነው። እና ይሻየው ወደ ቀጣይ ከመላፋችን በፊት አንድ መሸጋገሪያ

0: ሕግና ፍትህ አቅራቢና አዘጋጅ አይቾ ባይ
1: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችኋል? ይሄው ልክ ሳምንቱን ጠብቀን ሳምንታዊ ሕግና ፍትህ የተሰኘው ፕሮግራማችን ይዘን ቀርበናል። በዛሬው ዕለት እንደተለመደው ዳኛ ጠበቃ ዘይብ ካስሙስ መላ ይገኛል። ዘይብ ተናስተልን እንደምን አመሸ?
2: ደህና ሰለም ለአንተም ለአድማጮቻችንም እንዴት አመሻችሁ?
1: ዛሬ መስከን እጅግ በጣም እናመሰግናለን። እንደተለመደው ዘይብ ዛሬ ካንተ ጋር ምንነጋገርበት ዜግነትና ሃይማኖት በሚለው ርዕስ ነው። ሁለቱም የተያዙ ነገር ይመስለኛል። በተለይ በሀገረ እስራኤል ውስጥ በአንድ በኩል ስንመለከተው እውነት የተለያዩ ናቸው፣ በአንድ በኩል ስናየው ደግሞ ትንሽ የሚያለያየው ነገር አለና እስቲ ቆይ በቅድሚያ ዜግነት እና ሃይማኖት የሚለውን በተለይ ሀገረ እስራኤል ውስጥ ለምንኖር እንዴት ነው ልዩነቱስ አንድነቱስ?
2: በጣም ጥሩ። እንግዲህ የተለያዩ አገሮች አሉ። ካሉት እስራኤል ሀገር እንግዲህ ራሱ ሃይማኖት ማለትም አገሪቱ ማለት ዜጋዊና ወይም ደግሞ ሃይማኖት አንድ ነው፣ እንደ አንድ ነው የሚቆጠር። ለምንድን ነው?
1: ዜግነትም ሃይማኖትም አንድ ነው። እሺ፣
2: እንደ አንድ ነው የሚቆጠር። ለምንድን ነው እንደ አንድ የሚቆጠር? አገሪቱ ዲሞክራሲም ናት ሃይማኖት ናት ይላታል። መዲና ይሁዲት
1: መዲና ይሁዲት በዲሞክራቲት የእስራኤል ሀገር ግን የዲሞክራሲ አካሄድ የሚካሄድባት ማለት ነው።
2: አዎ ትክክል። ይህ ስለሆነ እንግዲህ ሌሎች ሀገሮች ዲሞክራሲ ራሱን የቻለ ነው፣ ሃይማኖት ራሱን የቻለ ነው ማለት ነው። በእስራኤል ሀገር ግን እንደገለጽ ነው ሁለታቸው አንድ ናቸው። አገሪቱ አንደኛ ዲሞክራሲ ናት፣ ሁለተኛ ደግሞ የይሁዲ አገር ናት፣ ማለት የሃይማኖት አገር ናት ማለት ነው። እንግዲህ ይሁዲ መዲና ይሁዲት ማለት እንግዲህ ሃይማኖትን በተመለከተ ነው ማለት ነው። እንግዲህ ይህ ስለሆነ እንግዲህ ግን ሁለታቸው ሁለታቸው ይዝራሁት ምንድን ነው ማለት እንግዲህ አብዛኛውን ጊዜ ህግን በተመለከተ የአኗኗራችን ሁኔታ የኑሯችን ሁኔታ እንግዲህ አስተካክሎ የሚሰጠን ህጋችን በተመለከተ እንግዲህ ሁለተኛ ደግሞ በቃ እኛም መብታችን በተመለከተ ዋናው አብዛኛው የምንጠቀምበት ምንድን ነው ኢዝራሁት በተመለከተ ዜጋዊነታችን ዜግነታችን የሚገልጸው አብዛኛውን የኑሯችን ሁኔታ የመብታችን ሁኔታ የምርጫ የማንኛውም ነገር በሀገሪቱ ላይ ስንኖር እንግዲህ ሙሉ መብት እንድንቀበል የሚሰጠና ይህን ይባላል ዜጋውን በተመለከተ ነው ማለት ነው። አዎ ለማንኛውም ሀገር የዜግነት የሚሰጠው ይሄ ነው ማለት ነው። ከዛ ደግሞ እንግዲህ ያዱት እንግዲህ አገሪቱ ለመግባት ወደዚህ እስራኤል ሀገር ለመግባት
1: ከዛ በፊት እዚህ ውስጥ ስንኖር አሁን መዲና ይሁዲት በዲሞክራቲት የይሁዳውያን ሀገር በዲሞክራሲ የምትመራ የሚል ነው። ይህ ማለት
2: ሶስተኛው ናት። ይህም አብሮ ነው። አገሪቱ ይሁዲ ሀገር ናት፣ ዲሞክራሲም ናት፣ እንደገና ደግሞ እንትን ያለባት ናት፣ ሃይማኖተኛ ሀገር ናት ማለት ነው።
1: ሃይማኖተኛ ማለት ነው። ኦኬ። ይህ ማለት እንግዲህ እዚህ ሀገር ስንኖር አሁን ወደ ውስጥ የዜጋን ከሀገር ውስጥ ሀገረ እስራኤል ውስጥ ያሉን ዜጋን በተመለከተ ማንኛውም በዲሞክራሲ መብቱ በዲሞክራሲ መቀጠል መኖር ይችላል። የዲሞክራሲ መብቱ አለው። ያ የሚያሳየው ደግሞ ማንኛውም ሰው የፈለገውን ሃይማኖት የመከተል መብት አለው ማለት ነው።
2: አዎ ይህ ያለ ነው ማለትም አንድ ሰው ከሀገሪቱ በሚኖርበት ጊዜ በፈለገው ሃይማኖት ለመኖር ችሎታ አለው ማለት ነው። እና የማስገደድ የተከለከለ ነው። ግን የተወሰ ሀገሪቱ የምትመራው ግን በይሁዲ ሃይማኖት ነው ማለት ነው። እንግዲህ ይህ ነው ዋናው መሰረቱ በሀገሪቱ ላይ ያለው ወይም ደግሞ ማንኛውም ስታይ እንግዲህ የራባን ሁኔታ እንግዲህ ስራቸውና ኃላፊነታቸው በሀገሪቱ ላይ እንግዲህ የሃይማኖት እንግዲህ ስነ ስርዓቶች እንዲፈጸሙ አብዛኛውን ይህ ነው ማለት ነው። እንግዲህ በዚህ ነው እንግዲህ የሚኬደው። እንግዲህ ማንኛውም ግን የማመን ግዴታ የለበትም፣ የምርጫ አለው። ይህ ነው እንግዲህ አንዱ ህጉ በዚህ ላይ ዲሞክራሲ የሚባለው የሚሰጠነ ይህ ነው ማለት ነው።
1: ምርጫ አለው ስንብልን ማለት ነው
2: እንግዲህ አንተ ነገ ማልዳ ግዴታ በሃይማኖት መመራት ወይም በሃይማኖት አክረ መኖር ግዴታ አክረር ወይም ሃይማኖትን ግዴታ መጠበቅ አለብህ የሚል ህግ የለም በፍጹም። ይሄ ምርጫ የራስ ብቻ ነው። አንተ ሃይማኖትን እፈልጋለሁ ካልክ የሃይማኖትን እንድታከብር እድል ይሰጥሃል ማለት ነው። አንድም እንዳይረብሽ፣ ሁለተኛው ደግሞ እኔ ሃይማኖትን አላከብርም ስትል ደግሞ ግዴታ አክብር አትባልም። እና ይሄ እያንዳንዱ ዲሞክራሲ ስለሆነ የራሱ የተነሳው ምርጫ አለው ማለት ነው።
1: ይህ የሚያሳየው ነገር እንግዲህ አሁን እንደ አንድ እስራኤል ዜጋ በሀገሪቱ ውስጥ የምኖር በፈለኩት ሃይማኖት የማመን መብት አለኝ። ይህ ማለት እንግዲህ ምንድነው? እንዴ አለማመንም እችላለሁ ማለት ነው?
2: አዎ።
1: እኔ የትኛውም ሃይማኖት ተከታይ አይደለሁም ግን የሀገሪቱ ዜጋ ነኝ።
2: አዎ። የሀገሪቱ ዜጋ ስለሆንክ እሺ።
1: አንድ ሁለተኛ እንዳልኩት ቀደም ብዬ እንዳልኩትም እኔ የእስራኤል ሀገር ኗሪ ሆኜ የይሁዲ ሃይማኖት ተከታይ ነኝ።
2: አዎ።
1: ይሄም መብቴ ነው። በአንጻሩ ደግሞ የክርስትና ሃይማኖት ተከታይ መሆንም እችላለሁ፣ የእስልምና ሃይማኖት ተከታይም እችላለሁ፣ እንዳልኩትም አለማመንም እችላለሁ። ነገር ግን ከአንድ ሃይማኖት ወደ ሌላ ሃይማኖት ሲሄድ በሚቀየርበት ሰዓት እንዴት ነው?
2: ኦኬ፣ በጣም ጥሩ። እንግዲህ እዚህ ሀገር ላሉት ናቸው ማለት ነው። ሙሉ
1: ባለዘባሉ ምን እንደነጋገረው እስራኤል ሀገር ስላለ ደጋው።
2: በጣም ጥሩ። እንግዲህ የፈለከውን ሃይማኖት ማመን ትችላለህ፣ ግን አንተ ለሌላ ብሔረሰብ ወይ ለሌላ ልጅ ወይም ደግሞ ለሌላ ማስገደድ የለብህ። ማለትም እንበል አንተ ሌላ ሃይማኖት ምታምን እንደሆነ ነገ ማልዳ አንዱን በሃይማኖት የሚያምነውን ግዴታ በኔ ሃይማኖት ምን ማለትና አንደኛ እንግዲህ ሰዎችን ግዴታ በገንዘብ ወይም በገንዘብ ወይም ደግሞ በማስፈራራት ወይም ደግሞ ህፃኖችን ደግሞ የማይገባው እነዚህን ግዴታ በኔ ሃይማኖት ነውና ብሎ መውሰድ ይሄ ተከለከለ ነው። በፍጹም ሊሆንም አይችልም ሊሆንም እንደማይሆን ነው። ለምንድን ነው አንተ እነዚህን ሰዎች አለ አግባብ በኔ ሃይማኖት መኑ ብለህ ማድረግ የተከለከለ ነው? እሺ፣ ይህ አንዱ ነው። አብዛኛውን መቼ ነው የሚውል? ሁለት ሃይማኖታችን ነው ማለት ነው፣ ክርስቲያንና እንግዲህ እስላም። ግዴታ ይሁዲዎችን ወስዶ በእኛ ሃይማኖት ማመን አለባችሁ ብሎ እነሱን እንግዲህ ማታለል በፍጹም የተከለከለ ነው። ወይም መውሰድ ወይም ደግሞ በገንዘብ ማታለል ይሄ የተከለከለ ነው። አንዱ ትልቁ እንግዲህ የሃይማኖት መሪዎች የሚከላከሉትና በህጉ መሰረት እንግዲህ በጣም የሚያከሩት እዚህ ላይ ነው። ማለትም በሃይማኖት መኖር ትችላለህ፣ እያንዳንዱ በሃይማኖት መኖር ትችላለህ፣ ግን ከሌላ ሃይማኖት ዘሎ ገብቶ ግን እነዛን ማታለል ወይም ደግሞ ሌላ ነገሮችን ማድረግ የተከለከለ ነው ነው የሚልጉ።
1: አሃ። ይህ ማለት እንግዲህ በሁለቱም በሀገረ እስራኤል በሚኖርበት ህዝብ በፈለገው ሃይማኖት የማመን መብት አለው። ከአንዱ ሃይማኖት ወደ አንዱ ሃይማኖት የመሄድም መብትም አለው ማለት ነው።
2: አዎ፣ ይሄ ተከለ አዎ፣ ዲሞክራሲ ስለሆነ ችግር የለም። የፈለከውን ሃይማኖት ማመን ትችላለህ፣ ግን የሌላን ሃይማኖት ማበላሸትና ወይም ደግሞ ዝቅ ማድረግ ወይም ደግሞ የሌላ ሃይማኖትን ግዴታ ወደ አንተ መሳብና ወይም ደግሞ በገንዘብም ሆነ በማንኛውም ነገር አታለው ወደ ሌላ ሃይማኖት መውሰድ የተከለከለ ነው። በፍጹም ይሄ የተገቢ አይደለም። ማለትም እነዚህ ሃይማኖት ማናቸው? እስላምና አማራ ማለት ነው። እስላምና አማራ ክርስቲያን ማለት ነው። እንግዲህ ግዴታ ወደ ክርስቲያን ሂዱ፣ ግዴታ ወደ እስላም ሂዱ ማለቱ ይሁዲውን በጣም

0: የሚሰጠውን ትምህርትና የሚሰጠውን እንግዲህ ባህል ሁኔታ ወይም ደግሞ የሃይማኖት ሁኔታ ተከታተልና ተተቀበለ ወደ ውዲ መመለስ መግባት ይችላል። በቃል ግን ይላል ህጉ ያነ ሰውዬ ዝም ብሎ እንዲያው ዝም ብሎ ሴቲቱን ለማግባት ወይም ደግሞ ሀገሪቱን ለማግባት ግና ሃይማኖት ዝም ብሎ አሳስቶ ቢገባ ግን ይህ ሰውዬ ትክክለኛ አይደለም። ተጊዜ በኋላ ሀገሪቱን በህጉ መሰረት ልጁን ወይም ሴቲቱን ማውጣት ይችላል ይላል ህጉ።
1: እዚህ ላይ ነው እንግዲህ አሁን እስካሁን ድረስ እየተነጋገርን ያለ ነው አሁን የምንነጋገር ያለ ነው ሀገሪቱ ውስጥ ያሉ ዜጋ የእስራኤል ዜጋ ለሆኑት ብቻ የሚተነጋገር ነው። በምን አይነት መንገድ ነው ከሌላ ንበላሁን በሌላ በኩል የሚመጣው የሚለውን ምናልባት በሁለተኛው ፕሮግራማችን በሚቀጥለው ሳምንት በደንብ እንመለከተዋለንና ያለን ዛሬ ግን እዚህ ውስጥ ያለን እስራኤል ውስጥ ያለን የሌላ ሃይማኖት ተከታይ ሁኜ የእስራኤል ዜግነት ያለኝ ሆኖ ዜግነት ግዴታ የሚባል ነገር አለ። የዜግነት ግዴታዬን ማድረግ አለብኝ። የዜግነት ግዴታ ስንልስ ምን ማለታችን አሉ? እንደምሳሌ አርገን ብንጠቅሰውም ሳይሆን በራይ ውትድርና ሊኖር ይችላል፣ ሀገሪቱ ገብተ የማገልገል ሊሆን ይችላል። እስኪ ይህን ጥቀስልኝ።
0: በጣም ጥሩ። አዎ፣ የሀገሪቱ ግዴታ ምንለው እንግዲህ ማንኛውም ነገር በዲሞክራሲ የሚሰሩት ስራዎችን ግዴታንና እንግዲህ አንደኛ ግዴታ፣ ሁለተኛ ደግሞ መብትን መከታተል አለበት። መብት እንደሚሰጥ ግዴታ መዋጣት አለበት ነው የሚለው ህጉ። እንግዲህ ማለትም መንግስት ለአንተ የሰራውን ስራ ወይም ለአንተ ያደረገልህን በመጨረሻ ጊዜ ያው ለመንግስት የሚከፈለውን እንበል ወታደርነት ይጀምራል። ከወታደርነት የሀገሪቱ ገቢ ማሳክነሳ ወይም ለሚከፈለው ሁላ ግብር የሚከፈለውን ሁላ በህጉ መሰረት አንተ የሀገሪቱ ነዋሪ ወይም የሀገሪቱ ዜጋ ስለሆንክ እነዚህን ግዴታ መክፈል አለብህ ይላል። ይሄ ያለ ነው ማለት ነው። እንግዲህ ችግሩ እህት ላይ ነው። እንግዲህ ወደዚህ ሀገር የሚኖረው ሰው ማለትም ሲመጣ ወይም ደግሞ እንበል የዚህ ሀገር የሚኖረው
1: እዚህ ሀገር እንግዲህ እንበል እስራኤል ዜግነት የምትሰጠው እንበል አሁን እዚህ ሀገር ከዜግነት ውጪ የሚወለዱ ልጆች አሉ ማለት ምንድን ነው? እኔ የእስራኤል ዜግነት የለኝም፣ ነገር ግን እዚህ ሀገር ለሚወለዱ ልጆች መብት አላቸው ወይ? እነሱ ዜግነት ይቀበላሉ ወይ? ዜግነት ማግኘት ይችላሉ ወይ?
0: ታስታውስ እንደሆነ አንድ ልጅ በተላቪቭ ታስታውሳለ፣ በደንብ ሀገሪቱ ከዚህ ሀገር ተወልዶ እናት አባቱ ዜጋዊ አልነበራቸው፣ ዜጋዊ ሳልነበራቸው በቃ እዚህ ሀገር ተወልዶ እናት አባቱ እንዲወጡ ከወሰነ ፍርድ ቤት ወሰነ። ኋላ ልጁ ተዚህ ሀገር የተወለደ ነው፣ የመኖር መብት አለው። ግን እናት አባቱ ስለሄዱ ወይም ደግሞ እሱ ገና 18 ዓመት ስላልሞላው ያው በቃ ሀገሪቱ እንዲወጣ ሆኖ እንደ ሀገሪቱ እንደወጣ አይተሃል። ማለትም ከእናት አባቱ ጋር ግዴታ መኖር አለበት ማለት። ትልቁ ችግር ምንድን ነው እንግዲህ ሁላቸው እንበለው እንግዲህ አንድ ሰው እንግዲህ ወደ ሀገሪቱ ሲገባ እንግዲህ የሚያጠናቃቸው ነገር አለ። ሃይማኖቱን ታልጨረሰ ማንበል ሃይማኖት ወደዚህ ሀገር ሲገባ ምናልባት ግብር የሚያደርግ እንደሆን
1: ቅድምም እንዳልኩህ ይሄን ርዕስ በደንብ ሰፋር አሁን ሰዓትም ያለን ስለማይበቃ ሰፋር ግን እንድንመለሰው ወደዚህ ሀገር የምንገባ በምን አይነት መንገድ ነው የምንገባ በዚህ ገብተንስ የሚለውን ለሚቀጥለው ሳምንት በደንብ በሰፋ ባለጊዜ ነው ይረግ። ግን አሁን እዚህ በተለያዩ ምክንያቶች እስራኤል ሀገር ውስጥ የሚኖሩ የእስራኤል ዜግነት የሌላቸዋል። ለምሳሌ አሁን በህግ ውጭ የመጡ የገቡ ሊኖሩ ይችላሉ፣ ወይም ደግሞ የዲፕሎማት ልጆች በሻግሪሩነት በአምባሳደርነት ደረጃ የሚኖሩ ሰዎች አሉ፣ ወይም በሌሎች በተለያዩ ተልእኮ ስራ መጠው ወይም ለትምህርት መጠው የምንት የሚሏሉ እና የእስራኤል ዜግነት የሌላቸው ሆኖ ነገር ግን ሲኖሩ ሀገሪቱ ምንድን ነው ትላቸው? ግብር ክፈሉ ትላቸዋለች? እዚህ የሚወለደው ልጅስ ዜግነቱ ምንድን ነው የሚባለው?
0: እዚያው እንግዲህ የዲፕሎማት ልጅ ራሱ ዲፕሎማት ነው። ማለትም የተሰጠው ለጊዜያዊ ሀገሪቱን ሊያገለግል የመጣ ነው። ማለትም የራሱን ሀገር ሊያገለግል ሲመጣ ያን ልጅ ቢወለድ የዲፕሎማት ልጅ ነው። ያው ማለትም የተወለደበት እስራኤል ነው፣ ግን ምንዋሪው ዜጋዊ ኢትዮጵያዊ ነው ማለት ነው። እና በቃ ይህን ማጠናቀቅ ይህን ግልጽ ማድረግ አለብን። ከዛ ደግሞ እንበል ከባረው መጥተው ወይም ደግሞ ዜጋ አልባ ፍቃድ አልባ ለሚኖሩ ደግሞ ምናልባት ፍቃድ ካለው ጋር ከተወለደ ፍቃድ ካለው ነዋሪው ከዜጋዊ ጋር ከተወለደ ችግር የለም። ራሱ ማለትም ዜጋዊ ተቀበለ ማለት ነው፣ ያን ልጅ የተወለደው ልጅ ማለት ነው። ሁለታቸው ዜጋዊ ከሌላቸው ግን የሚኖሩት እንግዲህ ኑሯቸው ምናልባት ሁለታቸው ዜጋው አልባ ከሆኑ ይላል ህጉ፣ እንግዲህ አስቸጋሪ ነው። ለምን ነው የሚያስቸግረው? ልጁ የተወለደው ልጅ ምንም ከዚች ሀገር ቢወለድም ይላል እና ተወልዶም እንግዲህ የሀገሪቱ ድርሻ የሀገሪቱ

0: የሚሰጠው ቢሰጠው እናት አባቱ ከመጀመሪያው ዩዲ ማለትም ዘጋ ውስጥ ለላቸው እሱም እንዲያን የሚቆጠር ይህ ነው እንግዲህ ትልቁ ችግር። ይህንን የፍርድ ቤቱ የጠቅላይ ፍርድ ቤት የወሰነው ባለፈው ስለ ልጁ ይህን ነበር። ማለትም እናት አባቱ እንዲወጡ ከሆነ ልጁ ማብሮ መውጣት አለበት ይላል። ማለትም ልጁ ተዚህ ሀገር ነው እና የተወለደ እሱ ዜጋው ያለው እሱ ዜጋው ስላለው ድረስ እኔም ኖራለሁ ብሎ እናት አባቱ በዚህ በቃ ይህን ምክንያት ሊያደርጉ አይችሉም ብሎ ፍርድ ቤቱ ባለፈው ወስኖ ልጁ እንዲወጣ ሆኗል ማለት ነው። ግን አንዱ ከእናት ከአባት ግን ይሁዲ ከሆነ ግና ወይም ደግሞ ዜጋዊ ነዋሪ ከሆነ ያነ ማለት በቂ ምክንያት ነው ያነ ልጅ መኖር ይችላል። ለምንድን ነው ከእናቱ ወይም አባቱ ሙሉ ባለ ዜጋ ናቸው ማለት ነው።
1: እሺ ዘይብ ለዛሬው በዚህ እናጠናቀቅና በሚቀጥለው ሳምንት ደግሞ ከሄን በመቀጠል እንደገና ደግሞ ወደ ሀገረ እስራኤል የሚመጣው ስንመጣ በምን አይነት ሁኔታ ነው እንዴት ነው ከዚህ ከመጣን በኋላስ ዜግነት የምናገኘው መቼ ነው ዜግነት የምናገኝበት ሁኔታስ ምንድን ነው ዞሮ ዞሮ እንደገና ወደ ሃይማኖቱ ስንመጣ ደግሞ አመጣጣችን ሁኔታ በሃይማኖቱ ዙሪያ ነው ወይስ አይደለም የሚለውን ሰፋ አድርገን እንመለከተዋለን። እንግዲህ አብርሃም ስላመሸህ አብርሃም ስለቆየህ እንደተለመደው እጅግ በጣም እናመሰግናለን። ዳኛ ጠበቃ ዘይብ ካሱ
0: እሺ እኔ አመሰግናለሁ ለሁላችንም መልካም ምሽት እመኝላችኋለሁ።
1: እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በረሆቦት ከተማ የከንቲባው የኢትዮጵያኖች ጉዳይ አማካሪ ከሆኑት ከአቶ መላኩ ሰለሞን ጋር ቆይታ እናደርጋለን። ሰላም ጤና ይስጥልኝ አቶ ሰላሙ መላኩ እንደምን አመሸ?
1: ጤና ይስጥልኝ አቶ የቸው እንደምን ውላችኋል? አቶ ይሻገውም ደህና ናችሁ?
0: አለን ደህና ነን እግዚአብሔር ይመስገን። መልእክት አለኝ ብለሃል፣ መልእክትህ ምንድን ነው? ከዛ በኋላ ጥያቄ ካለም ጠይቀዋለን አይደል ይሻየው?
2: ጦርነት ነበረ። አንድ ጥሩ ነገር አንድ ድግስ ስብሰባ ስታስብ እንዲታገድ እንዳይሆን ግድ ይሆንብናል ነበረ እና ከዚህ ጋር በተያያዘ ሳይሆን አልቀረምና። መላኩ ሰለሞን ጤና ይስጥልን።
1: ጤና ይስጥልኝ አቶ ይሻየው። አዎ ትክክል ነው። አሁን መልእክቱ ባለፈው በዚህ ወር ማለት ነው ሆኖ ሳምንት በፊት ሰኞ ቀን ነው በስምንት ቀን ስድስተኛ ወር 2026 ዓመተ ምህረት በኢራን እና በእስራኤል በነበረው ለአንድ ቀን ጦርነት የእኛ የኢትዮጵያ ይሁዳውያን ሊቀ ካህናት አዛውንቱ አባ ብርቁ ተገኘ እሳቸው እድሜ ልካቸውን ከተሾሙበት ቅስና ከተቀበሉበት ጊዜ አንስቶ ለ69 ዓመትና 70 ዓመት ህብረተሰቡን ያገለገሉበት እውቅና ለእሳቸው የምስጋና ወረቀት እንዲሰጡ ሀሳብ አቅርበው በበጎ አድራጎት ሰራተኛ የሚሰሩ ወንድሞቻችንና እህቶቻችን መጥቀስ ቢያስፈልግም አንዱ ወንድማችን አቶ ባቡ ያዕቆብ ነው እና እነሱ ሀሳባቸው ምንድን ነው? እኒህ ሰውዬ ይገባቸዋል ብለው ለከተማው ከንቲባ ማታንዲል ይህን አቀረቡ። ከዛም ምክትል ከንቲባችን ዳኒ መርሻ አለ ይህን ሀሳብ እኛም ተቀብለን በልጅቱ ማሬ የምትባል ማሬ ቀስ ብቁም ልጅቱም እና ሌሎችም አሉ ተባባሪዎች ማለት ነው እና ይህን ሀሳብ እኛም ተቀብለን ያው እንዳልኩ ባለፈው በስምንት ቀን ተወስኖ ነበር። በዛውን ቀን ያው ጦርነት ሆነ እና ይህ ነገር ያው ግዴታ እንዲሰረዝ ሆነ።
0: ስለዚያም ፕሮግራሙ ለመቼ ነው የተዘጋጀው? በፕሮግራሙስ ምንድን ነው ያዘጋጃችሁት? ይሄ ሀሳብስ የማን ነው? በእርግጥ አንድ ሰው በህይወት ያለ መመስገን አለበት ይሄ ባህር ማህበረሰባችንም እንደ ልምድ አድርጎ ሊወስደው የሚገባ ጉዳይ ነው። ምክንያቱም አብዛኛውን ጊዜ የኛን ሰው ስናሞግስ ይሻየው እንግዲህ አንተም እንደምታውቀው ያ ሰው ከሞተ በኋላ አይ እንዲህ ነበር ይልን እናሞግሳለን። ስለዚህ አሁን በህይወት ያለ ምስጋና መስጠት በጣም አስፈላጊ ጉዳይ ነው።
2: ትክክል
1: ተከከል ነው አቶ አይቸው። እና ወደ መልእክቱ ልምጣና ይህ መልእክቱ እንግዲህ አጠቃላይ ለእስራኤል ሀገር ህዝብ ለህዝበ እስራኤል ነው። እንግዲህ ጥሪው በእስራኤል ሀገር ለምትገኙ ህዝበ እስራኤል በሙሉ ነገሮብ በ24 ቀን ከምሽቱ 6
2: ሰኞ ነገ በስቲያን በለው ዛሬ ሰኞ አይደለ
1: ከነገ ወዲያው
2: ስለው ትንሽ ነገ ማክሰኞ ሮብ
1: ነገሮብ በ24 ቀን ከነገ ወዲያ ማለት ነው። ከነገ ወዲያ በ24 ቀን ስድስተኛ ወር 2026 ዓመተ ምህረት ከምሽቱ 6 ሰዓት በማትናት ትልቅ አዳራሽ አለ። ከስድስት ዓመት በኋላ የተሰራ ትልቅ አዳራሽ አለ። በዚህም በረሆቦት ከተማ በሽሙናት ቅላት ሞሸ ነው የሚካሄደው እና ይህን ቅድም እንደተናገርኩት ይሄ የክብር እንግዶች አንደኛ ያው የከተማው ከንቲባ ራሱ የከተማ የፍርድ ሸንጎ አባላቶች አሁን ደግሞ አልኳቸው አብሮ የደገፉ ምክትል ሮሻሩም ዳኒ መርሻም አጠቃላይ በሙሉ ህዝቡ የተለያዩ እንግዲህ እሳቸው እንደ አጋጣሚ ደግሞ ይህን ነገር አያውቁም። ሊቀ ካህናቱ ይህ ነገር መሆኑን አያውቅም። አሁን ጠቀስ አድርገሃል አይቸው እሳቸው እንግዲህ እነዚህ በበጎ አድራጎት ይህን ሀሳብ ያቀረቡት የሚያዘጋጁት ምንድን ነው ከልጅነታቸው የተለያዩ ፎቶችም ይኖራሉ፣ እንደገና ደግሞ ቪዲዮ ይኖራሉ። ከዛም ደግሞ በማህበራዊ በቅስና ብቻ ሳይሆን ሊቀ ካህናቱ በተለያዩ ስብሰባዎች በማስታረቅም ደረጃ በህዝቡ በተለያዩች በተለይ በማህበራዊ ጉዳይ እንደገና ደግሞ በተለያዩ ድግሶች በዓላቶች በዚህ በመመረቅ አብረው በመደገፍ ይህን ነገር ሲያደርጉ ነው የቆዩት እና ቅድም እንደጠቀሳችሁት አንድ ሰው ከሞተ በኋላ እንዲያውም ይህ እድል ያላገኙት ብዙ የሰሩ የለፉ የደከሙ አባቶቻችንና እናቶችም እህቶችም ወንዶችም ወጣቶችም አሉና ይህ ነገር ደግሞ በእውነቱ ለእሳቸው በህይወት እያሉ ትልቅ ነገር ነው የሚደረገው እና ይሄ ጥሪው ምናቀርበው አጠቃላይ በከተማው ከንቲባ አማካኝነት ህብረተሰቡ መጥቶ ደግሞ በዚህ ምሽት እናንተም ደግሞ መጥታችሁ በዚህ ምሽት በእውነት ይህ ነገር እንድታከብሩ ለሰውየው በጣም ደስ ይላል። እኔ እንግዲህ ካጠናሁት ከሊቀ ካህናት ቄስ ብቁ ካጠናሁት ከልጅነት እድሜያቸው ጀምሮ ነው ማለት ነው። በተለይ አቸፈር ከሚባሉ የብሔረሰቡ ይሁዶች ከዛ አንድ ያቸፈር ይሁዶች ቄስ ምትኩ የተባሉ ትልቅ ሰውዬ ነበሩና ምንድን ነው በየአመቱ በሀጋ ስግድ ወደ አንበውር በሚሄዱበት ጊዜ እኛ ስለምንድን ነው ከእናንተ አብራክ አልወጣንንም? ለምንድን ነው እኛ በትምህርት ቤት የማይሰራ የተለያዩ ስጦታዎች ሲሰጡ ለእኛ በአቸፈር ይሁዶች ለምን ይህ ነገር አይገባንም ብለው ለአባዮና ነፍሳቸውን ማረውና ሁለታቸው ሲያቀርቡ አባዮና ምንድን ነው ያሉት? እኔ ከተማዬ ከተማ ነው የምኖረው ብዙ ነገር ስለ ገጠሩ አላውቅም ብለው ቄስ ብርሃን ዳሩ ክልከው ከዛ ምሳቸው ሆደው አይጠወቁ ለሁለት ሳምንታት የሞቱ ተስካርም አውጥተው እነዚህ ሰዎች ትክክለኛ የእኛ አብራክ የወጡ ይሁዶች ናቸው ብለው ከዛን ጊዜ ጀምሮ እሳቸው እኒህ ባቸፈር የነበሩት ቄስ ምትኩ ባለቤታቸው ብትሞት ከዛ ምንድን ያደረጉ ሌላ ምስት ካገቡ በኋላ ቅስናታቸውን ትተው ቄስ ብቁ ተገኘን እሳቸው በቄስ ብርሃን አማካኝነት ያስመረቋቸው ገና በልጅነት በሀያ አመት ባልሞላ ውስጥ ነው። ከዛን ጊዜ ጀምሮ እንግዲህ እኔ ከ1957 ዓመተ ምህረት ጀምሮ እንግዲህ 69 አመት እኔ ቄስ አዛውንት ያው ህብረተሰባቸውን ሲያገለግሉ ከዛም ደግሞ ያለቀው በወዛባ አካባቢ ነው የነበሩት። ከዛም በአዲስ አበባ ከአዲስ አበባ እስራኤል ሀገር የገቡት ነጸሬት ነው መጀመሪያ። ከነጸሬት ከኛ ከዚህ ቅላት ሞሼ ራወት መጡ። ይኸው ትልቅ ጸሎት ቤት በአብዛኛው ህዝቡ በዳዋጣው ቢሆንም እሳቸው በርካታ ብዙ ሺ ገንዘብ በማውጣት ያው በከተማው ከንቲባ አማካኝነትና ኬሬን ያዱልት የሚባለው ደግሞ በመስጠት ትልቅ ጸሎት ቤትም አስገንብተዋል።
2: ጥሩ። እንግዲህ ወደ ማጠቃለያ ስንመጣ ሮብ ምሽት ላይ በጥሪው እንግዲህ ለህዝብ ጥሪ እንደሆነ ነው የተረዳ ነውና እንዴት ነው የተከበረ ሊቀ ካህን የምስጉን ሽልማት በሚሆንበት ጊዜ እንዲያው ትንሽ ድግስ መስዋዕት በረከት
0: አለ? ሁለት አይነት አለ እንዲያው ሻየው ባይገርም ሁለት አይነት አለ። አንድ ካዳራሽ ውስጥ ሌላ ደግሞ ያው በባህላችን መክናት ደግሞ አይደል እንዴ ሰለሞን ንገር እንንጅ ምን ነው
2: መስተንግዶ ኪቡድ ይሉታል
1: ባጭሩነታችን ነው። ይሄ በመዘጋጃ ቤቱ የተዘጋጀው ያው እንደምታውቁት በፈረንጁ ታውቃላችሁ የተለያዩ ጋዎች ፍራፍሬ የተለያዩ መጠጦች ያልኮል መጠጦች ሳይሆን እንደዛ ነው የሚቀርቡት ታውቃላችሁ።
0: ለስላሳ መጠጥ ምናምን ይቀርባል ጣፋጭ ነገር ይቀርባል።
1: አዎ አዎ ይሄ ይቀርባል እንግዲህ ከኛ ካዳራሹ ማለት ነው። ከዛ ደግሞ ቤተሰብ ሊቀ ካህናቱ ያውቁም ቤተሰብ ደግሞ ያዘጋጁት አለ። በባህላችን ደግሞ ያው ቢራው ስጋው ቤተሰብ ደግሞ ይሄን ነገር ከዚህ ስብሰባው ከወጣን በኋላ ወደ ማዶን ቅራት ሞሽ ማዶን ቤተሰብ ያዘጋጀው ምሽት ደግሞ ከዛ እንጋበዛለን ማለት ነው።
0: ስለዚህ እንግዲህ
1: ለሊቀ ካህናት ቄስ ብርቁ ተገኘ 120 አመት እንንግላቸዋለሁ
0: እና
1: ህዝቡ በሙሉ ደግሞ መጥቶ በእውነቱ በዚህ ምሽት ላይ በዚህ የደስታ ምሽት ቢገኝ ህብረተሰባችን ወገናችን
0: እናመሰግናለን
1: ጠሪያችን።
0: እኛም እንግዲህ ያው ሳንበላ እንግዲህ ከዛሬ ጀምሮ ይሻየው ምግብ እንዳትመገብ ያው ሄደን በዛ በድግሱ ስለምንመገብ
2: ድግሱ
0: እንመጣለን እግዚአብሔር
1: ይስጥልን ማላገዳና ማትይዛችሁ
2: ጎለ ሰራውቅና ከምግቡ በተጨማሪ ደግሞ በህይወት ላይ ያለን እንከባበር
0: እንምለው ሐሳብ ትልቅ መልእክት ይሄ ነው። እጅግ በጣም እናመሰግናለን አቶ መላኩ ሰለሞን።
1: እኔም አመሰግናለሁ መልእክቱ እናንተ እንደዚሁ ባጭር ጊዜ ውስጥ ለማስተላለፍ ስለደወላችሁልኝ በጣም አመሰግናለሁ ስለተብብራችሁ።
0: ለን ሻዮ ሰዓታችን የጨረስን ነው። እጅግ በጣም እናመሰግናለን አብረን ስላመሸን የቴክኒክ ባለሙያችን
2: ኢላና ዞላይ
0: ምስጋና ያደረሰው ሻዮ ደጉላንተም እንዲሁም ለአድማጮቻችን
2: እንዲሁም አይቶባዬ
0: እግዚአብሔር ይስጥልን። ነገ ጠዋት እንገናኛለን። መልካም ሌሊት።